0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኙ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም አዲስ ዓመት እንዲወድ እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር ዮም ሸኒ ጊሜል በቲሽሬ ታፍሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 14 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 4 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳህን ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመንንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
3: አመሰግናለሁ። አርስተ ዜና ሸቦአቶፍ በአሊ ታሂር ተራራ ላይ የሚገኙትን ሂዝቡላ ዋሻዎችን ባለፈው ሳምንት ካወደመ በኋላ የእስራኤል መከላከያ ሰራዊት ከዚያ ወደ ቦፈር አቀና። የሊኩድ ፓርቲ፣ የአረብ ጥምርት ፓርቲዎችና ራአም ፓርቲዎች በክነሴት ምርጫ እንዳይወዳደሩ ወድቅ ለማድረግ ጥያቄ እንደሚያቀርብ አስታወቀም። አሜሪካ ሰራዊት ከኢራን ጋር በሚያካሄደው ጦርነት የጦር መሳሪያ ጥረት እንዳጋጠመው ተገለጸ። ባለፈው ሳምንት ማለቂያ ላይ የኢራንና ደጋፊዎቿ ኃይሎች የሳውዲ አረቢያ የኃይል ማመንጫ ተቋማት አጠቁ። የስዊድን የፓርላማ ምርጫ በግምት መሰረት የሶሻል ዲሞክራቲክ ፓርቲና የግራ ክንፍ ጥምርት ያሸንፋሉ ተብሎ ይጠበቃሉ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ባለፈው ሳምንት ሐሙስ በአሊ አልታሂር ተራራ ላይ የሚገኙን የሂዝቡላ ዋሻዎች ካወደመ በኋላ የእስራኤል መከላከያ ሰራዊት ከዛ ወደ ቦፈር አቀና። የካን ሀዳሾት ዜና ዘጋቢው ሮይ ሻሮን እንደዘገበው ከሆነ ይህ አካባቢ እና የጊዜያዊ የማፈግፈግ ሲሆን የእስራኤል መከላከያ ሰራዊት የወደፊት ወታደራዊ ስምሪት በሰራዊቱ ላይ በፖለቲካ መሪዎች መካከል ውይይት እየተደረገበት ይገኛል። በተጨማሪም በቅርብ በደቡብ ሊባኖስ በሚገኘው የእስራኤል መከላከያ ሰራዊት የኃይል ሰልፍና ስብሰባ ውስጥ የአንድ ብርጌድ ያህል ቅነሳ ይደረጋል ተብሎ ይጠበቃል። ይህ በእንዲህ እንዳለ የመከላከያ ሚኒስትር እስራኤል ቃዝ እንደገለጹት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኘውን የአሊ ታሂር ተራራ ለመቆጣጠርና ሂዝቡላ ወይም ሌላ ማንኛውም አካል ዳግም የመመስረት እንደገና ኃይሉን ለማቋቋም ጥረት ለመከላከል ከኦፕሬሽን ደረጃ የተዘጋጀ ይገኛል። ይህም በአካባቢ ያሉ አሸባሪዎች ካጠፋና ዋሻዎቹ ካወደሙ በኋላ ነው። ቃጽ ተራራው የመጠባበቂያ ቀጠና ሴኩሪቲ ዞን አካል መሆኑን ገልጸው ወደ እሱ የሚቀርብ ማንኛውም ሰው ይደመሰሳል ሲሉ አስጠንቅቀዋል። እንደ እርሳቸው ገለጻም ሂዝቡላ በነበረበት በሊባኖስ በሙሉ ጥቃቱን እስኪፈታ ድረስ የእስራኤል መከላከያ ሰራዊት ከመጠበቂያ ቀጠና አፈገፍግም ወይም እንደገና አይሰማራም ሲሉ ገልጸዋል። የሊኩድ ፓርቲ፣ የአረብ ጥምርት ፓርቲዎችና ራአም ፓርቲዎች እጩ በክነሴት ዝርዝር ምርጫ እንዳይወዳደሩ ወድቅ ለማድረግ ጥያቄ እንደሚያቀርብ አስታወቀም። በሊኩድ መግለጫ መሰረት በእስራኤል የመከላከያ ሰራዊት ወታደሮች ላይ ጉዳት ለሚያደርሱ እንዲሁም ሐማስና ሂዝቡላ አሸባሪ ድርጅት ብለው መፈረጅ ለማይችሉ አካላት በክነሴት ውስጥ ቦታ የላቸውም ማለታቸውን ቃል አቀባያችን ያራ ሻፒራ ዘግባለች። በአሜሪካ ጦር ውስጥ ያለው የጦር መሳሪያ እጥረት ሲቢኤስ ቴሌቪዥን ጣቢያ የምርመራ እንደሚያሳየው ከሆነ በከፍተኛ ቴክኖሎጂ በተሰሩ የጦር መሳሪያዎች ላይ ስር የሰደደ እጥረት ያለ ሲሆን በአሜሪካና በኢራን መካከል ባለው ጦርነት ውስጥ ጥቅም ላይ ለዋሉት የጦር መሳሪያዎች የወጣው ወጪ 25 ቢሊዮን ዶላር በላይ ሆኗል። በምርመራ መሰረት ሎክሄድ ማርቲን ኩባንያ በአመት 750 የፓትሪዮት ሚሳይሎችን የሚያመርት ሲሆን ይህም ጦርነቱ ከተጀመረበት ጊዜ አንስቶም ከተተኮሱት 1500 ሚሳይሎች አንጻር በቂ አይደለም ተብሏል። በዋሽንግተን ስትራቴጂካዊ ጥናት ማዕከል ከፍተኛ አማካሪ የሆኑት ማርክ ካንሲያን እንደተናገሩት ዋሽንግተን ከኢራን ጋር ያለውን ጦርነት ለመቀጠል በቂ ሚሳይሎች አሏት። ነገር ግን ከቻይና ጋር ጦርነት ከተነሳም መከላከያ ሚሳይሎቹ ከአንድ ወር በላይ ሊበቁ አይችሉም ይላል። ባለፈው ሳምንት መጨረሻ በሳውዲ አረቢያ የኃይል ማመንጫ ተቋማት ላይ የተፈጸመ ጥቃት በኢራን የሚገኙ የጦርና ደህንነት ምንጮች ባሏቸው መረጃ መሰረት ከኢራን ቅዱስ ኃይል ጋር ግንኙነት ያላቸው ቡድኖች በጥቃቱ ውስጥ እጃቸው እንዳለበት ገልጸዋል። አንድ የኢራቅ ከፍተኛ የደህንነት ባለስልጣን አልአራቢ አልጃዲድ ለተባለው የካታር ደጋፊ ጋዜጣ እንደገለጹት ቡድኖች በአሜሪካና በኢራን መካከል ጦርነት ከተነሳባቸው የመጀመሪያ ሳምንታት ጀምሮ የተደራጁ ናቸው። ጥቃቱም የፈጸሙት ከኢራን በተላለፉ የሰው አልባ አውሮፕላኖች ድሮኖች አማካኝነት ነው። ዘጋቢው ዮባል ኢንባር የዘገበችው። የአሜሪካ ኃይል የማመንጫ ሚኒስተር ክሪስ ራይት ከኢራን ጋር በሆርሙዝ ባህር ወሽመጥ መተላለፊያ ጉዳይ በሚደረግ ውይይት ላይ ምንም አይነት ስኬት ወይም ለውጥ መጠበቅ እንደሌለበትና የዓለም የነዳጅ ገበያዎች ዋሽንግተን ከምትፈልገው በላይ ውጥረት ያለባቸው ቢሆንም ተጽዕኖ እንደማይኖር ተናግሯል። ራይት ከብሉምበርግ ጋር ባደረጉት ቃለ ምልልስ እንደተናገሩት የኢራን የኒውክሌር ፕሮግራም በአንድ ወይም በሌላ መንገድ ፍጻሜ ያገኛል፣ የአሜሪካ መንግስት ግን ድርድሩን ይመርጣል። እንደ እርሳቸው ገለጻ ኢራን የኒውክሌር ፕሮግራሟን ከተዎች እንደገና ዓለም አቀፍ ማህበረሰብ መቀላቀልና ለህዝቧ ሰላምና ብልጽግና ማምጣቱን ትችላለች ብሏል። የስዊድን የፓርላማ ምርጫ በግምት መሰረት የሶሻል ዲሞክራቲክ ፓርቲ እና የግራ ክንፍ ጥምርት ያሸንፋሉ ተብሎ ይጠበቃል። ዘጋቢያችን ዶ ጊልሃር እንደዘገበው ጽንፈኛው የቀኝ ክንፍ ፓርቲ የስዊድን ዲሞክራቶችም በግምት መሰረት 18.5 በመቶ ድምፅ በማግኘት በፓርላማ ውስጥ ሁለተኛ ትልቅ ፓርቲ ይሆናል ተብሎ ይጠበቃል። በቅድመ ምርጫም የህዝብ አስተያየት ውጤቱ እንደሚያሳየው ይህ ሁኔታም ገና የታመነ አይደለም የሚል ሁኔታም አለ። ለቀኝ ክንፉ ፓርቲ ግን ለፓርላማ ወንበር ለማግኘትም የማለፊያ መሰረት ወይም አሁዝ ሀሲማ ደግሞ አልፏል ተብሏል። በፓርቲው ወንበር ይኖረዋል ተብሎ ይጠበቃል። የአየር ጸባይ ትንበያ በዛሬ በተለይ በተራራማ አካባቢዎችና በሀገሪቱ ውስጥ ክፍሎች ከወቅቱ ከተለመደ የበለጠ ሞቃታማ ይሆናል። ነገ ማክሰኞና ሮብ ሙቀቱ መጠን ጉልህ ለውጥ አይኖርም፣ ተመሳሳይ ይሆናል ይላሉ። ወደ ሐሙስ አካባቢ ግን የሙቀቱ መጠን ይቀዘቅዛል ተብሎ ይጠበቃል ነው ያሉት ተመራማሪዎቹም። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው ዘገባዎች መካከል ዋና ዋና ናቸው አልናቸው ምርሰ ጉዳዮች ባጭሩ እንመለከታለን። የማሪፍ ጋዜጣ ዛሬ ከተመለከታቸው ዘገባዎች መካከል እስራኤል የፖለቲካን ጉዳይና መጪውን የክኔሴት ምርጫ በተመለከተ ነው። እስራኤል ብሔራዊ የክኔሴት ምርጫ ሊካሄድ 43 ቀናት ያክል ይቀራሉ። ባለፉት ጊዜያት የተለያዩ መገናኛው ታሮች የፓርቲዎችን አቋም ለመገምገም ከህዝብ ላይ ግምገማዎችን አድርገዋል። ፉክክሩም በሊኩድና ሻር ፓርቲዎች መካከል ይበልጥ ተጠናክሯል ብሏል። የማሪፍ ጋዜጣ ባለፉት ሳምንታት 6 ጊዜ ከህዝብ ላይ ያካሄዳቸው ግምገማዎች በጋዳይ ዘንኮትና ናታኒያው ማለትም በሻርና ሊኩድ ፓርቲዎች መካከል ያለውን ልዩነት ቢያስረዱም የሁለቱም ፓርቲዎች አቋም የሚደግፉና መንግስት ሊያስመሰርቱ የሚችሉ 61 ድምጾች በአሁኑ ወቅት የሉም። በዚህ ምክንያትም ሁኔታውን ሊወስኑ ይችላሉ ተብሎ ግምት የተሰጣቸው የክነሴት መቀመጫን አገኙም ተብለው የሚታሰቡ ፓርቲዎች ነው። ለምርጫው 43 ቀናት ቀርተዋል። ፓርቲዎች የመራጩ ህዝብ ድምጽ እንዳይባክንባቸው እርስ በርሳቸው ትርፍ ድምጽን ለመቀባበል ከተፈራረሙ በኋላ ሁሉም አማራጮች አሉ። ምርጫው ከተካሄደ በኋላ 61 የክነሴት ወንበሮችን ማግኘት ካልተቻለና መንግስት መመስረት አስቸጋሪ ከሆነ ተፈላጊውን ድምጽ ሳይዙ መንግስት የመመስረት ሁኔታ አንድ አማራጭ ሊሆን ይችላል። ሌላው ደግሞ የራም ፓርቲን ድጋፍ መጠየቅ እንዲሁም እንደገና ወደ ምርጫ የመሄድ እድሉ ሊኖር ይችላል ብሏል የማሪቭ ጋዜጣ። የዛሬ ጋዜጦች ከተመለከቷቸው ርዕሰ ጉዳዮች መካከል የመን ሁቲ አማጽያን በቀይ ባህር አካባቢ የሚያደርጉትን ግስጋሴ የመቀጠላቸውን ነው። በኢራን የሚደገፉት የመን ሁቲ አማጽያን የሀገሪቱን ማዕከላዊ መንግስት ጥቃት በመመከት በቀይ ባህር አካባቢ ወሳኝ የተባሉ ቦታዎችን መቆጣጠራቸውና እንቅስቃሴያቸው መጨመሩ አሳሳቢ መሆኑን ጋዜጦች ዛሬ በስፋት ዘግበዋል። የኢትዮ ታህሩኑት ጋዜጣ ወጥመዱ በሚል ርዕስ እንደዘገበው የሆርሙዝ የባህር ወሽመጥ እንቅስቃሴው ከታገደ በኋላ ኢራንና ተላላኪዎቹ እስራኤልና የምዕራቡን ዓለም አንቀው የሚዙበትን የባብ ኤል መንደብን የባህር ወሽመጥ በቁጥጥር ስር ለማዋል በጉዞ ላይ ናቸው። ይህ የባህር ወሽመጥ በቀይ ባህር አካባቢ የሚገኝ ነው። የእስራኤል ደህንነት ጥበቃ አባላት የሳውዲ አረቢያ ጦር የሁቲ አማጽያንን እንቅስቃሴ ማስቆም አለመቻሉ ያሳሰባቸው መሆኑን ጋዜጣው ዘግቧል። ሳውዲ አረቢያ አሜሪካ እገዛ እንድታደርግላት ያቀረበችላትን ጥያቄ ፕሬዝዳንት ዶናልድ ትራምፕ አልተቀበሉትም። የሁቲ አማጽያን የቀይ ባህርን እንቅስቃሴ የተመለከተው እስራኤል ባህር ኃይል ቅዱን ለውጦ ቢዘጋጅም በአሁኑ ደረጃ ላይ ግን ጣልቃ የመግባት ፍላጎት የለውም። ግን እስራኤል በሁቲ አማጽያን ቀጥታ ከሁቲዎች ጥቃት የሚደርስባት ከሆነ የእስራኤል ጦርም ጣልቃ በመግባት ያጸፋ መልስ የሚሰጥበት ሁኔታ እንደሚኖር የኢትዮ ታህሩኑት ጋዜጣ ዘግቧል። የሁቲ አማጽያን ስልታዊ ጠቀሜታ ባላት የሞቻ ከተማ የሚገኘውን ወደብ ሰሞኑን መቆጣጠራቸው ተገልጿል። የመን ሁቲ አማጽያን አንሳር አላህ የተሰኘው ተዋጊ አካል አላቸው። እኒህ ታጣቂዎች ከሳውዲ አረቢያና ከየመን ማዕከላዊ መንግስት ጦር ከፍተኛ የአየርና እግረኛ ጥቃት ቢሰነዘርባቸውም ግስጋሴያቸው ሊቆም አልቻለም። እንዲያውም በቀይ ባህር አካባቢ የምትገኘው ስልታዊ የወደብ ከተማ ሞቻን ባለፉት ቀናት መቆጣጠራቸው ተገልጿል። የሁቲ አማጽያን ይችን ከተማ መቆጣጠራቸው ከሆርሙዝ የባህር ወሽመጥ ቀጥሎ ለመርከቦች መተላለፍ የሆነውን የባብ ኤል መንደብ የባህር ወሽመጥ በቀላሉ ለመቆጣጠር ያስችላቸዋል ተብሏል። ይህ ጉዳይ ለእስራኤልና ምዕራብ ዓለም እጅግ አሳሳቢ ቢሆንም ለኢራን ግን ድል ነው ተብሏል። የእስራኤል አየውም ጋዜጣም በፊት ገጹ የሁቲ አማጽያንን ለመዋጋት ሳውዲ አረቢያ ከአሜሪካ ድጋፍ ጠይቅም ዋሽንግተን ፍቃደኛ አልሆነችም። የሳውዲ አረቢያው ልዑል ከአሜሪካ ብቻ ሳይሆን ከሌሎች የፋርስ ባህረ ሰላጤ ሀገራትና እስራኤል ጭምር ድጋፍ ጠይቀዋል። የሁቲ አማጽያን የባብ ኤል መንደብን የባህር ወደብ ወሽመጥ ከዘጉ ከሆርሙዝ የበለጠ ብዙ ጉዳት የሚያደርስ ጣጣ የሚያመጣ መሆኑን የእስራኤል አየውም ጋዜጣ በዛሬ ዘገባው አቅርቧል። የሐሬጽ ጋዜጣም የሁቲ አማጽያን መጠናከርና በቀይ ባህር አካባቢ የመርከቦች መተላለፊያ የሆነውን የባብ ኤል መንደብን የባህር ወሽመጥ ለመቆጣጠር እየገሰገሱ ነው። ይህም የዓለም 12 ከመቶ የሆኑ የንግድ መርከቦች የሚተላለፉበትን የባህር ወሽመጥ ለመቆጣጠር ያስችላቸዋል።
አሜሪካ ለሳውዲ አረቢያ ድጋፍ ለመስጠት ፈቃደኛ ሆና አልተገኘችም። አሜሪካ የሁቲ አማጽያንን መዋጋቱን ለሳውዲ ኃላፊነት ሰጥታለች። የሁቲ አማጽያን የኢራን ተላላኪዎች እንዳልሆኑ ካሳወቁና በአሜሪካ ላይም ጦርነት ያልከፈቱ መሆኑን ከገለጹ በኋላና የሳውዲና አሜሪካ ግንኙነት በወታደራዊ ዘርፍ ሳይሆን በዲፕሎማሲያዊና ምጣኔ ሀብታዊ ግንኙነት መሆኑን ሳውዲ መምረጥ ይኖርባታል። ሳውዲዎች ችግሩን እንደመፍታት የግድ ከሁቲ አማጽያን ጋርም የሚደራደሩበት ሁኔታ ሊኖር እንደሚችል ተገልጿል። ሌላው ሳውዲ አረቢያ ከኢራን ጋር የገጠማትን ችግር ለመፍታት ባለፉት ጊዜያት ጥረት ብታደርግም ስኬታማ ስላልሆነ ችግሩን የበለጠ እየተባባሰ መሄዱን የሃሬትስ ጋዜጣ ዘግቧል። ሌላው ባረ ማህበረሰብ መካከል የሚፈጠሩ የግድያ ድርጊቶች እንደቀጠሉ ነው። ባለፉት 24 ሰዓታት ውስጥ 4 ሰዎች ተገድለዋል። በባካ አልጋርቢያ በተባለው አካባቢ 3 ወጣቶች በመኪና ውስጥ ተገድለው መኪናቸውም ተቃጥሎ ተገኝቷል። በታይቤ የ50 ዓመት ግለሰብ በጥይት ተኩስ ተገድሏል። በ2026 ዓመተ ምህረት ብቻ 176 የእስራኤል አረብ ዜጎች መገደላቸውንና ድርጊቱም ቀን በቀን እየጨመረ መሄዱን የማሪብ ጋዜጣም ሆነ ሌሎች ጋዜጦች ዘግቧል። ሌላው በጋዛ ሰርጥ እስራኤል ጦር ፍልስጤማውያንን ያለ አግባብ ይገድላል በሚል ጉዳት ያደርሳል ብሎ ትኩረት አድርጎ የተዘጋጀው የእስራኤሉ ናዛ ወይም ኔዜካ ጋቢ የተሰኘው ፊልም በቬኒስ የፊልም ፌስቲቫል ላይ ተሳትፎ የልዩ ዳኞች ሽልማት አሸናፊ መሆኑ ይታወቃል። ፊልሙ የእስራኤል ወታደሮችን አጥፊ አድርጎ መሰራቱ በእስራኤል በጣም አነጋጋሪ ሆኗል። በፊልሙ አዘጋጆች ላይም ወቀሴታ እየቀረበ ነው። አንድ በተጠባባቂ ጥር የሚያገለግል ወታደር እንዳለው በእኛ ላይ ጉዳት ያደርሳል፣ በግንባር ላይ በሚገኙ ወታደሮች ላይ ከፍተኛ ችግር የሚያመጣ ነው ብሏል። የመከላከያ ሰራዊቱም በፊልሙ አውቆ አጥፊ ተደርጎ የቀረበበትን ሁኔታ ውድቅ አድርጓል። በአጠቃላይ በእስራኤል ፊልሙ መነጋገሪያ ሆኗል። የፊልሙ ደራሲ ዩቫል አብርሃም በፌስቲቫሉ ስነ ስርዓት ባደረገው ንግግር የእስራኤል ፖለቲከኞችና ጋዜጠኞች ፊልሙን ሳያዩ ወቀሳ አቀርባሉ፣ ፊልሙን ቢያዩትና እውነታውን ቢረዱ ጥሩ ነበር። ፊልሙ የተሰራው 24 የጦር መኮንኖችና የመረጃ ድርጅት አባላት የሰጡትን ምስክር ቃል ዋቢ በማድረግ ነው። ባዛ የፍልስጤማውያን ግድያ በስተት የሚፈጸም ሳይሆን ሆን ተብሎ የታቀደና በስርዓት የሚፈጸም ነው። የፍልስጤማውያን ሰብአዊ መብትም እየተከበረ አይደለም ብሏል። ይህ ፊልም ጉዳይም በጣም አነጋጋሪ ሆኗል። በተለይ በእስራኤላውያን ደራሲዎችና ተዋናይን ተደርሶ መቅረቡ ለውጭ ጠላት የሚያግዝ ነው ተብሏል። የእስራኤል አየውም ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ ታላቋ ብሪታንያ ከተለያዩ ሀገራት ጋር በፌዴሬሽን የተዋሃደችበት ሂደት ሊያበቃለት ነው። ግሬት ብሪቴን የምትባለው እንግሊዝ፣ ስኮትላንድ፣ ዌልስ እና ሰሜን አይርላንድን ይዛ ነው። ይሁን እንጂ እኒህ በፌዴሬሽን የተዋሃዱት የብሪታንያ ግዛቶች አካላት ነጻነታቸውን የጠበቁ ሀገራት ለመሆንና ውህደቱን ለመተው የህዝብ ውሳኔ እንዲደረግ እየጠየቁ ነው። ይህ ደግሞ ለታላቋ ብሪታንያ መፈራረስ ምክንያት ይሆናል በማለት የእስራኤል አየውም ጋዜጣ በዛሬ ዘገባው ተመልክቷል። ሌላው አዲሱ ዓመት ከመግባቱ በጥቂት ጊዜያት ውስጥ የተወለዱ ልጆችና ወላጆችን ሁኔታ ጋዜጦች አቅርበዋል። በበዓሉ ምሽት በበዓሉ ቀንም የተወለዱ በርካታ ህጻናት እንዳሉና ወላጆቻቸው የተሰማቸውን ደስታ የገለጹበትን ሁኔታ እስራኤል አየውም ጋዜጣ በሰፊው ዘግቦ አቅርቧል። ሌላው ሁሉም የእስራኤል ጋዜጦች በስፖርታዊ ዘገባቸው አቀረቡት። ባለፉት 2 ቀናት የእስራኤል ስፖርተኞች በተወዳደሩባቸው የስፖርት ዘርፎች ድል ቀንቷቸዋል። ታማር ሽታይንበርግ በጀልባ ቀዘፋ የዓለም ሻምፒዮን ሆናለች። ሻሮን ካንቶር የብር ሜዳሊያ ተሸልማለች። በጅዶ ደግሞ በራዝ ሄርሽኮ አማካይነት የወርቅ ሜዳሊያ መገኘቱና በአጠቃላይ የእስራኤል ስፖርተኞች በበዓላት ቀናት ከፍተኛ ውጤት ማምጣታቸውን ጋዜጦች ዘግበዋል። የተከበራችሁ አድማጮቻችን የጋዜጦች አንድ ዝግጅት ስለይ አበቃ።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ከዚያ በፊት ግን ኢሻያው እንኳን ለአዲሱ ዓመት በሰላም አደረሰ።
1: እንኳን አደረሰን። የመጀመሪያ አዲስ ዓመት መለወጫ ዓመት ባል በእውነትም አረብ ዋዜማ ሆኖ በርግጥ በኢትዮጵያ መስከረም አንድ ቀን ነበር። ከዚህ ሲቀጥል የዕብራውያን ዘመን አቆጣጠር የአዲስ ዘመን ሮሻሻና ከአረብ ምሽት ጀምሮ ቅዳሜ እና ትናንት እሁድ ለሁለት ቀን ይላል የአዲስ ዓመት መለወጫ ዓመት ባል እንዳው ቤተሰብ ከቤተሰብ ተገናኝቶ ሲስቅ ሲበላ ሲማር ጣፋጭ ዓመት እጪ አዲስ ዓመት አዲስ ዓመት ጥሩ ልክ እንደ ማር ጣፋጭ እንዲሆን በማለት ማሩ ማሩን የፍራፍሬ ደግሞ እንደ ታማር እንደ ታፖህ እጽ የመሳሰሉትን እየበላን እንዳው በደስታ ሳሳልፈናል። እንግዲህ በሙሉ በየቤቱ መቼም በደስታ ዘመድ ከዘመዱ ቤተሰብ ከቤተሰብ ተገናኝቶ በጥሩ ሁኔታ አዲስ ዓመት እንደተቀበለ እርግጠኛ ነንና ጥሩ ዓመት ይሁንልን።
0: ጥሩ ዓመት ባልነበረ ጥሩ ዓመት ይሁን። አዲስ ዓመትን ስንቀበል እንግዲህ በአዲስ መንፈስ ነው አዲስ ነገር እናቀዳለንና በተለይ ግን ልባችን አዲስ አድርገን ንጹህ የሆነ አስተሳሰብን ይዘን መልካም ነገሮችን የምንሰራበት ካለፉት ስህተቶቻችን ታርመን አዳዲስ ጥሩ ነገሮችን የምናመጣበት ዘመን እንዲሆን ነው። ዘመን አረጅም እኛ ነው የተለወጥነ ያረጀንም ነድና በሚቀጥለው አመትም ይመጣል። ብዙ ቅዶች ሊኖሩን ይችላሉ። እናሳካቸውም ላናሳካቸውም እንችላለን። ግን በዚያ አመት ውስጥ ይህን አደርጋለሁ ብለን ብንነሳ መልካም ነው። እንግዲህ ለአንተም ለሁላችንም ለአድማጮቻችንም መልካም አዲስ አመት እንዲሆን እየተመኘን ለዛሬው ያዝናቸውን የተለያዩ ወቅታዊ ዘገባዎች እንመለከታለን።
1: አዎ ጥሩ ቡራኬ ነው ያደረከው። ሰጠ ዘመነ ባለፈው
0: ምኞት ነው ቡራኬው።
1: መጥፎ ነገር ጥሩ ነገር ሳስቀይመን ከሆነ መላ አድማጮቻችን ከወዲሁ ይሰሙን እኮ ከልብ ይቅርታ የምንባባልበት ሰሞን ስለሆነ አዎ የተሻለ ትክክለኛ ሰው በጎ ስራዎችን ምናደርግበት አዲስ አመት እንዲሆን ነው ሁላችን በጎ። ይሄን ያስቀድመቸም ሰው ያስባል። ይሄን ሻሻላለው ሀፍትን ማካበት ፈልጋለው ጤናን ፈልጋለው ወል ሁሉ ያስባልና ያሰብነው ሁሉ ይሳካልን አይደል?
0: ለከነ ሃይማኖታይ ገለጻው እንደው ለሃይማኖት አባቶች እንስጠው ነው እንጂ ቲሽሬ ወር እንግዲህ እንደገባ ከመጀመሪያው ቀን እስከ ዮም ኪፑር ባሉት 10 ቀናት ውስጥ ለይቅርታ የተዘጋጁ ቀናት እንደሆኑ ነው የሚነገርና በዚህ ቀናት ውስጥ እንግዲህ ያለፉት ስህተቶቻችን እናርምበት እንዲሆን እንመኛለን። በዚህ አጋጣሚ ዛሬ የገዳሊያ ጾም ነውና ለሚጾሙ ሰዎች ቀላል ጾም እንዲሆንላቸው እንመኛለን።
1: ወደ
0: ዘገባዎች ስናልፍ የእስራኤል ብሔራዊ ክኔሴት ምርጫ እንግዲህ ሊካሄድ 43 ቀናት እንደቀሩ ተገልጿል። ፓርቲዎች እጩ ተወዳዳሪዎችን ለምርጫ ቦርድ ማቅረባቸው ይታወቃል። የሊኩድ ፓርቲ ግን የራምና ርሽማም ሽተፌት የተባሉት የአረብ ማህበረሰብን የሚወክሉ ፓርቲዎች እንዲሰረዙ ለምርጫ ቦርድ አመለክታለሁ ብሏል። ምክንያቱ ምን ይሆን ይሻየው?
1: ምክንያቱ በዋናነት የሽ እነዚህ በአዛብ በይሁዳና ሰማርያ ቀበሎችም በሽብር እንቅስቃሴ እንደ ሐማስ የመሳሰለ ሽብር ፈጣሪ እንዲሁም በሊባኖስ በኩል የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት ናቸው ብለው እነዚህ የእስራኤል ዜጎች አረብ እስራኤላውያን የእስራኤል ዜጎች ናቸውና እነዚህን ጎጂ የሆኑ አሸባሪዎችን በሽብርተኝነት መፈረጅ አለባቸው ሽብር ፈጣሪዎች ናቸው የሚል ቃል ከነሱ ይተበቃል። ይሄን ካላደረጉ እነዚህ የተጠቀስካቸው ፓርቲዎች በክነሴት መወዳደር የለባቸው መሰረዝ አለባቸው የሚል ጥያቄ እናቀርባለን ይላሉ የሊኩድ ፓርቲ። ይሄንን አንድ ፓርቲ እንዲሰረዝ ከህግ ውጭ ሆነ የሚወስነው ያው የጠቅላይ ፍርድ ቤት ድረስ ይቀርባል አቤቱታ። ይሄ ከሆነ እንግዲህ ብዙ አከራካሪነቱ ነው። እንግዲህ ለምን እስካሁን በየጊዜው በሚካሄደው የፓርላማ የክነሴት ምርጫ የእስራኤልን ህብረተሰብ አረቦችም ፓርቲዎችም የሚወዳደሩበት የመጀመሪያ ጊዜ አይደለም። ግን ሊኩድ አሁን የቀኝ ክንፉ የሊኩድ ፓርቲ አይ መመር እነዚህ ፓርቲዎቹ መሰረዝ አለባቸው የሚለው በጣም አጠያቂ ጉዳይ ነው። የበለጠ ውዝግብን የሚያስከትል ይሆናል የሚል ግምት አለ። እንግዲህ
0: እንዴ እንደሚመስለኝ አሁን እነዚህ የአረብ ማህበረሰብን የወከሉ ፓርቲዎች በእስራኤል ክኔሴት እንኳን ቀርበው እስራኤልን ተጨፈጭፍ ያለሽ እያሉ እንኳን ሲናገሩ የክኔሴት አባላትን ካሁን በፊት እናዳምጣለን፣ አንዳንዶችን ደግሞ ታገዱ ነበሩና አሁን የዝበላን ድርጅት የሐማስን ድርጅት የሽብርተኛ ድርጅት ናቸው ብለው እነዚህ ፓርቲዎች አውጃሉ የሚል እምነት የለኝም። እኔ በግል በተጠይቀኝ የምርጫ ቦርድም የሚሰርዝበት ሁኔታ ከዚህ ጋር የተያያዘ ሊሆን ይችላል የሚልም እምነት የለኝም። ምክንያቱም ካለፉት ልምድ እንደምንመለከተው የምርጫ ቦርድ ራሱን በሀገር ውስጥ የሚደረጉ ችግሮችን ሂደቶችን የሚመለከት ስለሆነ የውጭን ሀገር ድርጅት የሽብርተኛ ድርጅት ሐማስን ሂዝቦላን ሽብርተኛ ድርጅቶች ናቸው ብላችሁ ካላመለ እናንተ መግለጫ ካልሰጣችሁ ወይም ካልወሰናችሁ ከምርጫው ተሰረዛላችሁ የሚል የምርጫ ቦርድ በኩል ይተላለፋል የሚል እምነት የለኝም። ግን ለማንኛውም የሊኩድ ፓርቲ የሚያቀርበውን ቀጥለን እናየዋለን ጊዜው ሲደርስ።
1: እኔ የሚያሳውቁት የፖለቲካ ጨዋታ ነው ካልሆነ በስተቀር እንግዲህ ድምፅን የህዝብን ድጋፍ ለማግኘት ለመሳብ ለሀገር ሽብርተኝነትን የሚዋጋ የሚሆን ፓርቲ በሆኑ ለህዝብ ለማስተዋወቅ የሚያሳየው ጠንካራ የግራ ክንፍ ወግ አጥባቂነት ፓርቲ መሆኑን ለመራጩ ህዝብ ተጽዕኖ ለማሳደር ይመስለኛል እንዳልከው እንጂ ይህ ደግሞ በዚህ የግራ ክንፍ የቀኝ ክንፍ ፓርቲዎች የሚወዳደሩበት እጩ የክነሴት አባላትን የሚቀርብ ስለሆነ በዚህ በሚቀጥሉት 43 ቀናት ውስጥ እንግዲህ ብሔራዊ የፓርላማ ምርጫ ጥቅምት 7 ቀን በሀገራችን ይካሄዳል። እስከዚህ የቀረበው ጥያቄ ሊኩድ ያቀረበው እንዳልከው ተቀባይነት ያለው አይመስለኝም። እንግዲህ እናየዋለን በቀጣይነት ይህን ሁኔታ። እንግዲህ ወደ ቀጣዩ ደግሞ ስናልፍ የሁቲ አማጽያን በቀይ ባህር አካባቢ እየገሰገሱ ናቸው። በደቡብ ማራብ የመን ቁልፍ ቁልፍ የሆኑ ቦታዎችን ከተማዎችን እየተቆጣጠሩ ናቸው። የሁቲዎች ደግሞ በዚህ መጠናከር የኃይል በጣም ጠንካራነታቸው በጣም አሳሳቢ እንደሆነና በዋናነት ደግሞ የቀይ ባህር በጣም ለዓለም በነዳጅ እና ለተለያዩ ሸቀጣ ሸቀጦችን የጫኑ መርከቦች የመተላለፊያ ቦታ ነው ቀይ ባህር አይደለ? አሁን ይህን ተቆጣጠሩ ደግሞ እነዚህ አማጽያን ኃይሎች በጣም ለዓለም ህብረተሰብ አሳሳቢ እንደሆነ እየተነገረ ያለው። ከዚህ ውጭ ደግሞ በእርግጥ ሳውዲ አረቢያ በጣም የሁቲም ደግሞ አልፎ አልፎ ታጠቃለች ቢባልም አሁን እየተጠቃች ነው ሳውዲ አረቢያ። በዚህ ባሳለፍነው ሳምንት ማለቂያ ላይ መቀመጫቸው ኢራቅ ውስጥ የሚገኙ በኢራን ድጋፍ እንደ ቆዱስ የተሰኘው ኃይል ሚሊሻ ጦርም አለ ከኢራን ጦር መሳሪያ ያለ ሰው አውሮፕላን ድሮኖችም እየተቀበሉ በዚህ በኢራቅ ውስጥ ያሉ ኃይሎች የሳውዲ አረቢያን የነዳጅ ማመንጫ ተቋማትን አጥቅተዋል። ይህ የሚያሳየው እንዴት ነው? ማን ነው አሁን በተመለከተስ የአሜሪካ አስተዳደር እስከቶ ምን ይሆናል?
0: የአሜሪካ አስተዳደር በተለይ አሁን ለሳውዲ አረቢያ ድጋፍ እያደረገ አይደለም። የሳውዲ አረቢያው ልዑል አሜሪካን ብቻ ሳይሆን በአካባቢው የሚገኙ የፋርስ ባህረ ሰላጤው ሀገራትን እስራኤልን ጨምርኮ እንድታግዝ ጠይቀዋል። ነገር ግን ያለው ሁኔታ በቀይ ባህር በተለይ የሆርሙዝ የባህር ወሽመጥን ኢራን መዝጋቷን ተከትሎ ያው በአሜሪካም አማካይነት በሁለቱ ግጭት ምክንያት ያው የሆርሙዝ የባህር ወሽመጥ እንደተፈለገው የንግድ መርከቦችን እያሳለፈ አይደለም። ምንም እንኳን አሜሪካ በኔ ቁጥጥር ስር ነው ብትል በዛ አካባቢ አሁንም ውጥረት አለ። አሁን ደግሞ በቀይ ባህር ይሄ የባበል ኤልበንደብ የሚባለው የባህር ወሽመጥ ከተዘጋ ደግሞ የበለጠ ውጥረት ውስጥ የሚያመጣ ነው። ቀይ ባህር እንግዲህ ለእስራኤል ያው ቅርብ ነው። ይህም ለእስራኤል አደገኛነት ያለበት ነው። የእስራኤል ላይ ባህር ኃይል እየተዘጋጀ እንደሆነ ዝግጅት እያደረገ ምክንያቱም የሁቴዎችን እንቅስቃሴም የተከታተለ እንዳለ ነው እና በጣም አደገኛ ነው ይሄ የአሜሪካ ቸልተኝነት ይመስለኛል ይህን ሁሉ ውጤት ያመጣው። እንግዲህ በአካባቢው ሀገራት ጦርነቶችን በመጀመር በመተው አሁን ሁቲዎች ከኢራን ጋር አብረው የሚሄዱ ናቸው ልክ እንደ ሐማስ እና ሂዝበላ። ስለዚህ እዛ አካባቢ መጠናከራቸው ለኢራን ድጋፍ ነው፣ ለሌላው ዓለም ደግሞ በጣም ስጋት ነው እና የባህር አካባቢውን ከተቆጣጠሩ መተላለፊያዎችን ከተቆጣጠሩ እንግዲህ መርከቦች የሚተላለፉበት ሁኔታ በንግድ እቃዎች ላይ ብዙ ኪሳራ ይመጣል። መርከቦች ሲጎዱ ደግሞ ብዙ ጉዳት በኢኮኖሚው ክስረት ነው የሚመጣና ይሄንን አገራት ተባብረው እንግዲህ እርምጃ ሊወስዱ የሚገባበት ሁኔታ ያለ ነው የሚመስለኝ። በጸጥታ ከተላለፈ ጉዳቱ ለሁሉም ሀገራት ነው።
1: አሁን የአሜሪካ አስተዳደር የትራምፕ አስተዳደር በኢራን ላይ ጦርነቱ ያካሄደ ያለው ወታደራዊ ኃይል ሳይሆን የኢኮኖሚ ጦርነት በኢኮኖሚ ኢራንን የኢኮኖሚ ኪሳራ እንድትጎዳ በሚለው እየተዋጉ ናቸው ተብሏል። በዚህ ጎን ለጎን ደግሞ በቀይ ባህር በተከሰተው የሁቲ አማጽያን አካባቢን ኃይላቸው አጠናክረው የመቆጣጠራቸው በተመለከተ በጣም አሳሳቢ ለአሜሪካም ሳይሆን ለአውሮፓም ለመካከለኛው ምስራቅ ሀገሮችን ጭምር በተለያዩ በኢኮኖሚ በአፍሪካን ወደ አፍሪካ የሚተላለፉ አሁን አሜሪካ በዚህኛው በቀይ ባህር ባለው ጦርነት ተጨማሪ ጦርነት መክፈት አትፈልግም አንዳንድ ተንታኞች እያሉ ያሉት።
0: ሁቲዎች ስልት የያዙ ይመስላል። ሁቲዎች አሁን ከአሜሪካ ጋር አይደለም ጸባችን፣ እኛ ችግራችን ከሳውዲ ጋር ነው የሚል ነገር ነው። ሳውዲ ደግሞ እንደሚታወቀው ከቱርክና ፓኪስታን ጋር የደህንነት ስምምነት ስላደረገች አሜሪካ በጸጥታ የምታየው የመበቀል ስሜትም ያለ ይመስላል እና ዙሮ ዙሮ ለማን ነው ችግሩ የሚተርፍ ነው? የሆርሙዝ የባህር ወሽመጥ ከተዘጋ የዚህ የባበል ኤልመንደብ የሚባለው የባህር ወሽመጥ ከተዘጋ መርከቦች እንደልባቸው ማይተላለፉ ከሆነ እንግዲህ አብዛኛው የንግድ መርከብ የሚተላለፈው በዚህ አካባቢ ከሆነ ቀስ በቀስ የስዊዝ ካናል አካባቢ የሚደርሱበት ሁኔታ ሊኖር ስለሚችል በጸጥታ መታየት የሌለበት ጉዳይ ነው የሚል ሀሳብ ነው ያለኝ። እንግዲህ አሜሪካ፣ እስራኤል፣ ሌሎችም ሀገራት በመተባበር ወይ ሁቲዎችን በጸጥታ እንዲቀመጡ ማድረግ ያስፈልጋል አሊያም ደግሞ መደምሰስ ግድ ይላል የሚል ሀሳብ አለ። ወደ ቀጣዩ
1: ከማለፋችን በፊት ሰጠኝ በር አሁን የጦር ቃል ኪዳን የእስላም የአረብ ሀገሮች ተፈራርመዋል። ሳውዲ አረቢያ፣ ቱርክ እና ፓኪስታን ከባለፉት ወር አካባቢ ተፈራርመዋል። የቃል ኪዳን አንድ ሀገር በሌላ በምትጠቃበት ጊዜ በቃል ኪዳን ሀገሮች ደግሞ ድጋፍ ለማድረግ የጦር የማጥቃት እርምጃ ይወስዳሉ የሚል ስምምነት አላቸው እና ባለፈው ሳምንት ብዙሃን መገናኛ የተመለከት ነው ፓኪስታን በየመን ውስጥ የሚገኘውን ሁቲም ለማጥቃት አስባለች ተብሏል። ለምን ለሳውዲ አረቢያ ድጋፍ በማድረግ የሚል ነገር ሰምተናል። እንግዲህ ይህ ነገር አዲስ ነገር ነው። ይሁን አይሁን በቀጣይ ምነት የምናየው ይሆናል። እንግዲህ ወደ ቀጣዩ
0: ስናልፍ የአሜሪካ ጦር እንግዲህ የተለያዩ ዘመናዊ ጦር መሳሪያዎች ጥረት አለበት ተብሏል። የሲቢኤስ ቴሌቪዥን ጣቢያም ዘግበዋል። ባለፉት ጊዜያትም ሲኤንኤን፣ ሌሎችም ዘግበዋል። ና እውነት እንደው የአሜሪካ ጦር እዚህ ደረጃ ደርሷል ወይ?
1: ይሄ እውነታም ያላት አሜሪካ ያላት ለጦር ሰራዊቷ ያላትን የጦር መሳሪያ ጥረቱም ይህን ያህል ጎጂም አልሆነም። በዋናነት እስካሁን በተካሄደው ጦርነት በኢራንና በአሜሪካ መካከል በሚካሄደው ጦርነት የጦር መሳሪያ ጥረቱ ይህን ያህል አይደለም። ግን ምናልባት ያለው ስጋት ምንድን ነው? ምናልባት በአሜሪካና በቻይና መካከል ጦርነት ከተነሳ አሁን የተመረተው የዘመናዊ ቴክኖሎጂ ሚሳኤሎች በቂ አይደለም፣ በአሜሪካ እጥረት አለ የሚል ነገር ነው እየተነገረ ያለው። ይህንን ደግሞ ይሄ ይነሳል ብለው ከወዲሁ እንዴት አያስቡም?
0: አሜሪካን ያክል ታላቅ ሀገር አሜሪካ እንግዲህ በዓለም ላይ በወታደራዊ ይዞታዋ በሀብቷም በቴክኖሎጂዋም ከፍተኛ ደረጃ ያለች አሁን በኢራን ላይ በተደረገው ያጭር ጊዜ ጦርነት ተተኳሾች በተለይ ደግሞ የጸረ ሚሳኤሎች አነስተኛ መሆን ማነስ በጣም በተደጋጋሚ ጊዜ ተነገረበት ሁኔታ አለ። በቀጣይ ደግሞ እንዳልከው ጦርነቶች አሁን ቢሰፉ አሁን ለምሳሌ ቻይና ታይዋንን የመውረር ፍላጎት አላት። በዛ በኩል ደግሞ ሰሜን ኮሪያ ደግሞ ሌላ አላት ሌላ ፍላጎት አላት ደቡብ ኮሪያ ላይ። እንዲሁም የሩሲያ ጉዳይ እንዲት ቢጨማመርና ጦርነቱ ቢሰፋ አሜሪካ ተቸግራለች የሚል ነው። ግን ይሄን እንዴት እስከዛሬ አላሰቡበትም የሚለው የሁላችንም ጥያቄ ነው። ግን ጦርነት ስትገጥም ደግሞ ያው እነዚህ ከባድ መሳሪያዎች ተተኮሳሉ። እነዚህን ከባድ መሳሪያዎች ለመስራት ደግሞ ብዙ ጊዜ ስለሚጠይቅ የግድ ደግሞ መተካት ያስፈልጋል። ለማንኛውም ግን አሜሪካውያን ከፈለጉ ይሄንን አቅም አላቸው መተካትና የሚቀርቡ ዘገባዎች ግን አሳሳቢ ናቸው። እንግዲህ
1: ለዚህ እናጠቃልል ለማጠቃልል በዚህ ስካሁን ጦርነቱ በአሜሪካና በኢራን መካከል ከተጀመረ ጊዜ አንስቶ ስካሁን ጦርነቱ ያው በሁለት ሀገራት ወይም በሶስት ልበለው እስራኤልን ጨምር በዚህ በኩል በሁቲም ደግሞ የመን ውስጥ ያለው አማጽያን ቢሄ የተስፋፋ አይደለም ጦርነቱ። ምናልባት ግን እንደሚባለው ምናልባት ቻይና በዚህ ጦርነት ውስጥ ጣልቃ ከገባችና በአሜሪካና በቻይና መካከል ጦርነት ከተነሳ ያው ወደ ከፋ ደረጃ ወደ ሶስተኛው ጦርነት ተሸጋገረ ማለት ያስችላል። ግን አይሆንም እናዋለን መቼም ሰላም ይሰውበት።
0: ጥሩ እንግዲህ አሁን በጋዜጦች አዳዲስ ልጆች ተወልደዋል ብለን ስናወራ የዘወትር አድማጫችን ክብካብ ቸኮል ለም በዋዜማው አዲስ ልጅ ወልጃለሁ ብላናለችና ጥሩ ነው። በዚህ አጋጣሚ

0: ሻዮሃን አድማጮች ጋር ውይይት እናደርግበት ሰዓት ነው። ወይዘሮ ምንታምራ ትርሳው በስልክ መስመራችን ትገኛለች። ጤና ይስጥልን ምንታምር፣ እንደምን አደርሽ?
1: እንዴት አደራችሁ? ፍጥነኛት ሻዮ እንዲሁም አድማጮች ማለት ነው፣ እንዴት አደራችሁ?
0: ደህና ነን። እንኳን አደረሰሽ።
1: እንኳን አብሮ አደረሰን ለሁሉ ማለት ነው፣ ለአድማጮች ለእናንተም እንኳን ሰላም አደረሰን ለዚህ ዓመት። እውነት ስኬታማና ጥሩ ነገር የምናደርግበት ምኞታችን የሚሳካበት ዓመት እንዲሆን ተመኘው። የሰላም የብልጽግና የፍቅር ዋናው ነገር ፍቅር ስለሆነ ማለት ነው፣ የፍቅርና የሰላም ዓመት እንዲሆን ተመኘው ከወዲሁ ማለት ነው።
0: ሻየው ምንትላለ?
2: ወይዘሮ ምንታምር
1: አቤት።
2: በጣም እንግዲህ በአዲስ ዓመት መለወጫ ዓመት በዓል አከበርን። በቤተሰብ ተሰብተ በአንድ ላይ በክብ ጠረጴዛ ሆነን አከበርንና እንዴት በእናንተ በሰሜኑ ክፍል እንዴት ነበረ ዓመት በዓሉ?
1: እውነት ለመናገር በጣም አሪፍ ነበር። ያው ትንሽ ድምፄ ማለት ነው ትንሽ ማዝጋርም ስለሰነበተ ቤት ትንሽ እንትን ብያለሁ ድምፄ አዚ ከዚህ ከወዲሁ ማለት ነው ይቅርታ ጠይቃለሁኝ። ትንሽ ድምፅ ቀረ ብሏል ማለት ነው በመመዝገን ምክንያት አሉ። በጣም ቅርታ ያልሰማ ካለ ደግሞ የውልት
0: ችግር
2: አይ በቂ ነው።
1: አዝ ከዛ በመቀጠል ማለት ነው ያው እና በሰሜኑ አካባቢ ነው አሁን የምኖረው ኪርያት መስጊድ ነው ማለት ነው። ነገር ግን ያሳለፉት ያው እንግዲህ ታላቅ በዓል በመሆኑ መጠን ማለት ነው ያሳለፉት ያው በመርካዝ ነው ማለት ነው። በመርካዝ ቤታ ቲክባ በምትባል ከተማ ያው እሚተና አክስቴ ይኖራሉ ማለት ነው። ሁልጊዜ በየአመቱ እንግዲህ እዛ ነው ይሄር ለምናከብር ማለት ነው። ሰብሰብ ብለን ልጅ በሙሉ በጣም ደስ የሚልና ቆንጆ የሆነ ሳቅ የሞላበት ጨዋታ የሞላበት በጣም ደስ የሚል በዓል ነው ያሳለፍነው እና ማለት ምግቡም ቢሆን በጣፋጭ ነገሮች እንደ ማራይነት በዚህ ምንድን ነው በታፖዋህ በዳቦም ሆነ ጣፋጭ የሆነ እንትን ያሳለፍነው እና በጣም ደስ የሚል ነው የነበረ ማለት ያው ልነግራቸው አልችልም። በቃ ይሄ ነው ብዬ ማለት ነው ደስ የሚል በዓል ነበረ።
0: ጥሩ ነው እንግዲህ አዲስ አመት ያው አዲስ ራይ አዲስ መንፈስን ይዘን በአዲስ ምንነሳበት ጊዜ ነው እና ምናልባት ከአሁን በፊት ያላከናወናቸው የፈለግናቸው ነገሮችም እንደ አዲስ ምንነሳበት የምናደርግበት ነው እና ምን ብናደርግ ጥሩ ነው በአጠቃላይ በህብረተሰብ ደረጃ?
1: እውነት ለመናገር ሁልጊዜ በየአመቱ ማለት ነው እቅድ ይኖራሉ እቅዶች አሉ፣ ብዙ ነገሮች አሉ ማለት እንደ ትምህርት አይነት ሊሆን ይችላል። በእያንዳንዱ ማለት ነው እቅድ ሊኖር ይችላል እና እቅዶቻችን ማለት ነው እንዲሳኩ ማለት ነው እቅዶቻችን እንዲሳኩ ሁላችንም እንሞክራለን እንትን እንዳለን እና

0: እኔ ብለው ምንድን ነው እቅዶቻችን እና ከዓላማችን ማለት ነው ከምናቅዳቸው ነገሮች ወደ ኋላ ማለት እንደሌለብን በእርግጥ ላልቻሉ ይችላሉ ማለት ያው አንዳንዴ ያለ አይደል ግን ሁሉ ነገር ይሳካልሃል ማለት አይደለም ያቀድኸው ነገር ማለት ነው። ነገር ግን በንጹህ ልብ በንጹህ ሀይምሮ አዲስ አመት ሲባል እንግዲህ አዲስ አመት ሲባል የዘመን መለወጫ ሲባል ማለት ነው በጣም ቀላል ነገር አይደለም ማለት በአዲስ የምትቀርብበት ነገር ነው በአዲስ የምታቀድበት ነው የወደፊቱን ጣል አድርገህ ማለት ነው ያው እንደ አመተ ምህረቱ ጣል አድርገህ ማለት ነው እንደ አዲስ የምታስብበት እና በንጹህ ሀይምሮ የምናስብበት ነው እና እንደ አጠቃላይ ማለት ነው ያሰብናቸውን ነገሮች ማሳካት ብንሞክር በጣም አሪፍ ነው የተቻለን ያክል ማለት ነው። የድሮ የነበሩት ነገሮች ማለት ድሮ ማለት እንግዲህ በዛኛው አመተ ምህረት የነበሩትን ማለት ነው በዚህኛው አመተ ምህረት ላይ እንድናሳካ ጥረት ማድረግ እንደኝም እንደዚህ ያሉ ነገሮች ቢኖሩ በጣም አሪፍ ናቸው ብዬ አስባለሁ። ሰጠይ ሁላችንም ማለት ነው እያንዳንዱን ማህበረሰቡ በሙሉ ማለት ነው።
1: አዎ ከዘመን መለወጫ አመት በዓል መልካም አዲስ አመት እንዲሆን ሁላችን መቼም እንመኛለን እናቅዳለን። ከበፊቱ ካሮጌው አመት አዲሱ አመት የተሻለ በሁሉም ነገር በብልጽግና ጤና ፍቅር የመሳሰለን ሁላችን እንመኛለን እና አሁን ለዚህ ሁኔታ ላይ ደግሞ ባሳለፍነው መቼም የሰሞኑን የይቅርታ ሰቦን ነው ይባላል እንግዲህ እንዳንቹ ስታስቢ ሰውነን ስጋ ለባሾች ነን እንሳሳታለን እንዴት ብለን ነው እንግዲህ ይቅር ምንለው?
0: አዎ በነገራችን ላይ ይሄን ሃይማኖት ብዙ ጊዜ ማለት ነው ሃይማኖቶችን ግንዛ ሃይማኖቶችን ኤክስፒክስት በጣም አሪፍ ነው። ነገር ግን ያለኝን አቅምና ወይም ደግሞ ዕውቀቶችን ማለት ነው እክሉ ከብዙ በጥቂቱ ተከሰባ አደርግ ለምሳሌ ከኤሉል ወር ጀምሮ ማለት ነው ኤሉል ወር እንግዲህ ነሐሴ ወር ነው። ነሐሴ አንድ ቀን ጀምሮ እስከ ሮሽ ሐሸና ድረስ እንግዲህ ቲሼ ወር እስከሚመጣ ድረስ እንግዲህ የይቅርታ ቀኖች ናቸው ይባላሉ። ማለት ያው እንግዲህ ይቅርታ ስንልን ቆይና ከዛ በመቀጠል ግን ያው እንግዲህ በሮሽ ሐሸና ደግሞ ሶስት መዝገቦች ይከፈታሉ። ሶስት መዝገቦች ተከፍተው ደግሞ ከዛ አንስቶ እስከ ዮም ኪፑር ድረስ ደግሞ የመመለሻ ንስሐ ነው የሚባሉት ማለት ነው። ይቅርታው የጀመረ ያው በፊት ነው። ነገር ግን የንስሐ ተብሎ ምንት የተባሉት ማለት ነው ከሮሽ ሐሸና ጀምሮ እስከ ዮም ኪፑር ድረስ አለና እነኚህ ነገሮችን በጣም አሪፍ ነው። ይቅር ማለት ከፈጣሪ ማለት ምን ይላል መሰላችሁ እግዚአብሔር ማለት ነው ህዝቡን ይቅርታችሁ ወይም ደግሞ ያስቀየማችሁትን ይቅርታችሁ ይሄን ይቅር ማለት አትችሉም ይቅርታ ማለት አትችሉም እስከ ዮም ኪፑር ድረስ መድረስ የለባችሁም ይላል ማለት ነው። ስለዚህ እኛ ደግሞ እንግዲህ ይቅርባ ያምላክ እሱ ይቅርበሉ ሲለን ደግሞ እኛ ደግሞ ይቅር አለ ማለታችን ምንም ነገር ከገቢ ነው
1: ይላል። መጀመሪያ ከባልንጀራህ ጋር ነው መሰለኝ መጀመሪያ ይቅርታ ከዛ በኋላ ወደ ፈጣሪ አምላክ ነው ይቅር አይደለ?
2: ግን አሁን ትልቁ ችግር ምንድነው? ይቅር ለመባባል ወይም ደግሞ በመካከላችን ያለውን ችግር ለመፍታት ከልብ እንነሳለን ወይ ነው ላይ ከላይ ዝም ብሎ በቃ ለማስመሰል ከሆነ ችግሩ አልፈታነው ማለት ነውና ከልባችን ይቅር ተባብለን እንዴት ነው ዳፍ ሀዳሽ እንደሚባለው በአዲስ ሁኔታ ነገሮችን እንጀምራለን ወይ? የዛሬ አመት የዛሬ አምስት አመት የዛሬ አስር አመት ሀያ አመት የነበረውን ቂምና ጥላቻ በማሰብ ምን ውጤት ይመጣል?
0: እሱ ነው እኮ አሁን ላይ ችግር የሆነ እሱ ነው። በነገራችን ላይ እሱን ለመቅረፍ ነው ደግሞ ሰጠኝ እሱን ለመቅረፍ ነው እንግዲህ ኖረን እየተናገርን ያለ ነው ማለት ነው። ማለት ያለፉትን ነገሮች እንዳለፈው አመተ ምህረት ትተን ማለት ነው ያለፉ ነገሮችን አዳፍ ሀዳሽ እንዳልኸው ማለት ነው ያው በአዲስ ሀይምሮ በንጹህ ሀይምሮ ማለት ነው እንትን ማለት አለብን መጀመር አለብን የምንለውም ይሄ ነው ሰጠኝ። በነገራችን ላይ ያው ይቅርታ መዋረድ ምናምን እንትን ነው እንላለን እንጂ ማለት ነው የሁሉን ነገር በካሮየው እንትን ጋራ ማለት ነው ካለፈው አመተ ምህረት ጋር ትተን እኛ ምንድነው በአዲስ ሀይምሮና በአዲስ ንጹህ ሀይምሯችን ማለት ነው መቀጠል አለብን ማለት ነው። ብዙ ነገሮች ይራመዳሉ ማለት በምታልፈው በአመቱ በሙሉ ማለት ነው ብዙ ነገሮች ይራመዳሉ። ብዙ ነገሮች ጸቦች አሉ፣ ስድቦች አሉ። እነዚህ ነገሮች ትተን ግን አስወግደን ግን እውነት እኔ እንጃ በመት ለሚቀረው ነገር እና ሰዎች ነን ያው ሰዎች ስንባል እንግዲህ በሶፈሸዳባር ማለት ነው በመጨረሻ ጊዜ እናልፋለን አይደል? እናልፋለን ግን እንደዚህ ያ እንደ አይነት ንትርክ መጥፎ የሆኑ አነጋገሮች የቃላት አረማመዶች ማለት ነው እኔ በጣም የሚከብዱ ቃላቶች የማይመጥኑን እኛን ራሱ የማይመጥኑ ቃላቶች ማለት ነው እነኚህ ነገሮችን ትተን ማለት ነው ፈጣሪ በሜቴኒየር ባራሲ በግሌ መመኘው ሰጠይ ባቶ ይሻየው እኔ መመኘው ማለት ነው ከነኚህ ተወግደን ማለት ነው ተወግደን እንደው ጥሩ ሀይ በጥሩ ሀይምሮና በጥሩ ዳፍ ሀዳሽ እንደምንለው ከፍተን ማለት ነው በነስ መጻፍ ንጹህ በሆነ አምሮ እነኚህ ነገሮች እንደው እነት ተወግደውልን ማለት ነው በፈጣሪ እርዳታ አዲስ
1: አዲስ ግንከፍት ተማሪ ነው ቢያስቀምጥ አዲስ ምራፍ መክፈት ማለት ነው። አሁን ወይዘሮ ብንታመር በባህላችን በሀገረ ኢትዮጵያ መቼም እንደዚህ ይቅርታ ሲባባል ድንጋይ በጣም ከባድ ነውና በነበረው ልማድ ባህል መሰረት እንደዚህ ይቅርታ ለመጠየቅ ሲባል የሚከትክሻችን ላይ ድንጋይ አድርገን ከባድ ድንጋይ ነው ለመሸከሙ ያንዘን ነው የጎደልነው የበደልነው ሰው ይሄደን ተጎንብሰን ይቅር በለኝ እንለዋለን። አሁን ያውቃል የተበደለው ሰውዬ የድንጋይ ከባድ መሆኑን ያውቃልና የተሸከምነውን ከትክሻችን ላይ አው ይቅርታ ብሎ ካወረደ ያው ይቅርታ ተፈጸመ ማለት ነው አይደለ?
0: አሁን በስተከከል እንደሱ ከሆነ ያው ይቅርታ ተዋርዷል ማለት ነው። አለበዛ ግን የሚከገፋ ግን ያው እንግዲህ ቄሞን እንደያዘ ነው ማለት ነው። ነገር ግን ደግነቱ ነገር ግን በኢትዮጵያ በነበረነ ጊዜ የነበረው ነገር በጣም የተራራቀ ይመስለኛል። እዚህ በጣም እየተካረረና እየተጋነነ የሄደ ነገር ይመስላል።
2: ትልልቅ ሰዎችንም እንሰማ ነበር እንደው እኛ እንኳን እንሻየው ምናልባት ያስተውሱ ይሆናል እንግዲህ እንጂ እዛ ይቅር ሲባባል ራሱ ሰው በቀድሞ በኢትዮጵያ በነበረው ባህል እና የመበቃቀል ሁኔታ ሰው እንኳን ተገዳድሎ ቁጭ አድርገው ሰዎችን ሲያስታርቁ ይቅር ከተባባሉና ያንን ነገር ከፈቱ በኋላ እንደገና ወዳጅ የሚሆኑበት እዚህ ግን በቃላት ብቻ 10 አመት 20 አመት ልንጣላን እንችላለን ቂም ልንያዝ እንችላለን። ለምንድን ነው ይሄንን ለምን መቅረፍ አንችልም? የተሻለ ነገር ለማምጣት ደግሞ ትልልቅ ሰዎችም እኛን ምከር ያስፈልጋል። የሚቆጡ አባቶቻችን ሲቆጡ እናቶቻችን ሲቆጡ የመስማት ሁኔታ የለምና አንዳንድ ጊዜ በቀላሉ ነገር ብዙ ጊዜያት ጸብ ውስጥ እንገባለን።
0: በጣም ወንድማማች ተማማች በነገራችን ላይ የማይተዋወቁ ሰዎች ራሱ በሚዲያ ላይ ሲሰዳደቡ እንኳን ዘመድ አዝማድ ዘር በቃ ሲሳደብና እንትን ሲል ማለት ነው ትንሽ በጣም ከበድ ይላልና እነኚህ ነገሮች ግን ብንቀርፋቸው በጣም አሪፍ ነው እውነት ለመናገር ማለት ነው። አንዳንዴ ደግሞ የመጣንበትን ደግሞ መርሳት አለብን ብዬ አላስብም። ማለት እኛ መጣና አገር ለቀቅና ግሬ ለቀቅና ደግሞ በዩዲነታችን ሃይማኖታችን ስለሆነ ነው ሎንዲ ሁሉ ነገር እንትናችን ባህላችን ወይም ደግሞ ሁሉ ነገር ለቀቀለ ማለት አይደለምና እነኚህ ነገሮች ብናስባቸው በጣም አሪፍ ነው። እንዲሁም ደግሞ ተላልቆችን ሰዎች ደግሞ ብናዳምጥ በጣም አሪፍ ነው። ሃይማኖት መሪዎችን ቀሳውስትን አረባኞችን ብናዳምጥ ደግሞ በጣም ቆንጆ ነው ያስባለውና እነኚህ ነገሮች መቅረፍ ያለባቸው ናቸው። በዚህ አመት እውነት ለመናገር በመት መቀረፍ አለባቸው ያስባለው በራሴ በግሌ ማለት ነው ያስተያየት ነው እንግዲህ።
1: ጥሩ እንግዲህ በእውነትም በዚህ ለማጣት ምግብ ብዙ ጊዜ ማልቀረንምና በዚህ የከረረ ጠብ ሲባል ሰው በነፍስ በአንድ ሰውን ተነስተው መግደል የተጋደሉ ሰዎች እንዲያውም ይቅርታ የሚባሉበት አጋጣሚ አለ። ግን ቅድም እንዳላችሁ በትቃቅን በትናንሽ ነገሮች ብቻ ግን በቂም ይዞ በወዳችን ብዙ አመታት ያል እንትን ምን ይለው ይሄ መፋቅ ያለበት መታረም ያለበት የይቅርታነት ጸባይ በውስጣችን እንድኖር ነው ለፈጣሪ አምላክ ምን ጠይቀው አይደል?
0: አዎ እውነት ነው። ነገር እዚህ ላይ ደግሞ ጨመረ ማድረጋት ነገር ማለት ነው እኛ ባህላችን መርሳት የለብንም መከባበር። እኔ በነገራችን ላይ የመጣሁት በጣም ህፃን ሆኜ ነው በነገራችን ላይ የመጣሁት ከገጠር ማለት ነው ከገጠሩ ከተማ ወይ ወደ ጎንደር ስመጣ ማለት ነው በጣም ህፃን ሆኜ ነው የመጣሁት። እና ነገር ግን የማስታውሳቸውን ነገር ልንገራችሁ። ኢትዮጵያ ገጠር በነበርን ጊዜ ማለት ነው በጣም በክብር ክብሩና ሁለመናው ነገር ያለው ነገር ማለት ነው ክብር በጣም እውነት ለመናገር ክብሩ የኢትዮጵያ ነበርነ ጊዜ የነበረ ክብር በጣም በቆንጆና ጥሩ ባህል ያለ የነበረነ ክብር እንትነ የነበረ ማለት ነው ባህላችን የነበረ እዚህ ጋር ግን ማለት ነው እዚህ ላይ ሳይው ግን ወዴትና ወዴት ኢትዮጵያ የነበረው ጊዜና አሁን እዚህ ያለው ነገር ግን መብት ቢባልም እና ደግሞ ዲሞክራሲ ነው ቢባልም እኮ እውነት ለመናገር እኛን ደግሞ ማንነታችን ደግሞ መርሳቶ በጣም አሪፍ ነው ብዬ አላስብም እና ፈጣሪንም በእናስቀይም እኛ ራሳችንም መጀመሪያ በነገራችን ላይ እኛ ሰዎችን ስናስቀይም ፈጣሪን ጭምር እናስቀይማለን እና እነኝህ ነገሮች ብንቆጠብ በጣም አሪፍ ናቸው ብዬ አስባለሁ። ባህላችን አንርሳ፣ ማንነታችን አንርሳ፣ ኢትዮጵያዊ ነን ማንነታችን አንርሳ አላለውም ከመጨረሻ ለማ
2: ጥሩ እንግዲህ ለማንኛውም ትልቅ የተቀሸው ነገር አለ። ኢትዮጵያ በነበርንበት ጊዜ ራሱ ሌሎች ተታላላቆቻችን ምንጠራበስም የተለየ ነው ለትልቆችም እንሰጣው አክብሮት በአንድ ቀንም እንኳን ብንብናለትና መልካም ነገሮችን እናስቀጥል። ክፋትን መጥፎ ነገር ራሳችን ነው የሚጎዳና መልካም አዲስ አመት እንመኛለን።
0: እኔም በጣም እመኛለሁ ለሁላችሁ ማለት ነው መልካም አዲስ አመት ይሁንላችሁ። በመጥ ፍቅታማና ሰላም የሆነ ሰላም ከሌለ ሰላም የለም እንዴ የለምና ሰላም ይሁን አመት ይሁንላችሁ።
1: አመሰግናለሁ ብዙ ምክር ነው ዘሮ ምን ታመር እና መሰግናለን።
2: እንግዲህ ለሁሉም እና መሰግናለን። ሻየው የተለያዩ እርሰ ጉዳዮች አሉን በተለይ ደግሞ ናዛይተ ሰኝ ፊልም ተሰርቷል ማለት በቀኑ ፕሮግራማችን ላይ ያለን ይሄ ደግሞ ወታደሮችን ስም የሚያጠፋ ነው ጦሩን ተብሎ ብዙ መነጋገር የሆነበት ሁኔታ አለ እንመለከተዋለን በኋላ አለም ባለው ጊዜ። በተረፈ እንግዲህ የጧቱ ፕሮግራማችን ሊጠናቀቅ ነው። የቴክኒክ ባለሙያችን ሮኒ እንዳህን ነው። እንግዲህ መጨረሻ የምትለው ካለ
1: የፊልሙ በአለም አቀፍ ፊልም የሚታይ የሚወዳደር እንደሆነ ይነገራል። ይህም ሁኔታ እንግዲህ በዚህ በሽብር ኦክቶበር 7 በነበረው የሽብር ወረራ በሐማሶች የፈጸሙት ጭፍጨፋ ያንን ሁሉም ይመለከታል። ከዛ ደግሞ የእስራኤል መከላከያ ሰራዊት ደግሞ ለመከላከል የወሰደው እርምጃ ደግሞ እንዳልከው ትች ይተቻል ደግሞ በርግጥ እስቲ በሰፋ ባለው ሁኔታ እንመለከተዋለን።
2: አልቀው ብዙ መነጋገር ያለ ፊልሙ ዋና ይዘቱ እስራኤል ወታደሮች እስራኤል ጦር በጋዛ ስርጥ ፍልስጤማውያንን ሆን ብሎ ይገድላል የሚል ነው እና ይሄ ደግሞ በእስራኤላውያን ፊልም ሰሪዎች እንደዚህ አይነት ከተሰራ ለሌሎች ለጠላት ግባት ነው የሚሆን የሚል ነው። ሰፋር ግን እንመለከተዋለን። እናመሰግናለን ሮኔንዳንን እንዲሁም ደግሞ አድማጮቻችን እናመሰግናለን። ቀን አንድ ሰዓት ላይ እንደገና እንገናኛለን። በያላችሁበት መልካም ቀን በደህና ዋሉ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተሰኙ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ጊሜል በቲሽሬ ታፍሽን ፔ ቫቭ ሲሆን ይቅርታ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 14 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 4 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮሲታ ኑሪ ሲሆን የፕሮግራሙ አጠናካሪ እናስፈራው የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነነን። እስከ 2 ሰዓት በሚቆየው ስርጭታችን የሰዓቱን ዜና አስቀድመና ቀርብና ወቅታዊ ዘገባ ሳምንታዊ የሥራ ዓለም ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ ጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: አመሰግናለሁ። አርስተ ዜና በአዲስ አመት መሽጋገሪያ ክብረ በዓል ቀናት ሄብሮን ከተማ ኗሪ የሽብር ጥቃት ያቀደ አንድ አሸባሪ ታጣቂ የእስራኤል ደህንነት ኃይሎች በቁጥጥር ስር አዋሉት። የሊኩድ ፓርቲ፣ የአረብ ጥምርት ፓርቲዎችና ራም ፓርቲዎች በክነሴት ምርጫ እንዳይወዳደሩ ውድቅ ለማድረግ ጥያቄ እንደሚያቀርቡ አስታወቁ። በአሊ ታሃር ተራራ ላይ የሚገኙትን ሂዝቡላ ዋሻዎችም ባለፈው ሳምንት ካወደመ በኋላ የእስራኤል መከላከያ ሰራዊት ከዛ ወደ ቦፎር አቀና። ባለፈው ሳምንት ማለቂያ ላይ የኢራንና ደጋፊዎች ኃይሎች የሳውዲ አረቢያን የኃይል ማመንጫ ተቋማት አጠቁም። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ባለፈው ሳምንት ሐሙስ በአሊ አልታሃር ተራራ ላይ የሚገኙት የሂዝቡላ ዋሻዎች ካወደመ በኋላ የእስራኤል መከላከያ ሰራዊት ከዛ ወደ ባፎር አካባቢ አቅንቷል። የካን ሀዳሾት ዜና ዘጋቢያችን ሮይ ሻሮን እንደዘገበው ከሆነ ይህ አካባቢው እና ጊዜያዊ ማፈግፈግ ሲሆን የእስራኤል መከላከያ ሰራዊት የወደፊትም ወታደራዊ ስምሪትም በሰራዊቱና በፖለቲካ መሪዎቹ መካከል ውይይት እየተደረገበት ነው። በተጨማሪም በቅርብ በደቡብ ሊባኖስ በሚገኘው የእስራኤል መከላከያ ሰራዊት የኃይል ስብስብ ውስጥ የአንድ ብርጌድ ያህል ቅነሳ ያደርጋል ተብሎ ይጠበቃል። ይህ በእንዲህ እንዳለ የመከላከያ ሚኒስትር እስራኤል ቃዝ እንደገለጹት የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኘውን የአሊ ታሃር ተራራ ለመቆጣጠርና ሂዝቦላ ወይም የሌላ ማንኛውም አካል ዳግም የመመስረት ጥረት ለመከላከል በኦፕሬሽን ደረጃ እየተዘጋጀ ነው። ይህም በአካባቢ ያሉ አሸባሪዎች ከጠፋና ዋሻዎችም ከወደመ በኋላ ነው። ቃጽ ተራራውን የመጠበቅ ቀጠናም ሴኩሪቲ ዞን አካል መሆኑን ገልጸውም ወደ እሱ የሚቀርብ ማንኛውም ሰው ይደመሰሳል ሲሉ በጥብቅ አስጠንቅቀዋል። የሊኩድ ፓርቲ፣ የአረቦች ጥምር ፓርቲዎችና ራአም ፓርቲዎች እጩ በክነሴት ዝርዝር ምርጫ እንዳይወዳደሩ ውድቅ ለማድረግ ጥያቄ እንደሚያቀርቡ አስታወቀ። በሊኩድ መግለጫ መሰረት በእስራኤል የመከላከያ ሰራዊት ወታደሮች ላይ ጉዳት ለሚደርሱ እንዲሁም ሐማስና ሂዝቡላ የአሸባሪ ድርጅት ብለው መፈረጅ ለማይችሉ አካላት በክነሴት ውስጥ ቦታ የላቸውም ብለዋል። ግን የአረብ እስራኤላውያንን ማህበረሰብ የሚወክሉ ፓርቲዎች መሪዎች እንዳሉት አይሳካላቸው። ሊኩድ እንዲህ ብሎ ቢያስብም አይሆንም፣ አንሰረዝም ብለዋል። በኢየሩሳሌም ከተማ ጊሎ ሰፈር ሌሊቱን በመኖሪያ ቤት ቃጠሎ ተጠርጣሪ ቢያንስ ሰባት ሰዎች በጭስ ታፍነው በቀላል ሁኔታ ቆሰሉ። በስፍራው የቆሰሉት ሰዎቹ መካከል አንዲት የፖሊስ ጓድ አባል ስትሆን ቃጠሎውን ለማጥፋት በእንቅስቃሴ ላይ እንዳለች ነው በቀላል ሁኔታ የቆሰለችው። ቃል አቀባያችን ቬሬድ ፔልማን እንደዘገበችው በቤቶችን ሆን ብሎ ያቃጥሏል ተብሎ የጠረጠረም የቤተሰብ አምድ የቤት ባለቤት ካሁን ቀደም በፖሊስ ጣቢያ በወንጀል ድርጊት ይታወቃል። ፖሊስ ራይትንም የቃጠሎ መርማሪዎቹም በስፍራ መረጃዎችና የአይን ምስክሮች እያሰባሰቡ ነው። የአረብ ማህበረሰብ ግድያ ወንጀል እንደቀጠለ ነው። ከአንድ ቀን በፊት ሶስት ሰዎች ክፍት ቦታ ላይ በእሳት በተቃጠለ መኪና ውስጥ አስክሬኖቻቸው ተገኝተዋል። ከተገደሉት ሰዎች መካከል አንዱ የባካ አልጋርቢያ ሰፈር ነዋሪ ሲሆን አንዱ የሀያ ቫሲሚ ይባላል። አባቱ ለካን ሀዳሾ ዜና ሬዲዮ ጣቢያ ለረሸት ቤት ሬዲዮ ጣቢያ በተረገለጥ ቃለ ምልልስ ቤተሰቦችም ሆነ ፖሊስ የግድያውን ትክክለኛ ምክንያት አሁንም እንደማያውቁን ተናግረው የአስከሬን መቃጠል አጥብቆ አውግዟል። በባካ አልጋረቢያ የተገደሉት ሶስቱ ወጣቶች የ16 ዓመት ያዛን ኦዋዳ የሀያ ዓመቱ ወንድሙ ካሴም እናም የ22 ዓመቱ ወጣት አጎታቸው ልጅ ህያ ባስሚ ናቸው። የሊባኖስ ክርስቲያን ፓርላማ አባል ናዲም አልጁሙኤል በቤይሩት የሚገኘው መንግስት ደፋር ውሳኔ በማስተላለፍ ከእስራኤል ጋር የሰላም ስምምነት እንዲፈራረም ጥሪ አቅርበዋል። ሰላም እንጂ እጅ መስጠትም ሆነ የተከለከለ ነገር አይደለም። ሰላም ጊዜው የጠየቀው ግዴታ ውሳኔ ነው ሲሉ የሊባኖስ ክርስቲያን ፓርላማ አባል የቀድሞው የሊባኖስ ፕሬዚዳንት ባሺር አልጃማኤል መገደል 44ኛው ዓመት መታሰቢያ ስነ ስርዓት ላይ ትናንት ንግግር አድርጓል። በሌላ በኩል የሊባኖስ ናዲ አልዋታን ጋዜጣ እንደዘገበው ቀጣዩ የሊባኖስ አምባሳደርም በአሜሪካና ከእስራኤል አቻቸው ጋር የሚያደርጉት ስብሰባ በሊባኖስ እና በእስራኤል መካከል በቀጥታ በሚደረግ ድርድር ላይ እንቅፋት የሆኑትን ጉዳዮች ለመገምገም እና ለመወያየት የሚደረግ ነው። የዜና ዘጋቢያችን ሽሞን ሚጃን ሁለቱ ባለስልጣናት ቀጣዩ ሳምንት በአሜሪካ መዲና ዋሽንግተን በሚገኝ የውጭ ጉዳይ ሚኒስቴር እንደሚገናኙ ጠቁሟል። በሳውዲ አረቢያ የሚደገፍ የየመን ሰራዊት ከሀገሪቱ ምዕራባዊ ክፍል ከምትገኘው ታኢዝ ግዛት ምዕራብ በኩል የሁቲ ሚሊሻ ተቆጣጠራቸው የሚል ዜና ተገለጸ። የተባለውን ቦታ እንደገና በድጋሜ ማስለቀቁን ወደ አዳዲስ አካባቢዎች መራመዱን አስታውቀዋል። የሰብአዊ ጉዳይ የመን ሰብአዊ መብቶች ሚኒስቴር እንዳስታወቀው ከመስከረም 3 ጀምሮ በታኢዝ በአካብና በሆዲዳ በማራብ በሁቲዎች ጥቃት 150 ንጹሐን ዜጎች ገለዋል። ከ200 በላይ የሚሆኑ ደግሞ ቆስለዋል። ባለፈው ሳምንት መጨረሻ በሳውዲ አረቢያ የኃይል ማመንጫ ተቋማት ላይ የተፈጸመ ጥቃት በኢራን በኢራቅ የሚገኝ የጦርና የደህንነት ምንጮች ባሏቸው መረጃ መሰረት ከኢራን ቅዱስ ኃይል ጋር ግንኙነት ያላቸው ቡድኖችን በጥቃቱ ውስጥ እጃቸው እንዳለበት ገልጸዋል። አንድ የኢራቅ ከፍተኛ ደህንነት ባለስልጣን አልአረቢ አልጃዲድ ለተባለው የካታር ደጋፊ ጋዜጣ እንደተናገሩት ቡድኖች በአሜሪካና በኢራን መካከል ጦርነት ከተነሳባቸው የመጀመሪያ ሳምንታት ጀምሮ የተደራጁ ናቸው ተብሏል። የአየር ጸባይ ትንበያ ዛሬ ያለወትሮው በጣም ሞቃታማ ነው የሚሆነው። በተለይ በተራራማ አካባቢዎችና በሀገሪቱ ውስጥ ክፍሎች ከወቅቱ ከተለመደው የበለጠ ሞቃታማ ይሆናል። ነገ ማክሰኞና ሮፍ በሙቀቱ መጠን ተመሳሳይ ይሆናል። በሐሙስ አካባቢ ግን ከሰነበተው ሙቀቱ ይቀንሳል ይቀዘቅዛል ተብሎ ይጠበቃል። የሰዓቱ ዜና እስከዚህ ነው። ሰጠ
2: ሻያው ለዜናው እናመሰግናለን።

0: ባልደረባ የሰጠ ዘመነ ወደ ወቅታዊ ዘገባ ስናልፋበው አቤት የሚለው አቀባበሉ በጣም ግሩም ነው እና በወቅታዊ ዘገባም ያለው የእስራኤል አረብ ማህበረሰብ የእርስ በርስ ግድያ ወንጀል ከቀን ወደ ቀን እየተባባሰ ሄደ እንጂ ምንም መፍትሄው እየራቀ ሄደና ሁኔታ በምንድን ነው ደው የሁኔታ በየጊዜው ነው በዚህ ማህበረሰብ መካከል የእርስ በርስ ግድያ ወንጀል እየሰማን ያለ ነው።
1: ልክ ነህ። በጣም በየጊዜው እዚህ ቦታ ሶስት ሰው ሞተ፣ እዛ ቦታ ደግሞ የሆነ ከተማ ይጠቀሳል፣ ሁለት ሰው ተገደለ፣ ተቆሰሉ የሚሉትን ነገሮች ነው የምንሰማ። ይሄ ነገር ስር እየሰደደ በጣም የመበቃቀሉ ሁኔታ ልክ የዕለት ከዕለት ተግባር የሆነበትን ሁኔታ የማስቀረት ኃላፊነት ራሱ የህብረተሰቡ፣ የመንግስት፣ የፖሊስና ሌሎች የጸጥታ ጥበቃ አካላት ድርሻ ነው። ባለፉት ጊዜያትም የሻባክ ድርጅት በዚህ የአረብ ማህበረሰብን የእርስ በርስ ግድያ ግጭት ለመፍታት ጣልቃ እንዲገባ የተባለበት ሁኔታ ይህን ችግሩን ለመፍታት ነው። ግን መቼም እያንዳንዱን ሰው እያንዳንዱን ቦታ ተቆጣጥረህ አዘልቀውምና በመላ ሀገሪቱ እስራኤል ባላት ግዛት ውስጥ የጸጥታ ጥበቃ አባላት ቢኖሩ ጥሩ ነው። አንዳንድ የአረብ ሰፈሮች አሁን በቂ የሆነ የጸጥታ ጥበቃ አካላት እንደሌሉ ነው የሚነገርና ችግሩ ሰፊ ነው። ብዙ መፍትሄ ማምጣት ያስፈልጋል። በመንግስትም ብዙ እንቅስቃሴ መደረግ አለበት። የጸጥታ አባላትን እዛው የአረቡን ማህበረሰብ በጸጥታ እንዲሰማራ ማድረግ ትችላለህ። ለምሳሌ በፖሊስ በኩል በሌሎችም ወትድርና ማገለግሉትን በዛ እንዲሰሩ ማድረግ ይቻላል። እና አሁን እንደጠቀስከው በዚህ 24 ሰዓት ከትላንት ጀምሮ እስካሁን ባለው ወደ 4 ሰዎች የተገደሉበትን ሌላም የቆሰሉበትን ሁኔታ ሰምተናል። ከዛ ውጭ በአመት እስካሁን ድረስ 176 የሚሆኑ ሰዎች ነው የተገደሉትና ይህ የሚያሳዝን ነው። በሀገር አቀፍ ደረጃ መፍትሄ ሊፈለግለት የሚገባ ትልቅ ጉዳይ ነው። ካልሆነ ችግሩ እየተባባሰ እየተባባሰ ወደ ሌላው አካባቢን ሊወራረስ የሚችልበት ሁኔታ እንዳለ የደህንነት ጥበቃ አካላት ሲናገሩ እንሰማለንና ከፍተኛ እርምጃ ሊወሰድበት የሚገባ ጉዳይ ነው። አሳሳቢ ነው። ደህንነት ካልተከበረ የህዝቡ የህብረተሰቡ ወጦ ለመግባት እንኳን አስቸጋሪ ነው። አሁን ማንና ምነህ የሆነ እንደው ችግር ቢፈጥርብህ እንኳን ማትናገርበትን ሁኔታ ነው ያለው እና መሳሪያ አንስቶ ጩቤ አንስቶ የሚወጋ አንዳንድ አካል የመጣበትን ነገር ለማስቀረት ብዙ ስራ መሰራት አለበት። ሻየው
0: እዚሁ ጋር በተያያዘ ሰጠኝ አሁን በደህንነት የሰላም እጦት በእስራኤላውያን አረብ ማህበረሰብ ውስጥ ይህ የወንጀል የእርስ በርስ ግድያ በየጊዜው እየተባባሰ ሄደና ከዚህ ጎን ለጎን ደግሞ በፖለቲካው በማህበረሰባቸው የሚወክሉ የፓርላማ በእስራኤል የህግ መደንገጊያ ፓርላማ በክነሴት ደግሞ የራሳቸው ወንበር አላቸው። የጥምርት ፓርቲዎች አሉ። እነዚህ የነሱስ ዕጣ ፈንታ አሁን ምን ይጠበቃል? እንግዲህ በእስራኤል ብሔራዊ የክነሴት ምርጫ ሊካሄድ ወደ 43 ቀናት ብቻ ቀርቷልና ከዚህ ጎን ለጎን ደግሞ የሊኩድ ፓርቲ እነዚህ የፖለቲካ ኃይሎች የአረብን ህብረተሰብ የሚወክሉ መወዳደር የለባቸውም፣ በእጩ የክነሴቱ ነው አይወዳደሩ የሚል ሀሳብ የሊኩዶች ሀሳብ አቅርበዋል። እንዲያውም ይሰረዙ አይወዳደሩ እያሉ ናቸውና እንዴት ሊታይ ይሆን?
1: እንግዲህ ያው የሊኩድ ፓርቲ ምንድን ነው እነዚህ ድርጅቶች እነዚህ የፖለቲካ ፓርቲዎች በተለይ ሪሽማ ምሽተፌት የሚባሉት ፓርቲ የተለያዩ ፓርቲዎች በአንድ ላይ ተጣምሮ የሚሄዱበት እና ራም የሚባለው ፓርቲ እንግዲህ የህዝበላን ድርጅት የሽብር ፈጣሪ ድርጅት ነው፣ የሀማስን ድርጅት ሽብር ፈጣሪ ድርጅት ነው ብለው እስካሁን በይፋ አላሳወቁምና ይህን ማድረግ አለባቸው። በእስራኤል ክኔሴት ህግና ደንብ በሚከበርበት አብረው አባል የሚሆኑ አካላት ሽብርተኞችን ሽብርተኛ ማለት አለባቸው ነው የሊኩድ ፓርቲ እንግዲህ የያዘው ሀሳብ። ይህንም ደግሞ ለብሔራዊ አስመራጭ ኮሚቴ ወይም ቦርዱ ለማቅረብ እንደፈለገን የተገለጸው እና ምን ያክል ውጤት ሊያመጣ ይችላል የሚለው እንግዲህ የምርጫ ቦርድ በዚህ ሁኔታ ፓርቲዎችን ይሰረዛል ብዬ አላስብም። ጠዋትም ተመልክተነዋል።
0: ሌላው እኮ ወደ ሌላው ከማለፋችን በፊት የሮሻሻና የዘመን መለወጫ መስፈር ምክንያት በማድረግ የማዕከላዊ ስታቲስቲክስ ቢሮ ይፋ ባደረገው የእስራኤልን ህዝብ ብዛት 10,300,000 አካባቢ መሆኑ ነው ብሏል። ከዛ መካከል 20% የሚሆኑ እስራኤላውያን አረቦች ናቸው ብዙ ነው
1: እኮ ብዙ ነው አሁን የጠየቀው በዚህ በተለይ በግጭቱ ዙሪያ ምን አስተዋጽኦ ሊያበረክቱ ይችላሉ የክነሴታ አባላት ናቸው አስተዋጽኦ ያበረክታሉ ህብረተሰባቸውን በማሳመን ዙሪያ ብዙ አስተዋጽኦ ሊያበረክቱ ይችላሉ ግን መንግስት አይደሉም መንግስት አቋቁመው የሀገሪቱን ፖሊሲ የመምራት አቅም ስለሌላቸው ድጋፍ ነው ሊሰጡ የሚችለው ዋናው መንግስቱ ነው ያገለገለ ካለው አካል ወደፊትም ለሚሆነው ነው እዛ ጋ ነው ቦታው ይሄ ጉዳይ የፖለቲካ ነው ምናልባት ምርጫው ስለተቃረበ በዛ ምክንያት የራስ የሆነ አንደምታ ያለው መስሎ ነው የሚታይ እንጂ አሁን ለምሳሌ ሐማስን ወይም የዝበላን ድርጅት የራም ፓርቲ የሽብር ፈጻሚ ድርጅት ነው ብሎ ካላወጀ እኔ ሰርዘዋለሁ ብሎ የምርጫ ቦርድ ውሳኔ ያስተላልፋል የሚለው ብዙ ግምት የለኝም ግን ሁኔታው እናያለን የሊኩድ ፓርቲ የሚያቀርበው ጥያቄ ምን ያክል በመርጫ ቦርድ ተቀባይነት እንደሚኖረው እናየው ይሆናል ካለን ጊዜ አንጻር ሻየው ወደ ሌላው ርዕሰ ጉዳይ ስናልፍ የእስራኤል ወታደሮች ፍልስጤማውያንን በተለይ የጋዛ ሰርጥ ፍልስጤማውያን ሆን ብለው ይገድላሉ በሚል ይዘት ናዛ ወይም ኔዜክ አጋብ የተሰኘ ፊልም ተሰርቶ ይህም ይፋ ሆኖ እንደውም ሽልማት የተቀበለበት ሁኔታ አለ በእስራኤል ግን ብዙ ተቃውሞ ብዙ ትችት እያመጣ ነው እንዴት ነው
0: አዎ እንግዲህ በፊልም አዘጋጆቹ ለሽልማት የበቃ ይህን ድርሰቱ ፊልሙን ያዘጋጁት ዳይሬክተሮች ዮባል አብርሃምና ራሄል ሹር ይባላሉ እነሱም በጣም በህዝብ በእስራኤል ህዝብ መካከል በመከላከያ ሰራዊታችን ከባድ ተቃውሞ ትችት አጋጥሞታል ለምን የመከላከያ ሰራዊትም የእስራኤል መከላከያ ሰራዊትም በባዛ ግንባር በሚያካሄደው ጦርነት ስሙን መልካም ስሙን የሚያጎድፍ ያልታጠቁ ሰላማዊ ፍልስጤማውያን ጦር መሳሪያ ያልታጠቁት ንጹሃን እየገደለ እየጨፈጨፈ ነው የሚል ፊልም በጣም ጎጂ ዞሮ ዞሮ የእስራኤል መከላከያ ሰራዊት የእስራኤልን ህዝብ ጥሩ ስም የሚያጎድፍ በመሆኑ ይህን ሁኔታ በተመለከተ የዚህ በተለይ የፊልም አዘጋጆች የኪነ ጥበብ ባለሙያዎቹ እነሱ በእነሱም በእርግጥ ለዚህ ፊልም አዘጋጆች ድጋፍ ያደርጋሉ አብዛኛዎቹ የመን እንግዲህ ይህን ሁኔታ ሲመለከት የእስራኤል መከላከያ ሰራዊት እና በተለይ ኦክቶበር 7 በተፈጸመው የሽብር ጥቃት በእስራኤላውያን ላይ ግፍ ጭፍጨፋ ተፈጽሞባቸዋል የእነሱን ሁኔታ ኢሰባዊ ጭካኔ በዛበት ግድያ ሽብራ ጥቃትን በተመለከተ ማያጎላም የተዘጋጀው ፊልም እንግዲህ በሲኒማ ቤት በተላቪቭ ከተማ በዚህ በሳለፍነው ሳምንት ለተመልካች ተመልክቷል እኔ በእውነት ገና በጽሁፍ ከተመልካቾቹ የሚያሳዩትን ትችት መሰረት በማድረግ ነው እንጂ እኔም ፊልም ገና አላየሁትም እና በጣም አሳዛኝ እንደሆነ ነው
1: ለሽልማት መብቃቱ እንጂ በእስራኤል እንዲያውም እንዳይታይ ብዙ ችግር እየተፈጠረ ነው ያለ ይህ እንግዲህ ፊልሙ በውጭ ሀገር ሲቀርብ እንግዲህ እስራኤል ወታደሮች በተለይ በጣሊያን ነው የፊልም ፌስቲቫል እንግዲህ ከ1932 ዓመተ ምህረት ጀምሮ በየአመቱ የሚደረግ የፊልም ፌስቲቫል አለ በዛ የፊልም ፌስቲቫል ነው በመስከረም ወር መጀመሪያ ወይም ደግሞ በነሐሴ ወር መጨረሻ አካባቢ የሚደረግ ነውና በዛ የተሸለመበት ሁኔታ አለ አሁን እንዳልከው የፊልሙ ይዘት እስራኤል ወታደሮች ሆን ብለው አቅደው የፍልስጤማውያንን በጋዛ ሰርጥ ያሉ ፍልስጤማውያንን ይገድላሉንም ለዚህ ደግሞ 24 የጦር መኮንኖችና የመረጃ ድርጅት አባላት ምስክር ሆነው የተናገሩትን መሰረት በማድረግ ነው የሰራን ይላሉ የፊልሙ አዘጋጆችና ደራሲዎች በሌላ በኩል ግን ትችት የሚያቀርቡት እንዳልከው መከላከያ ሰራዊቱም ከእውነት የራቀ ነው እኛ ህግና ደንብን ጠብቀን ነው ይህን እንቅስቃሴ የምናደርገው ይላሉ ሌሎች ደግሞ የጥቅምት ሰባቱን ሁኔታ እስራኤል የደረሰባትን የሽብር ጥቃት የረሳ የዘነጋ በጣም ሐሰት የሆነ እስራኤልን በዓለም አቀፍ ደረጃ የሚያስወቅስ ፊልም ነው እያሉ ትችት እየሰነዘሩ ነው ያለው እንግዲህ ለወደፊት የሚሆነው እናያለን
0: ግን እኮ ገልጽ ሆዋል በጣም ጎጂ የሆነ ፊልም ነው ይዘቱ ነው ይህን ሁኔታ እንዴት ነው በእስራኤል የመናገር የፊልም የማዘጋጀት የመናገር ነጻነት ያለባት ሀገር ስለሆነች አንዳንድ ጎጂ ብሔራዊ ደህንነትን የሚጎዳ ከሆነ እንዴት ነው የመገደብ አቅም የለም ወይ?
1: ያማ አሁን ያልከው ነው የመድረስ የመስራት ይሄን የራሳቸውን የፈጠራ እንትን የማቅረብ መብት አላቸው። በሌላ በኩል ግን አሁን እስራኤል ባለችበት ባለም አቀፍ ደረጃ የተወቀሰች ባለችበት ጊዜ ፊልም ሰርተው እስራኤል ወታደሮች ፍልስጤማውያንን በግፍ ይገድላሉ ብለስ ታቀርብላቸው ለነሱ እንትን ነው። በጣም ብዙ ጊዜ ነው የፊልሙ ፌስቲቫል ላይ የነበሩ ሰዎች ያጨበጨቡላቸው የቆሙና ለጠላት አጋልጦ መስጠት ነው። እንግዲህ የእስራኤል መከላከያ ሰራዊት ወይም ያለም ባለም ላይ ያለ መከላከያ ሰራዊት የትም ሀገር ሲዋጋ ስተቶችን ሊሰራ ይችላል። ነገር ግን ያገርክን ችግርን ቢኖር እንኳን አጋልጠህ መስጠት የለለብህ ጉዳይ እንዳለ ነው የሚነገረው። ለማንኛውም
0: እሺ ወደ ቀጣዩ سنልፍ ሰጠኝ በሆርሙዝ የባህር ወሽመጥ ጉዳይ ኢራንና አማን ዛሬ ውይይት አካሄደው ለአካባቢ ሀገራት ለማሳወቅ የነበራቸውን እቅድ ለሌላ ጊዜ አራዘሙትና ምክንያቱ ምን ይሆን?
1: አዎ ይሄ በጣም ወሳኝ ነው። በዚህ የፓርስ ባህረ ሰላጤን ከኦማንና አረብ ባህረ ሰላጤ ጋር የሚያገናኘው የሆርሙዝ ጉዳይ አነጋጋሪ እንደሆነ ነው። በተለይ የሆርሙዝ የባህር ወሽመጥ መርከቦች የንግድ መርከቦች በሰላም እንዲያልፉበት ለማድረግ በተለይ ደግሞ ኢራን በዛ አካባቢ ከጦርነቱ በኋላ ከጦርነቱ በፊት የነበረው እንቅስቃሴ በነፃ ነበር የሚያልፉ። ከጦርነቱ በኋላ ግን ክፍያ ይከፈለኝ ቀረጽ ይከፈሉ በዛም ያልፉ ብላ የጠየቀችበት ሁኔታና አሜሪካ ያልፈቀደችበት ሁኔታ ስላለ በአካባቢው ውጥረት ስላለ ኦማን ሌሎችም የአረብ ሀገራት እንዲሁም በፋርስ ባህረ ሰላጤ የሚገኙ ሀገራት በመተባበር ውይይት አድርገው የሆነ አስማሚ ነገር ለማምጣት ነው። አሁን ዛሬ ውይይቱ ሊካሄድ ነበር። ውይይቱ የተራዘመበት ምክንያት ለስምምነት የሚያበቃ ነገር እስኪኖር ድረስ በውይይት እንዲቆይና ቢያንስ ከተቀራረቡ ለመወያየት የሚያስችላቸውን ነገር ለማምጣት በመታሰቡ ነውና ምናልባት ይህ ጥሩ ሐሳብ ነው። ከተዋዩና ስምምነት ላይ የሚደርሱ ከሆነ መልካም ነው የሚመስለው።
0: እሺ በብዙ አጥቂቱ የተመለከተ ነው። እንግዲህ ወደ ቀጣዩ
1: የእስራኤል ፕሮግራም እናልፋለን።
2: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
3: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ዝግጅታችን ስለ ሴቶች የስራ ህግ ነው ምንወያየው። ሙያዊ ማብራሪያ የሚሰጠን የህግ ጠበቃ ማሙዬ ዘሬ ነው። እንደሚታወቀው በሀገራችን የሴቶች የስራ ህግ አለ፣ ተግባር ላይ ከዋለ በርካታ አመታቶች ተቆጥረዋል። ስለ ሴቶች የስራ ህግ የህግ ጠበቃ ማሙዬ ነው ሙያዊ ማብራሪያ የሚሰጠን። ጤና ይስጥልን የህግ ጠበቃ ማሙዬ ዘሬ፣ እንደምን ዋልክ?
4: ጤና ይስጥልኝ ወርቅነሽ፣ ለአንቺም ለህብረተሰቡን እንደምን ዋላችሁ እንደምን ሰነበታችሁ።
3: ስለተለመደው ትብብርህ ከልብ እናመሰግናለን።
4: ለህብረተሰቡ ለመርዳት ሁልጊዜም ወደፊት ስለመሆን በተቻለነ መጠን ለመርዳት እንሞክራለን።
3: እሺ፣ ዛሬ ምንወያየው በሴቶች የስራ ህግ ዙሪያ ነው። የሴቶች የስራ ህግ እንግዲህ ብዙ ነገሮችን ያካተተ ነው፣ በስፋት እንወያይበታለን። እንደው ከዛ በፊት ግን ህጉ መቼ ተደነገገ? መቼ ስራ ላይ ዋለ?
4: አዎ እንግዲህ ሆክ አጉዳት ነሽን ህጉ ያው ወደች ወደ እስራኤል ህግ የተቀላቀለ በ1954 አመት ምረት ነው በነጮች አቆጣጠር። እንግዲህ ሴቶች በብዙ ነገር ተወንዶች የሚለያቸው ነገር ያለው ሴት ስለመሆን ነው። ሴት መሆን እንግዲህ ሴቶች ይወልዳሉ። በሚወልዱበት ጊዜ የተወሰነ ጊዜ ስራቸው የሉም እና ህግ የመጣው የነሱን መብት ለመጠበቅ ነው። ምን ማለት ነው እንግዲህ አንድም ሰው አንድ ቦታ ሲሰራ በስራው ያደገ የሚመጣው አንደኛ የተለያዩ ውጤቶች በስራው ያሳያልኝ። ስንት ጊዜ ነው ስንት አመት ነው የሰራ ተዛ ቦታ እንዴት ያሉ ውጤቶች አመጣል በዛ ነው ይገመግም። ሴቶች እንግዲህ በመውለድ የተነሳ ልጆችን ደም ማሳደግ የተነሳ ይሄ አሁን ምን ላቸው በስራ ማደግ ሁኔታ ሊጎዳ ይችላል። ስለዚህ ህጉምና ሴቶች በዚህ ምክንያት መጎዳት የለባቸውም። ይሄ የወለደችበት አራስ የሆነችበት ዘመን እርጉዝ የሆነችበት ዘመን በስራሽ በዚህ ምክንያት በስራሽ ማደጋችን ብሎ መወሰንም የለ በዚህ እንድትጎዳ መሆን የለበትም። ያ ከሆነ ያን አሰሪ በህግ ይጠየቃል፣ በህግም እንድቀጣ ይሆናል። እዛ እየሰራሽ ደግሞ እስከምትወድ ለምሳሌ አንዲት ሴት እርጉዙና የተወሰነ ጊዜ ስራ እየሰራች እንግዲህ አንዳንዶች 9 ወር እስከሚደርስ ከሚወልዱ የሚሰሩ ሰዎች ሴቶች ምን ያውቃሉ። ሌሎች ደግሞ በተለያዩ ምክንያቶች በጤና ሁኔታ በሐኪም በሰጣቸው ፍቃድ ስራ ወጥተው ከቤት ሊያሳልፉ ይችላሉ እስከሚወልዱ። እና ይሄው ምን ላቸው መብታቸው ነው። በዚህ አሁን አይ አንቺ እኮ የዚህን ጊዜ እዚህ ስራ በጣም ስላልሰራሽ አንቺ ማደጋችም አሁን ደግሞ አንቺ እንትን እርጉዝ ስለሆንሽ አሁን መውጣት በቃ ሄደሽ ከቤትሽ ረፊ ማለት አይቻልም። እሷ ሰራለው ካለች ከመወልድ ሰራለው ካለች ያ መብቷም የተጠበቀ ነው። እና በእነዚህ መብቶች ጣልቃ ገብቶ ሴቶችን እጎዳለሁ ማለት በጣም የሚያስቀጣ ቅጣት ነው ያለ። ያ ቦታ ይቀጣለኝ የተለያዩ ሳንክሽኖች ምን እንላቸው የተለያዩ ማዕቀብ ይሆንበታል። አሰሪ ሆኖ ደግሞ እንዲህ ያለ ማዕቀብ እንዲህ ያለ ቅጣት እንዲደርስበት ስለማይፈልግ እዛ ቦታ እንዳይደርስ ይሆናል። ግን የተለያዩ እንትኖች አሉ። የተለያዩ አሁን የተወሰነች ሰትዮ እርጉዙና እሷን ማባረር ከፈለገ ምክንያቱም እሷን ካላባረረ ፒቱሪም ካላረገ ሌላ ሰራተኛ ስለማያገባ ሌላ ሰራተኛ ማያገባ ከሆነ ደግሞ ያን አቋም ሊጎዳ ስለሆነ
3: ስራው ሊጎዳ ከሆነ
4: አዎ ስለሆነ እሹር መለመን አለበት ሚል ሳላርባካ ጥያቄ ማቅረብ አለበት። እኔ እንግዲህ እቺ ሰትዮ ነፍሰ ጡር ናት። ነፍሰ ጡር ስለሆነ ይሄን ስራ አሁን መስራት አይችልም እና ፍቃድ ስጡ እሷ ስራዋን እንድትባረር መብቷ እየጠበቀ መብቷ የሚደርሳት ሁሉ ነገር ትወስዳለች። ግን እሷ የእሷ ቦታ ሌላ ሰው ስለምንሰጠው ኢሹር ስጡይ ማለትም ፍቃድ ስጡይ እሷን
3: ስራው ለማሰናበት
4: እና ምክንያቶች በቂ ከሆኑ ያን ፍቃድ ይሰጣል ማለት ነው። አሁን ይሄ ለምንድን ነው አሁን በነፍስ ጥሩ ሆና አትጎዳም ይላል እንዴት አሁን ለተወሰነ አካል ፍቃድ እንሰጣለን ለሚሉ ጥያቄዎች እንግዲህ አንዳንድ አካሎች አሉ። እነዛ ስራ እንዲህ ያለ የህግ ደጋፊ እንደት ማሰጣቸው ከሆነ የተወሰኑ ቦታዎች ናቸው፣ ሁሉ ቦታ አይደለም።
3: ያን ቦታ ስራው አደገኛ ከሆነ እሷ መስራት ማችል ከሆነ ነው ምናልባት
4: ትክክለኛው እሷ ማሰራው ሆናለኝ በሷ ፈንታ ሌላ ሰው ካገባ ደግሞ ያን አቋም ይጎዳለኝ። ምክንያቱ በቂ መሆን አለበት። ያ ምክንያቱ በቂ ከሆነ ያን መብቷን ይዛ ያን ስራ ተለቃለች ማለት ነው። አብዛኛውን ጊዜ በስምምነት የሚያረጉት ነገር ነው። እሷ ትወጣለች ተወልዳ ምን ብላ ከሆነ መመለስ ይችላል።
3: ያን ግን እዚህ ላይ ነው ከወለደች በኋላ እንግዲህ ማህበራዊ ጉዳይ መስሪያ ቤት ይፈቅዳል። ከስራው ተሰናበተች እንበል ካሳው ምኑ ይከፈላታል በህጉ መሰረት። ግን ከወለደች በኋላ ያን ስራ መስራት ከቻለች ወደ ስራው መመለስ ፈልጋለሁ ካለችስ እንዴት ነው የሚሆነው?
4: ትመለሳለች። እንግዲህ አሁን ችግሩ ያን ቦታ ተይዞ ይሆናል።
3: አዎ
4: ያ ቦታ በዛ ምክንያት አይጠበቅላትም። ግን አብዛኛውን ጊዜ በተግባር ስናየው እነዛ ሰዎች ይመለሳሉ። እነዛ ሴቶች እዛ ሲሰሩ የነበሩ ይመለሳሉ። አንደኛ ያን ቦታ ማይጠበቅላቸው ለተወሰነ ጊዜ መቼ እንደሚመለሱ አይታወቅም። አሁን አንዳንድ ኮፍሻት ለዳ የርፈት ተወለዱ በኋላ አርፈት ሲወስዱ አንዳንዶች አመት ይወስዳሉ፣ አንዳንዴ 2 አመት ይወስዳሉ፣ አንዳንዱ ብዙ
3: ማይመለሱም ይኖራሉ።
4: ስለዚህ ለከኔ ብሎ ያን ቦታ አይጠበቅም። ያ ቦታ ክፍት ከሆነ ግን እዛ ቦታ እንድትመለስ ይችላል። እና አንዳንድ ሰው አንዳንድ አቋም የሥራ ቦታዎች ይህን ህግ አይጠብቁትም የመርሳት በተለያዩ ምክንያቶች እና በጣም ነው የሚቀጡ። ገርምሻል በጣም ነው የሚቀጧቸው። በጣም ያለ እንትን ያለ ፍርድ ቤት ገና ሳይሄድ ባትራ የተወሰነ ደብዳቤ ተለቆላቸው በቃ አምነው የተወሰነውን ይከፈለው ወይ እንቀጣለን ብለው የሚያምኑትን በፍርድ ቤት ይሄን ተቀጣላችሁ ተተባሉ ያን ገዘም ይከፍሉ ፍርድ ቤት ከሄዱ ቻንስ የላቸውም በቃ እንትን
3: ቅጣቱ ከባድ መሆኑን ስለሚያውቁ አስቀድሞ ይከፍላሉ ይስማማሉ
4: አስቀድሞ ከፍተዋል ፍርድ ቤት እንዲሆን ለመሄድ አይፈልጉም እንደ ስለሆነ
3: ህጉ ጥብቅ ነው በጣም ማለት ነው በዚህ ዙሪያ
4: በጣም እና ተስማውቀ እንደባቸው እንትን ሳይፈሩ ማለትም አንዳንዶች በቃ የተወሰነ ርፈት ለመውጣት እየፈለጉ ገና ነፍሰ ጥሩ ይሆኑ አሁን እንትን አስቀድሜ ተወጣሁኝ እጎዳለሁ ምናምን ብሎ ያስባሉ ሎ መውጣት ካለብሽ የሐኪም ፍቃድም በቃ ያነ ስራ አሁን የምትሰሪው ስራ እንደከበደሽ አንዳንዶች እየተጎዱ ስራው እየጎዳቸው
3: አዎ ቦታውን ለመጠበቅ ሲሉ ይሰራሉ
4: አዎ እንደዛ መሆን ያለ እንደዛ ብቻ ሐኪም ሄዶ እንግዲህ አንዳንድ ነገር እኛ የራሳችን ሐሳብና የራሳችን ውሳኔ አይደለም በቃ ስራው አልተመቸን ብለን እኛ መወሰናችንም ያን ለሐኪም አስተያየት ተሰጥቶን ሐኪሞች በአብዛኛው ጊዜ ያቺ ሰትዮ የተወሰነ ስሜት ተተሰማተኝ እንዳትሰራ ተብሎ ነው ፍቃድ የሚሰጥ እና ያን እቤቱና ወይም ደግሞ የተወሰነ ሰዓት 8 ሰዓት ውስጥ ሰራ እንደሆነ እንትን 4 ሰዓት 3 ሰዓት እንድትሰራ ትሆናለች ያ እንደ ሙሉ ቀን ይቆጠርላት አለኝ
3: የጎደላት ስራ ሰዓት ይሞላል
4: አ እኔ አሁን እንትን እኛ እኔ የምሰራበት ቦታ አቃቤ ህግ ምናምን እንደምታውቂው ብዙዎች ሴቶች ናቸው ብዙዎች እና እነሱ በቃ ሁለት ወር እንትን ገና በመጀመር እንደ እንትን እንዳሉ ነው በቃ ስራውን ትተውት የሚሄዱ
3: መርገዝ የወርግዝናቸው እንደጀመረ
4: አዎ እና የተለያዩ ሮፌ እንዲብሎኛል ብለው ያን ሽሮ ያመጣሉ ይሄዳሉ ወልደው ያው አመትም ሁለት አመት እዛ ወዲያ ነው የሚመለሱ
3: እና ስለሚደግፍ
4: አዎ ህጉ በጣም እንትን ነው ሆማኒ ማለት በጣም ይተባበራል በጣም የነሱን መብት ለመጠበቅ በጣም የተሻሻለ ነው
3: አዎ እንግዲህ ያው እንዳልነው ሴት የቤተሰብም ሐላፊ ናት ማርገዙ መወለዱ አለ እዚህ ጋር ተጨምሮ ነው እንግዲህ በውጭ ደግሞ ያለውን ስራ እኩል እንደ ሌሎች የምትሰራውና እንግዲህ ህጉ በዚህ አንጻር በዚህ ምክንያት ህጉ በጣም ሰፊ ጥበቃ ያደርጋል ለሴቶች እንደሰማ ነው እንደው ሴት በርግዝናዋ ጊዜ ህክምና ክትትል ያስፈልጋታል ከወለደሽ በኋላ ደግሞ ህጻናት ልጆችን ነው እንግዲህ ተታ ወደ ስራ የምትመጣው ያ ህጻን ይተኩሳል ይታመማል ሌላም ችግር አለ ገና ህጻን ልጅ ብዙ ችግር ይገጥመዋልና እንደው በዚህ በኩል ስራ ቦታ ፈቃድ ስትጠይቅ አጠቃላይ በስራ ቦታ ያያለች ሚሰጣት ፈቃድ መጀመሪያ በርግዝና ክትትል ለማድረግ በኋላም ልጆችን ለመንከባከብ የተለየ ሁኔታ አለ ወይ ከህጉ አንጻር
4: እንዴ አለ አሁን ወርቀሻው እንዳልሽው ይህ ሁላ ሴት ማለት የቤቱ መሰረት ናት ማለትም
3: በተፈጥሮም ነው
4: እንደማንኛችን ውጭ በቃ 8 ሰዓት 9 ሰዓት ብቻ ሰርታ አቤትም መጣ ብዙ ስራ ትሰራለች አብዛኛዎቹ እንበል እንግዲህ ሁሉም ባይጠቃ አብዛኛዎቹ
3: አዎ
4: ልጆችም አሉ ብዙ ነው ጣጣው ብዙ ነው እና ያ ታይቶ እንትን አንድ ነገር ስራ መሃል አንድ ነገር ተጋጥሞ ዛሬ አለ አይሆንልኝም ካለች በቃ እንደ ነውር አይታይም በቃ አይታይ በቃ ኖርማል ነው ዛሬ አንድ እናት ነገ ስራ ማትመጣ ከሆነ እንደ ነውር አይታይም ሲታይ ነበር እንደዚህ ከሆነማ ማደጋቻይ ምናም ብዙ
3: ያው እድገቷን የሚያግድ ይመስላል
4: ተጽዕኖ ያደርጉባቸው ነበር ሴቶች ዛሬ ግን በብዙ ጥረት በክነሰትም ብዙ ህጎች አለፉ ወይም ደግሞ በተለያዩ የሴቶች ድርጅቶችም ስላሉ ዛሬ እሴትን ጎዳለው ማለት በተለያዩ ምክንያቶች በቃ በጠቅለል ባረገ በቃ ህጉ ጋር በቃ ህግ እንዴት አርጎ ልቅጣይ ብለ መለመን ማለት ነው እና በስራ መብታቸው ተጠቅበቀ ነው ህፃኔ ዛሬ እንትን ተኩሷል ነገ አልመጣም ካለች እሺ ነው የምትባል እንግዲህ ደሞዙ በተለያየ ነው እንትን ሊቀንስ ይችላል ይሄን ማወቅ አለብን
3: ያው ሰዓቱ
4: አዎ የሰዓቱ በተወሰነ ጊዜ ግን ይሄ በስራው ያሳድጋት ምን ማለት አይቻልም
3: ምንም ማለት ተጽዕኖ አይፈጥርም ለድገቷ
4: አይፈጥርም ኖርማል ሆኗል ዛሬ ነገ ወይም ደግሞ የተወሰነ እንትን ሆኗት ነገ አለመጣም ብትል ልክ እንደ ኖርማል ልክ ስራ እንደመጣሽም ተተሰብላታይ እና በጣም ተሻሻለ ነው ህጉ ለሴቶች ማለትም በዚህ በስራ በእምንለው ነው ሌላው እንትን ሊመቸናል በዚህ በስራው በጣም የተሻሻለ ነው። በጣም
3: አዎ። እንግዲህ ስራ ህግ አንዳንዱን ካነሳን በጣም ሰፊ ነው። ሌላ ጊዜ እያነሳን እና ያለን ለሴቶች እንግዲህ ህጉ ያለው ድጋፍና ከለላ በሴቶች የስራ ህግ ዙሪያ እንደው ግን በአጠቃላይ አሁን የሚያዳምጡን የኛ ማህበረሰብ አማርኛ የሚያዳምጠው ክፍል ነው እና ህጉን ማወቅ ያስፈልጋል። በተግባር ሁሉን ነገር ተግባራዊ ለማድረግ ህጉን ማወቅ ያስፈልጋል። ከህግ ባለሙያ ጋር መመካከር ያስፈልጋል። በእርግዝና ወቅትም ሆነ የቤተሰብ ኃላፊናት ሴት እንዳልነው እንግዲህ አባቶችም ኃላፊ ቢሆኑ ሴቶች ደግሞ በተፈጥሮ ልጆች በጣም ቅርብ ናቸው ለእናቶች። ሌላም ሌላም ስላለ ይሄ ኃላፊነት ከባድ ኃላፊነት አለባት እና እንዴት ነው አንዲት ሴት አሁን ስራ ቦታ የተፈጠረውን ነገር እንደው ከምትጨነቅ ልጇ ታሞባት ምትር ትኖራለች እንደምንም አድርጋ ልጁን በእርግዝና ጊዜም እንዳልነው ተጨናንቃ የምትሰራው ስራ ይኖራል እንዲህ ብልስ እንዲህ አይነት ነገር ለወደፊቱ ቢፈጠር ተጽዕኖ ቢፈጥርብኝስ በማለት ህጉን ባለማወቅ ብዙ ችግሮች ሊኖሩ ይችላሉና እንደው ይህን ህጉን ለማወቅ ምንድን ነው ማድረግ ያለባቸው? የህግ ጠበቃ በምን አይነት ሁኔታ ነው ማማከር ያለባቸው?
4: ጥሩ አስተያየት ነው። ጥሩ አርግሽ ነው ያለችው። እንግዲህ አንዳንድ እንደዚህ እኮ አንዳንድ ነገር የሚፈጠር እኮ አለማወቅ ነው። ወንድን ሴትን የፈለግ ነው ጾታ እንውሰደው እና በስራ አንድ ችግር ሲያጋጥመን ያን ችግር መወያየት አለብን። እንግዲህ ያ ችግር ለሰውም ለሌላ ሰውም ደርሶት ይሆናል እና አንድ ነገር ራስ ብቻ ከመጨናነቅ እንዲህ ባረግ እኮ እንዲሆናል እኮ እንዲሆን እኮ ፒታሮን እኮ አለ። ስራ እኮ ስራ ቦታ እኮ ምንሰራበት ቦታ የታወቀ ነው። ሰዓቱ የታወቀ ነው። ምንሰራው ስራ የታወቀ ነው። አብዛኛውን ጊዜ ለነዚህ ደግሞ ለእያንዳንዱ አሁን ላልካቸው ነገር ደግሞ ህግ ያላቸው መቼ ነው ወርፈት እንወጣ መቼ ነው ሻውት ነው ሳፎት ተሰራነ ስንት ነው እንደም ሁሉ ለሁሉ እንትን አለ መልስ ተጠየቅነ። አሁን እንደምሳሌ እንዳመጣቸው አሁን ስለ ሴቶች ስላወራነ ይቺ ሰውዬ ዝም ብላ ራሷና ከመጨናነቅ የተወሰነ ችግር በስራው ይሄ እንዲህ ካረኩ እንዲህ አረጉኛል ራሷ እንትን ማለት ከመጨናነቅ ህግ ጠበቃ ትሄድና ዛሬ ደግሞ በየከተማው አሉ በየከተማው በበጎ አድራጎት እንትን ምክር የሚሰጡ የህግ ጠበቃዎች አሉ። እነሱም ላይ በሌላው እንትን ማን እንደሚባሉና የት እንዳሉ
3: በሳሊጎሪያ ጽቡሪት ነው የመንግስት ጠበቆች
4: እንትን ሽል እንላቸዋለን ሽሩት ይውጥ ለዝራ ማለትም አብዛኛውን ጊዜ ከከተማው ዳር ነው ያሉ። እነሱ ምን ያደርጋሉ ያን የዛችን ሰፍየ ወይ የዛን ሰውዬ ችግር እንትን አድርገው ህግ ጠበቃ እንዲቀጠርለት ይሆናል እና አዎ እና የህዛው ደግሞ ምክር ይሰጣሉ። እንዲህ አለ ችግር አጋጥሞ ስለ እንዲህ አድርግ ከሳው እንዲህ አድርገውሽ ነው እንዲህ አድርግ እና በቃ ራስክን እንትን ማለት የለም መጠየቅ ጥያቄ እኮ አንድ መልስ ከፈለግነ እኮ ጥያቄውን ማወቅ አለብን አይደል? ጥያቄውን ታልጠየቅነ ደግሞ ያ መልሱ ለአሁን ከሆነ ማወቅ አንችልም። ታልጠየቅነ ጥያቄ ራሳችን ጥያቄ ጠይቀን ራሳችን መመለስ የለብን።
3: እውነት ነው። ያው ባለሙያው ነው
4: አጠየቅነ በኋላ ቀላል ይሆናል ማለትም ለካ እንዲህ አለ አንዳንዶች አሁን ብሶች ይደውሉኛል ለካ እንደዚህ ያለ ነገር አለ ይሉኛል። ስራ እኮ እንዲያጋጥሙ ላቸው ችግር የለም እንዲህ አድርገህ ይመልሱልሃል። ያቺ መልስ ነው የሚሰጧቸው። እንዳልከው ዛሬ ያለንበት እግዚአብሔር ይመስገን ይቻገር በጣም በብዙ ነገር እንትን ማለት ይቻላል ማማረል ይችላል። እኔ አልስማማበትም አሁን በብዙ ነገሮች ደግሞ በጣም ገነት የሆነ ሀገር ነው ያለነ በብዙ ነገሮች እኛ ማረግ ያለብንና ብቻ ማወቅና መጠየቅ ነው ያለብን ሌላ እንትን የለብን።
3: አዎ ስለዚህ ያልጠየቀ አያውቅም። መጠየቅ ነው በጣም ወሳኙ። ብዙ ህጎች ቢኖርም ጥሩ ነገሮች አሁን እንደገለጽከው ካላወቅን ካልጠየቅን ልንጠቀምበት አንችልም። እንዲሁ ዝም ብሎ ህጉ ነው ወረቀት ላይ የሚቀረው እና
4: ወረቀት እኮ ነው። አሁን ህግ የምንለው እኮ አንዳንድ ጊዜስ በዘጠና በሰማንያ ሀብረ ክነሰት ማያልፍ ህግ ነው። በሶስት በሁለት ህግ እንትን የፓርላማ ላቦች ያልፋ ላይ አንዳንድ ሰዎች ብዙ ሰዎች አፍሉ እንዲህ ያለ ህግ መኖሩን አያውቁም። ይገርምሻል፣ አያውቁም እንኳን ተረኛው ልበል እንጂ
3: ሁሉም
4: አዋቅ ያውቃሉ የምንላቸው ሰዎችም እኮ አያውቁም እንዲህ ያለ ህግ መኖሩን። አሁን አንድ ነገር ሲጠየቁ በቃ በዚህ ነገር ህግ መኖሩን አያውቁም። አንድያውን ስለማያውቁ አንደኛ ይጎዳሉ። ያው እንዳልኩት ማታውቀው ትጎዳለህ በቃ እንግዲህ ያወቅ አይደለም ይጓዳ ስላልጠየቀ ሊጓዳ ይችላል እና ማወቁ በጣም ይጣቀማል በያምናለሁ
3: አው እንዳልከው ቀጥ ኃይል ነው በጣም እንግዲህ ህግ ለማንኛውም ዜጋ እኩል ነው አያዳላም ማወቁና መጠየቁና ማወቁ ነው ዋናው ነገር ለማጠቃለል ምን ትላለህ ህግ ጠበቃ በዚህ ራስ ዙሪያ
4: አው እንግዲህ ማጠቃለያ እንግዲህ አንድም ሰው የህግ ችግር ሲገጥመው ብዙ ጊዜ በቃ ራስክን እንትን ማለት በረጋ ባለ ሁኔታ እንዲህ አለ ችግር አለ ብሎ ሰው መጠየቅ ፎርማታየም ባለሙያ መጠየቅ እንግዲህ ባለሙያ ደግሞ አሁን እንግዲህ ይሄ ህግ ጠበቅ ህግ ምን ነው እንግዲህ ብዙ ዘርፍ አለው እኔ እንግዲህ ለሁሉ አዋቂ ብዬ ለብዙ ነገር አዋቂ በብዙ ህጎች አውቃለሁ ብዬ አልፈርድም በራሴ ያ 14 አመት ሙከራ ቢኖረኝም በፍርድ ቤት በህግ ሁሉ ነገር አውቃለሁ ብዬ አልነገር ማላውቀውም እንደዚህ አለ ነገር እንትን ያጋጥመኛል አንዳንድ ነገሮች እጠየቃለሁ አይህን ነገር አላውቅም ግን አንድ ጓደኛ ያለ በዚህ ነገር በጣም ብዙ አመት ይሰራ እሱን ልጠይቀው ብዬ እላለሁ አንዳንድ ጊዜ ጥያቄ አንድ ሰው ጠይቆ አንድ ህግ ጠበቃ ጠይቆ ህግ ጠበቃ ተጠይቆ ያ መልስ ላጠግብ ይችላል ይሄ ምን ችግር የለውም እና ያን ሌላ ህግ ጠበቃ ደግሞ እንዲህ ያለ ነገር አለ
3: ነው መጠየቅ ነው ዘርፍም ህግ ጠበቆች ሙያ ያላችሁ የምትሰሩበት የተለየ ዘርፍ ስላለው
4: አዎ እንደዛ
3: ነው የተለመደ አሰራር ነው
4: አዎ ልምድ ይላል ብዙ እንትን በልምድ ቀድም እንዳለው በስራ ብዙ ልምድ እንደምትማረው በተግባር አንድ ነገር ተመረደን በትግባር ስታረገው ደግሞ ብዙ ነገር ትማራለህ ፍርድ ቤት እንዴት አርጎ ነው ህጉ እንዴት አርጎ ነው እንደምታውቅ ወርቅነሽ ህግን ተግባር የሚያረጋው እንትን ማለት ትርጉም ይሰጣው ፍርድ ቤት ነው እንግዲህ አሁን እኔ ዳኛ ሆኜ አንድ ፍርድ እንደ አድርገ በተወሰነ ነገር ተረጉመዋለሁ ሌላው ፍርድ ፈራጅ ደግሞ በተወሰነ ይተረጉመዋለኝ የሁለታቸው ትርጉም ስህተት ማለት አይቻለም ስህተት የሚለው አንተን ጠቅላይ ፍርድ ቤት ነው ለዛው ግን ለኔ በቂ ነው ያመልስ የተወሰነ መልስ ያነ ፈራጅ ከሰጠኝ ለኔ መልስ ነው እና መጠያየቅ በቃ ወይም ደግሞ አበቃ ህጉ እንደዚህ ነው ማለት አንዳንዶች እኮ ህጉን በቃ እንዲሆን አንድ ጊዜ ሳነቡተኝ ህጉ እንደዚህ ነው የሚሉ ሰዎች አውቃለሁ እኔ ያው ገና ህጉም እንደሆነ ታውቁ
3: ስለዚህ ባለሙያውን መጠየቅ ነው እንግዲህ ለሁሉም ሰው ባለሙያ አለው ባለሙያን ካላማከርን አስቸጋሪ ነው ምንም ይሁን ምን በምንም አይነት የትምህርት ደረጃ ቢኖር እንግዲህ ህግን የሚያውቅ የህግ ባለሙያ ነው ጥሩ ነው የህግ ጠበቃ ማሙዬ ዘሬ በጣም ሰፊ ሙያዊ ማብራሪያ ነው የሰጠህን እንግዲህ ጊዜ ሲኖርህ ደግሞ በሌሎች ርዕሰ ጉዳዮችም ባነሳናቸው ርዕሰ ጉዳዮችም በተለይ በሴቶች የስራ ህግ ዙሪያ ብዙም እናነሳቸው ነጥቦች ነው ራሉ እንወያያለን ለዛሬው በጣም እናመሰግናለን
4: እኔ አመሰግናለሁ መልካም ጊዜ
3: መልካም ቀን እናመሰግናለን
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው አሁን ከአቶ ባበይን ይው ጋር በተለያዩ ወቅታዊ ጉዳዮች እንወያያለን አቶ ባበይን እንደምን አልክ
5: ሰላም ደህና ይስጥልኝ እንደምን ዋላችሁ አክሰሚያ
1: መልካም አዲስ አመት እንዴት አለፈ ባሉ
5: ባሉ ጥሩ ባለ ነበር እንደው በእውነት የሚገርመው ሁለቱ ወዳጅ ሀገሮች ባንድ ላይ በአናቸው መከበሩ በጣም ደስ ይላል የመጀመሪያ ጊዜ ነው እኔ ሳይ ባንድ ላይ መዋሉ
1: አዎ ጥሩ ነው እንግዲህ አዲስ አመት ነው አዲስ ነገር የምንመኝበት ጊዜ ነውና እንደው በአዲሱ አመት በህብረተሰባችን የሚታዩ ልናርማቸው የሚገቡ ነገሮች አሉ ወይ የኔን ብለን እንደው ካሁን እርምጃ ርማት ምን ወስድባቸው
5: እንግዲህ እግዚአብሔር ከሰጠነ በአላቶች ያሉት አንደኛ የአመቱ በዓል ነው ሌሎችም እንደዚህ አሉ በአላቶች ተስካር አብርሃም ወይም ደግሞ የዳስ በዓል አስተሰረ ዮም ኪፑር አሉ እነዚህ በዓላቶች ፔሳህን በተመለከተ በመጽሐፎች ላይ የምናገኛቸው በዓላቶች ናቸው ግን እኛ ከህብረተሰቡ ይሄን በዓል ለቀቅ ብለን ወደ ሌላ እንዳንሄድ ማሳሰብ ፈልጋለሁ ይሄ ኦሪትን ለቆ የሚሄድ ሰው በጣም አስፈላጊ አይደለም በዓላቱን ለሚቀይሩ ወገኖቻችን ደግሞ ልቦና ይስጣቸው ሌላ ምንም ማድረግ አይቻልም ልቦና ይስጣቸው ነው የሚባለው ሌላው እንግዲህ በእውነቱ እኔ በጣም በአሁኑ ሰዓት በዓላቱ በደንብ ሆኖ ተከብሮ

0: በአኔቱን ለማጥፋት ሰርቨትን ለማሻር የሚታገሉትን ሰዎች ልቦና ይስጣቸው። ይሄ ነው ዋናው። እንግዲህ አገር ነው የመጣ ነው፣ የእስራኤል አገር ነው፣ የይሁዲ አገር ነው። ይህንን ደግሞ ድግመኛ ስደት አያምጣብን ነው ዋናው ትልቁ ጦለቱ የሚያስፈልገው። በዳር በደንበር ያሉ ወታደሮቻችን ልጆቻችን ደግሞ በሰላም ጨርሰው ደግሞ ሀገሪቱን ሰላም አድርጎ ለቤታቸው በሰላም ይመልሳቸው። ከዚያ በመቀጠል ምርጫው እየመጣ ነው። እንግዲህ ከባለሳሳት አንድ ወር ፓሆት አንድ ወር ነው
1: 43
0: አዎ። እና ይሄ በዓል ደግሞ እንዳለፈ ሆኖ ምርጫው ደግሞ በሰላም ተዘጋጅቶ በሰላም የሰው የሚፈልገውን መርጦ በሰላም አልፎ ሀገሪቱን ሰላም የሚያመጣ ያደርገው የሚመረጠው መንግስት። ዋናው ግን እኔ እንደራሴ የራሴን ነው መናገር የምፈልገው። ሀገሪቱ በአሁኑ ሰዓት ያለችው በአቅጣጫዋ በጦርነት ተደቅላ ነው ያለች። ስለዚህ እኛ ደግሞ ወንድም ተወንድሙ ተስማምቶ የሚፈልገውን መምረጥ ያስፈልጋል እንጂ ጠብ ጥላቻ ጥሩ ነገር ስላልሆነ ያንን ወደኋላ ተወት አድርገን እኛን የሚጠቅመን ማን ነው? እኛንን የሚረዳን ማን ነው? አገሪቱን የሚጠቅም ማን ነው ብለን ማሰብና በትክክል መምረጥ ያስፈልጋል። ሰው የፈለገው መምረጥ ይችላል፣ ግን እኛን ወደስተፊቱ ልጆቻችንስ እንዴት ነው የሚሆኑት? ማህበራዊ ጉዳይ ኑሯችንስ እንዴት ነው? በሀገሪቱ ላይስ እንዴት ነው የምንኖረው? ይሄንን እንደሚፈልገው እንደሚያስበው አድርጎ ምርጫውን ግጭት ባልተሞላበት ጥላቻ ባልተሞላበት በስነ ስርዓት እንዲመርጡ አሳስባለሁ።
1: እንግዲህ በዲሞክራሲያዊ ሀገር ትልቅ ነገር ነው ያነሳው። ሁሉም ሰው ሁሉም ዜጋ መምረጥ የሚችል ሰው የፈለገውን የመምረጥ መብት አለው። ይኛውን ያኛውን ምረጡ የሚለውን ነገር ራሱ ነው የሚወስነው። ግን ከዛ ባሻገር ግን አንተ የሆነ አካል ስለመረጥክ ያኛው ደግሞ ሌላ አካል ስለመረጠ እርስ በርሳችን ችግር ውስጥ መግባት ያለብን ነገር ጉዳይ ያለ አይመስለኝም። ራሱ የክነሴት አባላት በተቃዋሚዎችና በመንግስት ስልጣን ላይ ያሉት እንኳን ውጭ ሲወጡ ያወራሉ፣ ይነጋገራሉ ብዙ ነገሮች እና እንደው ምናልባት እንግዲህ ከአፍሪካው የለመድነውን ነገር መተው ያለብን ይመስለኛል። እና እንዲያውም በፊት ራሱ በኢትዮጵያ ፖለቲካ ሁሉ እዚህ ጸብ ሁሉ ነበረ በሰዎች መካከል።
0: አሁንም እኮ አለ። አሁንም በተለይ እነዚህ ቲክቶክ ተጠቃሚዎችና ፌስቡክ የሚጠቀሙ አያለሁ፣ ብዙ ነገር ነው የማየው። እነዚህ አሁንም አለ ያነ ከኛ ከህብረተሰብ ከዚህ ሄደን መምረጥ አንችልም፣ ከዚያ መምረጥም አንችልም። እንግዲህ መምረጥ የሚችል ሰው ካለ ሁለተኛ ዜጋ ያለው ሰው ካለ ይችላል፣ መብቱ ነው። ግን እኛ ከዚህ ተቀምጠን በሰው ፖለቲካ ገብተን ስናናኩር ፌስቡኩን የለ ቲክቶኩን የለ ይዘን ስናናጋ አንዱ የአንዱ ገዳፊ አንዱ የአንዱ ገዳፊ ሆነን እንዲያውም እስከ ትሙና መዘቅዘቅና ሰውን መሳደብ አባት እናት የሌለውነነን ከዚህ ቦታ ላይ የማይደርሱትን ሰዎች ጻድቃኖችን ሰዎች ስማቸውን ስናጠፋ ስማቸውን ስንዘርንፍ እንውላለን። ይህም ራሱ ትልቅ ወንጀል ነው ወገኖች። እኔ በእውነት ነው የምላችሁ፣ ምንም በዚያ ውስጥ ገብቼ መልስ ባልሰጥም ባልናገርም አያለው የሚጻፈውን አያለው የሚሳደቡትን እሰማለሁ። ይሄ ነገር ጥሩ አይደለም። የት እያደረሰን ነው? የት ቦታ ላይ ነው የሚያደርሰን? ምንድን ነው እኛ በማያገባን ቦታ ገብተን የምንፈተፍትበት ምክንያት ምንድን ነው? በተለይ እኔ አንድ አካባቢ ያየሁትኝ በቲክቶክ የሚጣሉበትን ያየሁትኝ በጣም ያሳዝናል፣ ያሳዝናል። እነዚያ ሰዎች ተዚያ መንገዱ መምጫቸው ቀጥኖባቸው መከራ እየተሰቃዩ ከሰው ቤት ክራይ ላይ በእነሱ ላይ ይናኮሩባቸዋል። ቢሆን እንደገና መነጋገር ሲገባቸው ይምጡ ብለው መናገር ሲገባቸው በእነሱ ላይ አጀንዳ ከፍተው የማይገባ ነገሮችን ይናገራሉ። እንዲያውም እኮ ይገርመሃል፣ እንዲያው ድሮ ከመጡ ያን መከራ ስቃይ ቀምሶ የመጡ ሰዎች ናቸው በአዲስ አበባና በጎንደር የነበሩ ሰዎች ይህንን አይነት ነገር የሚናገሩ እና በጣም ያሳዝናል።
1: እንግዲህ ማንኛውም አካል በዛ ሆነ በዚህ አንድን ነገር መረጃ ሳይዙ ብዙ ነገሮችን እንሰማለን። ብዙ ነገሮች ከሌ እንዲህ ናቸው እንዲህ ነው የሚለው ምንም እዚህ አሁን ላለው ህብረተሰብ የሚጠቅም አይደለምና በተለይ በማ

0: ማህበራዊ መገናኛ አውታሮች የምንሰማቸው አንዳንድ ነገሮች በጣም ጥሩ አይደሉም። ዞሮ ዞሮ ከህብረተሰቡ ይደርሳሉ። ምናልባት ለጊዜው መደበሪያ ስለሚመስለን፣ ጊዜ ማሳለፊያ ስለሚመስለን ጥሩ ሊመስለን ይችላል። እንደውም አንዳንድ ሰዎች አሁን በቲክቶክም ብዙ ጊዜ ይነጋገራሉ ይላሉ፣ ምን ጥቅም አገኛለሁ እያሉ የተወበቱ ሁኔታ አለና ምንድን ነው የሚጠቅመን? ሰላማዊ የሆነ ነገር፣ ጥሩ ነገር፣ ትምህርት የሚሰጥ ነገር ብንነጋገርበት ለሁላችንም ያግዛልና ብንቆጠብ ጥሩ ነው። አንድ መረጃ ሳንይዝ ወይም ደግሞ ሰው ማንነት ሳናውቅ ከሌ እንዲህ ነው አንተ እንደዚህ ነን የምንባባለው ነገር ምንም ውሃ የሚቋጥር መስሎ አይታየኝም እኔ።
1: ሌላ ነገሮች እኮ አሉ። ትምህርትን በተመለከተ ልጆቻችን እዚያ ቲክቶክ ላይ የሚናገሩት እኮ የገዛ ልጁን ዙሮ አያይም። ልጆቻችን ምን አይነት ቤተሰብ ነው የሚማሩ፣ ልጆቻችንስ እንዴት ነው ያሉ ብለን የልጆቻችን እንኳን የራሳችን ጥናት ብናደርግ ይሄ የት ቦታ ያደርሰናል ብለን ልጆቻችንስ የት ቦታ ይደርሳሉ ለማሰብ አለብን። ሌላው ደብሮኛልና ይህን እናድርግና ይህን ከማለቱ ይልቅ ብዙ ነገሮች አሉ በህብረተሰቡ ላይ መቀየር የሚያስፈልገው። አንድ ያለመሆናችን ነው እንጂ አንድ ብንሆን ኖሮ እኛ ራሳችን አሻሽለን ልጆቻችንም ከከፍ ካለ ደረጃ ማድረስ እንችል ነበረ። የእኛ ልጆች ቀላል ነገር አይደለም። ብዙ ችግሮች አሉ። በጻባች ያልተግባባ ችግር ሆኖባቸው መጥተው ተቤት ተቀምጦ የሚውሉ ልጆች አሉ። ለእነዚያ የግዳ ግዳፍ ብንሰጣቸው፣ ሌላ ሌላ የኢኮኖሚ ችግር ኖሮባቸው እነዚያ ልጆች በአንዳንድ ድካዮን ገብተው ተቤት ተቀምጦ የሚውሉ ልጆች አሉ። ለምን ያንን ጊዜያችን የግዳ ለእነዚህ ልጆች ብናደርግላቸው ጥሩ አይደለም? ጠቃሚ የሆኑ ነገሮችን ብንሰራ፣ ሽማግሌ ሰዎች አሉ፣ ለእነዚያ እርዳታ ብንሰጥ አይጠቅመንም? ይሄንን ባልገባነ ሁኔታ ከመወራከባችን ለጥሩ ዓላማ ብናውለው ጊዜያችን ጥሩ ነው የሚል አስተሳሰብ ነው ያለኝ እኔ።
0: ብዙ ነገሮች አሁን በመወያየት እንደዚህ እንግዲህ አሁን ለምሳሌ በዋትሳፕ ብዙ ቡድኖች አሉ፣ በቲክቶክም በፌስቡክም በዚህ በህብረት መወያየት የሚቻልባቸው አጋጣሚ ሲኖሩ ለህብረተሰቡ የሚጠቅም ነገ ለልጆች መልካም ነገር የሚያደርግ ነገር መወያየቱ በጣም ጠቀሜታ ያለው ነው። ግን እርስ በርስ ጥላቻ ውስጥ የሚያስገባ አንተ እንደዚህ ነህ እኔ እንደዚህ ነኝ የሚሉ ነገሮች እስካሁን ምንም ውጤት አላመጡም። በወጣቶች ዙሪያ ያሉ ችግሮችንም ሊፈቱ አልቻለም። ዞሮ ዞሮ የትውልድ ይህንን የእኛን ሁኔታ የሚረከበው ወጣት ክፍል ያለበትን ችግር በጣም በጥልቀት መረዳት አለብን።
1: ይሄ እኮ እኛ የምናመጣው ችግር እኮ እኛን ነው የሚጎዳን እንጂ ማንንም ሰው አልፎ ሊጎዳ አይችልም። ይሄ እኛ የምንፈጥራቸው ችግሮች ናቸው። እኛ የምናመጣቸው ነገሮች ናቸው። ለወደፊቱ ህብረተሰቡን አንድ ለማድረግ የሚጥሩ ሰው ነው እንጂ ይሄ ህብረተሰቡን አንድ አድርጎ ለመሄድ የሚያስፈልግ ቢሆን ኑሮ በጣም ጠቃሚ ነበረ። ግን ይሄ ሁሉ ነገር አላስፈላጊ አይደለም ነው ጥያቄው። ይሄን ነገር እንተው፣ ትተን ወደ ጥሩ ዓላማ እንሂድ። ልጆቻችን ጥሩ አቅጣጫ ያዙ።
0: በማህበራዊ
1: መጥፎን ነገር እንተው።
0: በማህበራዊ መገናኛ አውታሮችም ስንናገር ነገ ልጆቻችን ቢሰሙት ይህን ነገር ምን ይላሉ የሚሉ አንዳንዴ የወረዱ ነገሮች ሁሉ እንሰማለን እና ምናልባት ለጊዜው ሰዎችን ያዝናና ሊመስል ይችላል፣ ያሳቀ ሊመስል ይችላል። ግን ተመልሰን ብንሰማው ራሳችን የተናገርነው ነገር ሊያሳፍረን ይችላል እና ሁላችንም በተቻለ መጠን ለትውልድ ለህብረተሰቡ የሚጠቅሙ ነገሮችን ብንነጋገርበት ብንወያይበት ጥሩ ነው።
1: ዋናው ጥሩ ነገር ጥሩ ከሰራህ በላዩም ሆነ በምድሩ ዓለምም ጥሩነትን ሰውነትህ ፍትህ ነገር ያገኛል። መጥፎ ከሰራ ግን ያን ሰው ባየ ቁጥር ሌላውም ባየ ቁጥር ሰውነት እየተሻቃ እንትን እያለ የራስክ ሰውነትክን እያደከምክ እየደነገጥክ ነው የምትሄደው። ጥሩ ለመስራት ግን ሁሉ ጊዜ ጥሩ ለመስራት እንጣር። ይሄ ነው ጊዜ ጥሩ ለመስራት ከጣርነ እኛም በአገሪቱ ላይ ደህና ኑሮ እንኖራለን፣ ልጆቻችንም ጥሩ ኑሮ መኖር ይችላሉ። ሌላ አንዳንድ ችግር ያላቸውም ልጆችም ደግሞ ከዚያ ሁላ መጥፎ ደረጃ ላይ ወጥተው ሰላማዊ ኑሮ ሆነው ትዳራቸውን መስርተው ለጥሩ ዓላማ ሊውሉ ይችላሉ። አሁን እኮ የእኛ መነኳኮር ለልጆቹ ሁላ ጥሩ ነገር አይደለም ነው ጥያቄው። እኔ አሁን ማቀርበው ጥሩ ነገር አይደለም። ጥሩ ይዘን እንቅረብ። ጥሩ ይዘን ስንቀርብ ጥሩ ይቀርብልናል። ጥሩ ይዘን ካልቀረብን ምንም ነገር ሊቀርብልን አይችልም። እግዚአብሔርም እየራቀነ ነው የሚሄደው።
0: አዎ ልክ ነው። በአዲሱ አመት እንግዲህ ጥሩ ነገሮችን ለማምጣት እንጣረው። በጣም ጥሩ ሐሳብ ነው። እንግዲህ አድማጮቻችን ባንታ ሐሳብ ዙሪያ የሚሰነዝሩት ካለ ደግሞ እንቀበላለን። አቶ ባቤ በጣም እናመሰግናለን። ሰላም ቀን ይሁን።
1: አመሰግናለሁ። ሀክሰሚያ ሂዮም ናይምናህም
0: ለአንተ
1: ሆኑ ተባራ አመሰግናለሁ።
0: ቻው ቻው። የተከበራችሁ አድማጮቻችን የዕለተ ሰኞ የከሰዓት ባለው ፕሮግራማችን ይህን ይመስላል። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባዬ ሻየው ደጉ፣ ለሃና ሽፈራው እንዲሁም ደግሞ ለቴክኒክ ባለሙያችን ዮሲታ ኖሪ ከፍ ያለ ምስጋና እናቀርባለን። ምሽት 7 ሰዓት ላይ ደግሞ እንደገና እንጠብቃችኋለን። ያላችሁን አስተያየት ሰንዝሩ። እንግዲህ የተለያዩ አዲስ አመት ነውና በአዲስ መንፈስ ጥሩ ነገሮችን ለማድረግ መጣር አለብን። አሁን አቶ ባቤ ያነሳቸው ሀሳቦችም ሆነ ከአሁን በፊት ሲነሱ የነበሩ ነገሮች ህብረተሰቡን የሚያራርቁ፣ ህብረተሰቡ አንድ እንዳይሆን የሚያደርጉ ነገሮችን በመተው መልካም ነገር ለማድረግ ለመስራት ብንጥር መልካም ነው እንላለን። እኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በአንድ ዜማ እናሰናበታለን። አሁን የተተካውን ቴክኒክ ባለሙያ እናቲንም እናመሰግናለን። ሰላም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አብራን ዘመን አቆጣጠር ዮም ጊሜል በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 3 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 4 ቀን 2019 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። አድማጮቻችን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ አድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። እንግዲህ አዲሱን የዕብራውያን ዘመን ጀምረናል። ዛሬ መስከረም 3 ቀን ነው እንደ ዕብራውያን ዘመን አቆጣጠር። በመግቢያችን ላይ እንደገለጽነው በተከታታይ ከአርብ ቀን ከዋዜማው ጀምሮ ቅዳሜ እሁድ በዓላት ነበር፣ ሮሽ አሻና፣ አዲስ ዓመት ዘመን መለወጫ እንዲሁም እንቁጣጣሽ። እንግዲህ እንኳን አደረሳችሁ እንላለን ለአድማጮቻችን በድጋሜ። አሁን ወደ ምሽቱ ዜና እናልፋለን። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጸጥታ ዘርፍ ወቅታዊ ተጨባጭ ሁኔታውን ለማሳወቅና በበጀት ጉዳይ ለመወያየት ከተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድ ጋር ተገናኙ። ጠቅላይ ሚኒስትር ኔታንያሁ በተባበሩት መንግስታት ድርጅት ጉባኤ ላይ ንግግር ለማድረግ ወደ ኒውዮርክ ይበራሉ ተባለም። በካሁን ላቫን ፓርቲ የክነሴት አባል ወይዘሮ ፕኒና ታምኖ ሸቴ የአረብና የሀረዲ ማህበረሰብን የሚወክሉ ፓርቲዎች ከምርጫው በኋላ የጥምር መንግስት አካል ሊሆኑ እንደማይችሉ ገለጹ። በእስራኤላውያን የፈጠራ ሰዎች አማካኝነት የተዘጋጀው ናዛ ወይም ነዜካ ጋቢ የተባለው ፊልም የፈጠረው ውዝግብ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጸጥታ ጉዳይ ወቅታዊ ተጨባጭ ሁኔታውን ለማሳወቅና በበጀት ጉዳይ ለመወያየት ከተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጋር ተገናኙ። ኔታንያሁ ለመከላከያ ሚኒስቴር በጀት ለመጨመር ሁኔታዎች እንዲመቻቹ ላፒድን የጠየቁ ሲሆን ላፒድ ለመከላከያ ሰራዊቱ ተጨማሪ ገንዘብ ቢተላለፍ የሚደግፉ መሆናቸውን ገልጸው፣ ነገር ግን የበጀቱ ምንጭ መካከለኛ ገቢ ያላቸው ዜጎች ላይና በተጠባባቂነት ከሚያገለግሉ ወታደሮች ላይ ግብር የሚጨምር ግብር መሆን እንደሌለበት ያስታወቁ ሲሆን በተጨማሪም የጥምር መንግስት ስምምነት እየተባለ ለሀረዲ ማህበረሰብ አባላት የሚተላለፈው በአስሮች ቢሊየን የሚቆጠረው በጀት ቢሰረዝ የሚደግፉ መሆናቸውን ገልጸዋል። ኔታንያሁ በጀት የማጽደቁን አስፈላጊነት ለላፒድ ለማሳመን ሲሉ ባልተለመደ ሁኔታ የመከላከያ ሰራዊቱን የእቅድ ኃላፊ የሆኑትን ሜጀር ጄኔራል ሀዲ ዚልበርማንን ለስብሰባው ጋብዘው የነበረ ሲሆን በጀቱን ለመከላከያ ሚኒስትር በማስተላለፍ ጉዳይ በኃላፊነት የሚከታተሉትን የብሔራዊ ደህንነት ምክር ቤት ኃላፊም በስብሰባው እንዲገኙ አድርገው የነበረ መሆኑ ተገልጿል። በእስራኤላውያን የፈጠራ ሰዎች አማካኝነት የተዘጋጀው ናዛ ወይም ኔዜካ አጋቢ የተባለው ፊልም የፈጠረው ውዝግብ እንደቀጠለ ነው። ኢታማጆር ሹም እያል ዛሚር ፊልሙ በንጹሐን ደም በመቀለድ ላይ መሰረት ተደርጎ በእስራኤል መከላከያ ሰራዊት አባላትና አዛዦችን በመቃወም በሚቀርቡ ከእውነት የራቁ ክሶችን መሰረት በማድረግ የተሰራ የውሸት ትዕይንት ነው ያሉ ሲሆን እስራኤልን የሚጠሉን ሰዎችና የእስራኤል መከላከያ ሰራዊት ህገወጥ በሆነ መንገድ ይንቀሳቀሳል የሚሉ አካላትን የሚቀበል ነው ብለዋል። ከመከላከያ ሰራዊቱ ባለስልጣናት ጋር ባደረጉት ውይይት ባሰሙት ንግግር ኢታማጆር ሹሙ በውይይቱ ማጠቃለያ ላይ እንደተናገሩት በእስራኤል መከላከያ ኃይል ላይ የሚቀርቡትን ሐሰተኛ ክሶች ምላሽ ለመስጠት የሚያስችሉ አማራጭ እርምጃዎችን የሚያዘጋጅ ከተለያዩ ተቋማት የተወጣጣ ቡድን እንዲቋቋም ትዕዛዝ ያስተላለፉ ሲሆን በተጨማሪም ስለ ፊልሙና ስለተሳተፉ አካላት ሊወሰዱ ስለሚችሉ የህግ እርምጃዎች እንዲያስቡበት ለወታደራዊ ጠቅላይ አቃቢ ህግ መመሪያ ማስተላለፋቸውን ከደረሰን ዘገባ መረዳት ችለናል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በተባበሩት መንግስታት ድርጅት ጉባኤ ላይ ንግግር ለማድረግ ወደ ኒውዮርክ ይበራሉ ተባለ። ናታንያሁ በተባበሩት መንግስታት ድርጅት ጉባኤ ላይ ንግግር ለማድረግ በሚቀጥለው ሳምንት ረቡዕ ወደ ኒውዮርክ እንደሚያመሩና ለሁለት ቀናት ያክል በዚያው ይቆያሉ ተብሎ እንደሚጠበቅ የጠቅላይ ሚኒስትሩ ቢሮ ካወጣው መልእክት መረዳት ይችላል። የሊኩድ ፓርቲ ራም የተሰኘው ፓርቲ ከምርጫ ውድድር መዝገብ እንዲሰረዝ ለማዕከላዊ ምርጫ ቦርድ ጥያቄ ያቀረበ ተባለ። የራም ፓርቲ ከምርጫ ውድድር እንዲሰረዝ የቀረበው ጥያቄ በሁለት በህግ በተደነገጉ ምክንያቶች ሲሆን አንዱ በአሸባሪ ድርጅት የሚካሄድ በእስራኤል መንግስት ላይ ያነጣጠረን ትግል መደገፍ የሚል ሲሆን ሁለተኛው እስራኤል ዲሞክራሲያዊት የይሁዳውያን ሀገር ናት የሚለውን ሐሳብ ባለመቀበል መሆኑ ተገልጿል። ሌላው በጥያቄው ከቀረቡ ምክንያቶች መካከል የራምና የእስላም ንቅናቄ ያቋቋሙት 48 የተባለው ድርጅት ለሽብርተኛ ድርጅት ገንዘብ እርዳታ አስተላልፏል የሚል የፍትህ ሚኒስቴር ሪፖርት መኖሩን የሚጠቅስ እንደሆነ ከደረሰን ዘገባ መረዳችንናል። በካሆን ላቫን ፓርቲ የክነሴት አባል ወይዘሮ ፕሪና ታምኖ ሸቴ የአረብና የሐረዲ ማህበረሰብን የሚወክሉ ፓርቲዎች ከምርጫ በኋላ የጥምር መንግስት አካል ሊሆኑ እንደማይችሉ ገለጹ።
2: המפלגות הערביות אי אפשר להסתמך עליהן אחרי השיבה באוקטובר מהסיבה הפשוטה שהצבעות ביטחוניות הם לא שותפים או מתנגדים באופן תדיר לגבי החרדים אחרי מה שקורה פה ההשתוללות וההשתלחות של נמות ולא נתגייס אי אפשר להסתמך.
1: ወይዘሮ ፕሪና ታምኖሸቴ የአረቡን ማህበረሰብ የሚወክሉ ፓርቲዎች ላይ ከጥቅምት 7ቱ ጥቃት ወዲህ እምነት መጣል አይቻልም ምክንያቱም በደህንነት ጉዳይ በሚሰጡ ድምጾች ተሳታፊ አይደሉም ወይም ደግሞ በእንደዚህ አይነት ጉዳዮች በቋሚነት ተቃዋሚዎች ናቸው ያሉ ሲሆን የሐረዲ ፓርቲዎችን በሚመለከት አሁን ያየነው ባለው ወደ መከላከያ ሰራዊቱ ላለመዝመት ባላቸው ቁርጠኛ አቋም ምክንያት እምነት መጣል አይቻልም በመከላከያ ሰራዊቱ ከመዝመት ይልቅ መሞትን ይመርጣሉ ብለዋል የክነሴ ታባል ፕሪና ታምኖሸቴ። በሌላ ዜና የዲሞክራቲክ ፓርቲ ሊቀመንበር ያኢድ ጎላን የራም ፓርቲ ሊቀመንበር ማንሱር አባስ ከምርጫው በኋላ ትክክለኛ አጋር ሊሆኑ እንደሚችሉ በካን ረሽት ፌት ሬዲዮ በተደረገላቸው ቃለ መጠይቅ እንዲህ ሲሉ ተናግረዋል።
3: והשקר המתואב הזה הוא בעיניי אלבון לא אישי רק לי, אלא לכל מי שבשבעה באוקטובר, בלי שום קשר לשיוך פוליטי, ירד לדרום, הציל חיים, נלחם על ביטחון ישראל, לעתים שילם בחייו, כאשר ממשלת ישראל שאחראית על המחדל הזה, למעשה מתנערת מאחריות. ובגלל שהיא מתנערת מאחריות, מפיצה תיאוריות קונספירציה, ומסרבת להקים ועדת חקירה ממלכתית לפי חוק.
1: ጎላን ከዚህ ዜና ጋር ተያያዘ ባይሆንም ይሄ ተናገሩት ሐሳብ ምርሰ ጉዳይ ነበር። ለማንኛውም ያይር ጎላን ጥምር መንግስት ስናቋቁም ማንሱር አባስን አባልና ድርግ እንደምንችል አዎንታዊነት ይታየኛል በማለት አሁን ስልጣን ላይ ላለው መንግስት የአረቡን ማህበረሰብና ፓርቲያቸውን ህጋዊ እንዳልሆኑ አድርገው የሚያስቡትን አስተያየት መቃወም አለብን ማለታቸው ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ05 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ52 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ነገና ከነገ ወዲያ የሙቀቱ መጠን ተመሳሳይ ሆኖ የሚቀጥል ሲሆን ሐሙስ ቀዝቀዝ እንደሚልና አርብ በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችንናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 32 በሃይፋ 31 በቤርሸባ 35 በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደ ጥላሁን ነው የምናልፈው። ጤና ይስጥልን ጥላሁን፣ እንደምን አመሸህ? ሻናቶቫ
1: ተመስል ለወርቅነሽ መልካም አዲስ አመት እንቁጣጣሽ ማለት ይችላል እኮ አሁን አይደል?
0: አዎ ይቻላል። እንቁጣጣሽ ሻናቶቫ፣ ያው እንደዛ ነው የሚቀጥል። እንግዲህ ቆያል የተወሰነ ቀናት
1: ባሉ ያው ወር ውስጥ ካልቀ ድረስ ሁሉ እንግዲህ ያዝነው ወር በዓል ከመሆኑ የተነሳ ለአንቺም ለአድማጮችም መልካም አዲስ አመት።
0: በጣም እናመሰግናለን። ጥሩ እንግዲህ ያው አዲሱን አመት አከበርን። አዲስ አመት ስናከብር ደግሞ በጣም እንግዲህ በእስራኤል ብዙ ጊዜ አዳዲስ ርዕሰ ጉዳዮች እንደማይጠፉ ቢሆንም ይሄ ናዛ የተባለ በእንግሊዝኛ ነው ናዛ ያሉት፣ በርግነዜ ካጋቢ ብሎታል በኢብራይስትም። ፊልም እስራኤላውያን ናቸው እንግዲህ ያዘጋጁት ፊልሙን ከእንግሊዝ ፊልም ሰሪ ድርጅት ጋር ሆነው ከባድ ውዝግብን ፈጥሯል። እንደው እስኪ ጽንሰ ሀሳቡ ምንድን ነው ጥላሁን?
1: አዎ በጣም መነጋገሪያ ርዕስ ሆኗል። በሀገራችን ከፍተኛ የሆነ ቁጣን ማስከትሏል። በውጩ ደግሞ የውጭ ሀገር የዜና ምንጮችም እንዴት ነው እንዲሁም በቃ በደስታ ማለት እስራኤልን የሚተቹት የሚያወዱት በተለይ በቃ እውነቱ ይሄ ነው በማለት እነሱ እንግዲህ የተነፈሱበት ሁኔታ አለ። ይኸውልሽ እንዳልሽው ናዛ ይሉታልኝ ነዘክ ሀጋቢ ወይም ደግሞ ነዘክ ሲከፊ ምንድን ነው ባጭሩ? የእስራኤል ወታደሮች ወይም መከላከያ ኃይል በአሳለፍ ነው ከጋዛ ጋር ከሀማስ ጋር በነበረው ጦርነት ሆን ብለው የፍልስጤማውያንን መጨፍጨፍ ወይም ግድያ ድርጊት ፈጽመዋል የሚል ፊልም ሁለት እስራኤላውያን ወጣቶች ሴትና ወንድ በ30ዎቹ የእድሜ ክልል የሚገኙ ዩቫል አብርሃም 31 ዓመት ሲሆን ራሄል ሾር ደግሞ 32 ዓመት በጣም ወጣቶች ናቸው። እነሱ ያዘጋጁት ፊልም ነው። እንግዲህ ፊልሙ በውጭ ሀገር ጣሊያን ቬኔሲያ እዛ አካባቢ ለታዳሚ ቀርቦ ታይቷል። የሚገርምሽ ወርቅነሽ ፊልሙ ከታየ በኋላ ለመጀመሪያ ጊዜ ማለት ነው አንድ ፊልም ታይቶ ሲጨርስ ከ25 ደቂቃ በላይ በማንጨብጨብ ማለት ነው ያንን ፊልሙን በጣም አድንቀውና አመስግነው። ምክንያቱም እንግዲህ በውጩ ዘንድ ተቀባይነታችን በጦር ወንጀለኛነት የመታየት ሁኔታ አለ። አሁን ትልቁ ጥያቄ ሲጀምር እነዚህ ከአብራካችን የወጡት እስራኤላውያን እንዴት የእስራኤልን የመከላከያ ኃይል በእንደዚህ አይነት ሁኔታ ያሳያሉ? ሌላው ያሳዩት ፊልምም ራሱ ከእውነት የራቀ ነው። የእስራኤል መከላከያ ኃይል እንደዚህ አይነት ድርጊት ፍጹም አይፈጽምም። እንግዲህ በዚህ በፊልሙ የተሳተፉት ቀደም አንቺም ጠቅሰሽዋልኝ ከፊልሙ ጀርባ ያሉበትና ወጪውን ሸፍነው ያዘጋጁትኝ በብሪታንያ ጋርዲያን የተሰኘ ጋዜጣ እነሱ ናቸው ከጀርባ ያሉበት። ዳይሬክተሮች ወይም የፊልሙ አዘጋጆች እስራኤላዊ ሆኑ እንጂ ማለት ከእስራኤል መንግስት ወይም ፊልምና የተለያዩ በዚህ ስራ ምንም ገንዘብ አልተቀበሉም። እና ከፍተኛ የሆነ ትችት አሁን በእስራኤል ላይ እየደረሰ ነው። ማለት ለምን ይህን ነገር አደረጉት? እንግዲህ ይህ ፊልም የተሰራው በቴላቪቭ ከተማ ልክ ጦርነቱ ላይ እያለን ከጣራ ከአንድ ህንፃ ላዩ ላይ ከጣራ ላይ ሆነው ነው ፊልሙን የቀረጹት የተቀረጸው። እንደገና በዚህ ፊልም ደግሞ እንደ ዶክመንታሪ ጥናታዊ ፊልምን ማለት እውነት ተመስርቶ እንግዲህ የሚያሳዩት ፊልም ነው። እንዳልኩት ይህ እንግዲህ በነበረው የፊልም ፌስቲቫል ተሸልሟል። ፊልሙ በጣም ተደንቋል። አሁን ትልቁ ጥያቄ ወርቅነሽ ከዚህ ቃላቸውን የሰጡትኝ ማንነታቸው ድምጻቸው ተቀይሮ ፊታቸው ተሸፍነው የተቀረጹት 24 ወጣቶች እንዲህ የጦር መኮንኖች ሴቶችና ወንዶች ናቸው። የእስራኤል ወታደር ከጦርነቱ ነበርኩ ብሎ በዓይኔ አይቻለሁ እያሉ እሚና እንዲያውም ከእነዚህ ውስጥ እንግዲህ በእስራኤል ጦር ኃይል 8200 ወይም
0: ሽሞኔ
1: ማታይም አዎ የመረጃ ይሄ ቁጥር ያለውና ወታደሮች ለመልምለው ወደ ውስጥ የመግባት እንኳን ፈተናው ብዙ ነው። ምክንያቱም ከቴክኖሎጂ እና በጣም ያው ከዚህ ጋር የመረጃ ድርጅት በጣም አለ ከሚባሉ የእስራኤል የጀርባ አጥንቱ ነው። አሁን ከዛ ውስጥ የወጡ የዛ ውስጥ ያሉ ያገለገሉ ወታደሮች ናቸው ቃላቸውን የሰጡትኝ። አሁን ሁኔታ እስራኤልን በጥሩ ወይን አሳይም። ምክንያቱም ሌሎች የሚተቹን ምንድን ነው እስራኤል ሆን ብላ በፍልስጤም ያለይ ሆን ብላ ግድያት የጀምላ ርብጃ ጭፍጨፋ ተወስዳለች የሚል ስማችን በከፍተኛ እስከ ዓለም አቀፉ ፍርድ ቤት እንደረስንበት ሁኔታ አለ። በጥሩ ወንጀለኝነት ፍርድን ማልጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ ካሁን በፊት የነበሩት ይባልጋን የተጠየቁበት ሁኔታ አለ። አሁን እንደዚህ አይነቱን ፊልም እንዴት ነው ልክ ስጦታ ማለት ለጠላቶቻችን ስጦታ ማለት ነው እና በእንደዚህ አይነት ሁኔታ ይህ ፊልም ለምን የሚል ጥያቄ በመንግስት በኩል ከፍት እንዲያውም ጠቅላይ ሚኒስትሩ ከተወሰኑ እስካሁን ድምጻቸው አልተሰማም ነበር። የሚያሳዝነኝ የራሳችን ሰዎች እንደዚህ አይነት ፊልም ሲሰሩ ያሳዝነኛል ሲሉ እንግዲህ ቃላቸውን ተናግረዋልኝ። የመከላከያ ሚኒስትሩ በሚገርም ሁኔታ ይቅርታ የጦር ኃይሎች ኤታማዦር ሹም ያዛሚሪ እሳቸው ወዲያውኑ አስቸኳይ የሆነ የአየር ኃይል አዛዥን የምክትላቸውን ሌሎችን ከፍተኛ የጦር መኮንኖችን ብዛት ያላቸው እንደገና በመከላከያ ኃይሉ የህግ አማካሪም አሉ። ከህግ አንጻር መታየት አለበት ይህንን የሰሩትን መጠየቅ አለባቸው። የወጣ መረጃም ራሱ ለምሳሌ 8200 ያልኩሽ የወታደር የመከላከያ ክፍል ከመረጃ ጋር ተያዝ ስለሆነ ምናልባት እስራኤል እነዚህ ያወጡት መረጃ ሊኖሩ ይችላል የሚል ሁኔታ እንዲጣራ አስቸኳይ ስብሰባ አድርገው የደረሱበት ውሳኔ አለ። ነገሩን እንዴት ነው ሚስጥሩ ወጣል አልወጣም እንዲመረመር እነዚህ ድርጊቱን የፈጸሙ ከህግ አንጻር እንዲጠየቁ የሚል ሁኔታ በጣም በጣም ውስጣቸው ወርቅነሽ ለማረጋጋት በአንድ በኩል ሁኔታውን ቢሞከርም በውስጥ ግን ከፍተኛ የሆነ የዲፕሎማሲ ክፍሃራ ግምቱ ባሰጥ ምክንያቱም ጣላቶቻችን አይደለም እንደዛ አይነት ነገር ተቀብለው የማይደግፉን ደሞም እንደዛ አይነት ነገር ሲያዩማ ተመልከች ነው ራሳቸው መሰከሩት ራሳቸው ተናገሩት የማለት ሁኔታ አለ። ከዛ አንጻር በጣም በጣም በጣም አነጋጋሪ ሆኗል። እንዲያውም አሁን ከመናወሮ በበለጠ በቀጣይ እስከ ፍርድ ቤት ድረስ በመሄድ ማለት ነው አንዳንድ ሀገሮች በዚህ ምክንያት የሚተያዩ ጥላቻና የተለያዩ ማዕቀቦችን በማድረግ እስራኤልን ያገላሉ የሚል ሁኔታ አለና ሁኔታው በጣም በጣም ጥሩ አይደለም። እዚህ ጋር በተያዘ ያው አንዳንድ ከፍተኛ ባለስልጣናት በሚኒስትር ደረጃ ጠዋት ላይ የባህልና ስፖርት ሚኒስትር ሚኪን አዳምጬ ነበር። እነዚህ ይህን ፊልም የሰሩትኝ ዜግነታቸውን መነጠቅ አለባቸው፣ የሀገር ውስጥ አስተዳደር ስራ አስኪያጅ ሁኔታውን መገምገም። በእርግጥ ከህግ አንጻር ወርቅነሽ ይሄ ህልም ነው አይቻልም።
0: ዲሞክራሲው ምስል ስለሚባል በኋላ ማንኛውም ሰው የመናገር ነጻነት አለው። የፕረስ ወደ ሌላ ነገር ይሄዳል እንዳልከው አሁን እንዳልከው ይሄን ሁሉ ሁከት ከማስነሳቱ ጋር ተያይዞ ፊልሙንም እያስተቸ ያለው እንደ ሙያ እያስተቸ ያለው ትልቅ ነገር የሐማስ እና እስላም ጂሃድ ሽብር ፈጣሪዎች ጥቅምት 7 ቀን ጧት ድንበር ጥሰው ገብተው በዛ ሁኔታ ዘግናኝ ጥቃትን ሲፈጽሙ በእስራኤላውያን ላይ በህፃናት፣ በወንዶች፣ በሴቶች፣ በአረጋውያን፣ በወጣቶች ላይ ያን አይጠቅስም፣ ያን የተካተተ አይደለም። አንደኛ ከውሸት ውሸት ነው፣ ከእውነት የራቀ ነው። የፊልም አሰራሩ ነው እንግዲህ እየተባለ እየተተቸ ያለው። እንደገና ደግሞ ሚዛናዊም አይደለም። እውነት እንኳን ይባል አንድ ወንድ ላይ ብቻ ያተኮረ ነው።
1: ያው ጥሩ ጥያቄ ነው። ቅድሚያ ግን ይህንን ፊልሙን የሰሩት እኮ አላማቸው ጦርነቱ እንዴት ነበር የሚል ፊልም አይደለም የሰሩትኝ። የነበረውን ከመጀመሪያ እስከ መጨረሻ የሚለውን ወይም ማን ጉዳት አደረሰ ማን ጀመር እንደዛ አይደለም። እንደ መንደርደሪያ ልጠ ለምሳሌ እኔ አሁን ፊልሙን እስከ መጨረሻው እንደ ካነበብኩት እንጂ እስከ መጨረሻው የታየ አላየሁትም፣ ባየው ደስ ይለኛል። ግን እነሱ ማሳየት የፈለጉት የመከላከያ ኃይሉ ይህ የሽብር ፈጠራ ድርጊት ከደረሰ በኋላ ሆን ተብሎ እንዲያውም ይህን ኤአይ ቴክኖሎጂን እሱን በመጠቀም የመከላከያ ኃይሉ ዜጎችንን ያለምንም ምንድን ነው የሚሉት አሁን በፊልሙ የሚያሳዩት እነሱ ምንም አይነት ሳያስቡ በጭፍኑ ማለት ነው የእስራኤል መከላከያ ኃይል ዜጎችን እንግዲህ በመቶች የሚቆጠሩትን ያለ ምንም እጃቸው የሌለበትን ጨፍጭፈዋል። ይሄ ደግሞ ዘር መጨረስ ነው የሚል ሁኔታ ነው እንጂ የሐማስ ድርጅት ምን ሰራ ከሚሉ ተነስተው ያን ማሳየት አይደለም የፈለጉት። እነሱ የፈለጉት
0: እስራኤልን ማስወገዝ ነው ይመስለው።
1: በቃ እሱ ነው ማለት በትክክል መከላከያ ኃይሉ እንዲያውም መኮንኖቹ እጃቸው ከፍተኛ ተጽዕኖ ማሳደር የሚችሉትኝ እነሱ ምን ሰሩና የተወሰነውን ክፍል ብቻ ማሳየት ነው የፈለጉት። ለዛም ነው ባለም ህዝብና አብዛኞቹ እንግዲህ 25 ደቂቃ ማንጨጨመ ተመልከት እንደገና ተሸላሚም ሆነዋል። እነዚህ ወጣቶች
0: በአለምማ የሚፈልገውን ያገኝም
1: በትክክል እንዴ በቃ ሁሌ የሚናገሩትን አሁን ከእኛው ራሳችን እኛው ራሳችን ስናየው ደግሞ እውነት ከሆነ ከኦኬ ግን የሚባል እውነትም አይደለም። በእርግጥ እኔ አሁን ነው አይደለም ማለት አይደለም፣ ምክንያቱም ሁኔታው ያሳዝናል ሲጀምር ከእኛ መውጣቱ። ግን የፊልሙን ያቀነባበሩት ሁለቱ ወጣቶች የሚሉት ደግሞ እናንተ ትችት የምትሰጡት አሁን ፊልሙን መቻያችሁትና እዩት የማለት ሁኔታ አለ። እንዲሁም የመከላከያ ኃይሉ ቃል አቀባይ ኤፊ ደፍሪን እሳቸው ፊልሙን ስጡንና እንየው ያው ካወገዙ በኋላ ማለት ነው እንየው በርግጥ ይኸውልሽ ማውገዝ ቢኖርም ወርቅነሽ ሌላው ደግሞ የተወሰኑት ደግሞ እንደዚህ አይነት ነገር መነገር አለበት ምክንያቱም መወያየርስና ምናልባት ስህተት ከሰርቶ ከሆነ ከዛ መማር ስለዚህ ለጻ የሆነ መድረክ መፈጠር አለበት ለምን ተወግዛላችሁ የሚል ድምጽም ይሰማል አጠቃላይ ግን ከጫፍ ጠላቶቻችን ይጠቀሙበታል እንዲያውም በከፍተኛ ሁኔታ ወደፊት በከፍተኛ ሁኔታ እስራኤልን በመጥፎ አይን ሌሎቹ ማለት ላይ ምክንያቱም አንቺ የሆነ ነገር ፈጽመሻል ስትባይ አልፈጸምኩኝ ስታስተባቢ ግን ራስሽ ከራስሽ አንደበት የራስሽ ቅርብ ሰው መጥቶ አድርጋለች ሲል እንግዲህ ከዚህ በላይ ምስክርነት የለም ያ ነው እስራኤልን በጣም ያሸማቀቃት ያለው ከዛም አልፎ እውነት አይደለም በውሸት የወታደሮቻችን ስም ማጥፋት ነው የማለት ሁኔታ አለ ወደፊት ምናልባት አንዳንዶቹ ፊልሙ ይታይ የሚል እንግዲህ ጥያቄም እየተነሳ ነው ፊልሙን የሰሩትም በእንደዚህ አይነት ሁኔታ እነዚህ ወጣቶች ግን ብታኙም ባታኙም እኔ በእነሱ ቦታ አድርጌ ነው ምክንያቱም አሁን በህይወታቸው ላይ በከፍተኛ እየዛቱባቸው ነው ጭራሽ በእርግጥ አዲስ አይደለም ወርቅነሽ እነዚህ በይበልጥ ይሄ ወንድየው ዩቫል አብርሃም ካሁን በፊት 2025 ላይ እኮ ኤልኤርጽ አኼሬት የሚል ሄቮን አካባቢ የፍልስጤማውያን ኑሮ በተመለከተ ፊልም ሰርቶ ምክንያቱም አመለካከታቸው እነሱ በጣም እንዴት ነው እኛ ሁሉም ዜጋ እንደሚፈልገው ሳይሆን እምኖርበት መንግስትና ሀገሬ ወታደሮች የሚያደርጉት ወታደረው ዘመቻ ትክክል ነው ወይ ህግ ይጥሳሉ ወይ ከሚል እነሱ እንዳምኑበት መንገድ ነው እና ያን ነበር ማሳየት የፈለጉት ትልቁ ጥያቄ ግን የጨመሩበት ሁኔታ አለ ሌላ ያልተ ብዙ ጥያቄዎች አሉ እዚህ ውስጥ ደግሞ ከፍተኛ ሁኔታ የሚያሳስበን 24 የጦር ወታደሮች ተመልከት ሴት ወንዶች የጦር መኮንኖች አሉበት እነሱ ቃላቸውን ሲሰጡ እነሱ ቃል የነሱ ቃል ነው እንግዲህ የሚሰማው ይሄንን ስታይ በጣም ያለንበት ሁኔታ እንሽ
0: ጥሩ አይደለም አንዳንድ የእስራኤል ሀገር ውስጥ ቀኝ ግራ ተቃዋሚ ደጋፊ ሲባል ደግሞ ጭራሽ ሀገሪቱን ለከፋ ነገር አጋልጦ የመስጠት ሁኔታ ባለም አቀፍ ደረጃ
1: እየተጠቀሙበት ነው እዚህ ሀገራችን አሁን ለፖለቲካው ጋር የግራ ክንፉ ምንም እንኳን ቢያወግዝም ግን የቀኝ
0: ያላወግዝም አሉ አንደግፍምም አናወግዝምም ያሉ ፖለቲከኞች አሉ በግልጽ
1: ያ ይጠቀሙበታል ለፖለቲካን ይጠቀሙበታል
0: አዎ የሚገርም ነው ካለን ጊዜ አንጻር እስኪ ባጭሩ ሌላውን ሁለተኛውን ርዕሰ ጉዳይ እንመልከተው እንግዲህ ዛሬ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድን ጠርተው በደህንነት ዙሪያ ያለውን ተጨባጭ ሁኔታ ማሳወቀዋቸዋል ስለ መከላከያ ሰራዊቱ በጀትም ተወያይተዋል ባጭሩ ያለው ሁኔታ እንዴት ነው ጥላሁን
1: ያውልሽ ወርቅነሽ ህግና ደንቡ የሚለው መንግስት ላይ ያለው ስልጣን አለ ስልጣን ላይ ያለው መንግስት አለ የተቃዋሚ ፓርቲው ሊቀመንበር አለ በየጊዜው ማለት በየተወሰነ ጊዜ በወራንዴ ተገናኝተው ያለውን ተጨባጭ የሀገሪቱን ደህንነት ሁኔታ የሀገሪቱ መንግስት ለምሳሌ ዛቻዎች ካሉ እስራኤል ጦርነት የምትከፍትበት ሁኔታውን ለተቃዋሚ ፖለቲካ ፓርቲ ሊቀመንበር ማስታወቅ አለባቸው ተገናኝተው ማለት ነው ውይይት ያደርጋሉ አሁን ዛሬ ሲጀምር ውይይታቸው በዚህ ዙሪያ ነበር እግረ መንገዳቸውን ጠቅላይ ሚኒስትሩ ያቀረቡት ምንድነው ለተቃዋሚ ፖለቲካ ፓርቲ ሊቀመንበር ያኢር ላፒድ ለሀገሪቱን 2026 ዓመተ ምህረት የተመደበውን ባጀት እንክፈተውና እንደገና ሌላ ህግ እንደንግ ምክንያቱም ህጉ የሚለው ወርቅነሽ ይህንን ማፍረስ ከተፈለገ አሁን ወደ ምርጫ ስለተሄደና መንግስት የሚለው ሁኔታ ሙሉ በሙሉ ስላልሆነ ያው ሁሉ ምርጫ ላይ ስላሉ ነገ ማን እንደምትለመታወቅ ሁለቱም መስማማት አለባቸው የተዘጋውን የጸደቀውን ባጀት እንደገና አፍርሶ ለማጽደቅ ምንድነው ፍላጎታቸው ጠቅላይ ሚኒስትሩ የመከላከያ ኃይላችን የገንዘብ እጥረት የተመደበው ባጀት በቂ አይደለም በርግጥ 2026 የተጀመረው በእስራኤል ታሪክ የመጀመሪያው እንግዲህ ወደ 143 ቢሊዮን ሸቄል ለመከላከያ ኃይሉ ባጀት አሁን የመከላከያ ኃይሉ የሚፈልገው ተጨማሪ 40 ቢሊዮን ሸቄል እንፈልጋለን የጦር መሳሪያዎቻችን እንደገና መጋዘኖችን ማምረት ይገባናል የሚል ጥያቄ አለ አሁን ጠቅላይ ሚኒስትሩ ለተቃዋሚ ፖለቲካ ፓርቲው ይህንን ባጀት እንደገና ለማሳደግ ለመጨመር ህጉነን እንደከፍተን እንደገና በስምምነት ማጽደቅ መጨመር እንችላለን የሚል ሁኔታ አለ አሁንነን የሰሙትኝ የተቃዋሚ ፖለቲካ ፓርቲ ምንድነው የሚሉት እናንተ ሲጀምር እናሱ በርግጥ እኔ ለሀገር ለመከላከያ ኃይል ያነጥል እንትኑ ዓለም ምስማማት ሳይሆን ግን ከዚህ የበለጠ ገንዘብ እናንተ በድብቅ በስርቆት ማለት ይቻላል ለሌሎች ለእናንተ ለጥምር መንግስት ተብሎ ለሃይማኖተኞች አክራሪዎች ውትድረ ለማያገለግሉት በስንት ሚሊዮን ቢሊዮን የሚቆጠር እየሰጣችሁ ያን ገንዘብ አቁማችሁ ለምን ወደዚህ ለመከላከያ ክፍሉ አትሰጡም የሚል ጥያቄ ይጠይቃሉ አሁን አንዳንዶቹ ምሉ ጠቅላይ ሚኒስትሩ ምንድነው ለፖለቲካ ጥቅማቸው አውቀው ለመከላከያ ኃይላችን እንስጥ በማለት እንደው ለፖለቲካ ጥቅማቸው የሚጠቀሙበት ነው የሚባል ለማንኛውም ውስጥ ፖለቲካ ቢኖርበትም ግን የጠቅላይ ሚኒስትሩ ጥያቄ በአስቸኳይ ወደ 15 ቢሊዮን ዶላር እንደውም ይህን 15 ቢሊዮን ዶላር ቢሊዮን ዶላር ይቅርታ ይህንን የሀገሪቱ መንግስት ፈቅዶት የገንዘብ ሚኒስትር እስካሁን አልለቀቀውም ገንዘቡን ምክንያቱም በገንዘብ ሚኒስትር በኩል የሐሳብ መከፋፈል አለ። የገንዘብ ሚኒስትር ገንዘቡ አሁን የ40 ቢሊዮን ባስቸኳይ ይፈጠን የሚለውን እንደገና የተፈቀደውን እንኳን መንግስት ወሰነውን 15 ሚሊዮን ይለቀቅልን ሲሉ በገንዘብ ሚኒስትር የሂሳብ ክፍል ኃላፊ አለች። እንዲያውም የጠቅላይ ሚኒስትሩ በዊታቸው ማለት ነው የሂሳብ ክፍል ኃላፊዋ ሚኻኤል አባዲ ትባላለች። የጠቅላይ ሚኒስትሩ ወዳጅ ናት። እሷ ለምን አይሆንም የሚል ጠቅላይ ሚኒስትሩ ስደግፍ፣ ግን የባጀት ክፍል ኃላፊው በገንዘብ ሚኒስትር መስሪያ ቤት ሌላ ማህራን ፍራንዚፈር ይባላል፣ እሳቸው አልተገኙም። ከዛ ምክንያቱም በጣም ይቃወም እነሱ ምሉት ምንድነው ቀድሚያ 2026 የተመደበው ገንዘብ በቂ ነው፣ ወደ ትክክለኛ ቦታ ከላክ ነው ከፈደድ ነው ይበቃል፣ ሌላው ያንሳል የሚል ሆነ ታም ካለ በቀደም ሌላ ቦታ ምናገኝበት ሁኔታ አለ። ቀደም እንዳልኩ የተቋሚ ፖለቲካ ፓርቲዎች እንዳለ ለምሳሌ ብዙ ገንዘብ ሌላ ቦታ እየጣላችሁ እንዴት አሁን ለመከላከያ ያሉ ባለቀ ሰዓት እንጠይቃላችሁ የሚል ያለ መግባባት ሁኔታ አለ። ለማንኛውም ዛሬ በሁለቱ መካከል እንግዲህ የነበረው ሁኔታ ይህ ነው። አጠቃላይ ግን በሌላው ቢቀር ይሄ ወደ 15 ቢሊዮን ተፈቅዶ በመንግስት በገንዘብ ሚኒስትር ያልተለቀቀውን ገንዘብ ማለት ነው እሱን እንግዲህ በቅርቡ ይለቀቃል የሚባል ሁኔታ አለ። ምክንያቱም አንዳንድ ሰምተሽ ከሆነ በዜና ወርቅነሽ ማለት አድማጮቻችን የመከላከያ ኃይሉ አንዳንድ ለምሳሌ ሚሳይሎችን ከማምረት ከገንዘብ ባጀት ከአንዳንድ የጦር አምራች ኩባንያዎች ለምሳሌ እዳ አለባቸው የመከላከያ ኃይሉ ማለት ነው። ቢያንስ ወደ 15 ቢሊዮን የሚባል ይህን ጸረ ሚሳይሎችን ከገዙ በኋላ እስካሁን አልከፈሉም። እዳ እንኳን እንክፈል ገንዘቡን ልቀቅልን ሲል ገንዘብ ሚኒስትር እስካሁን ገንዘብ ሚኒስትር ገንዘቡን አልለቀቀም። ከዛ በላይ የሚጠየቀው ደግሞ እንግዲህ ወደ 40 ያልኩሽን እሱ በጥያቄ ምልክት ነው። ይሆናል አይሆንም፣ ምርጫው የተቃረበ ነው፣ እኔ እንጃ፣ መፍትሄ ሊፈለግ ይችላል። ከወዲሁ ግን የመከላከያው ክፍል የሚለው ወታደሩ ክፍላችን የሚለው ገንዘብ እጥረት አለብኝ፣ ብዙ ፈተናዎች፣ ብዙ የተከፈቱ በሮች አሉ፣ ነገ ሌላ ጦርነት ቢነሳ የጦር ኃይላችን ደካማ ጎኑን እዛ ላይ መገኘት አይገባም ማስጠንቀቂያም እየሰጠ ነው፣ ስጡ እያሉ የጦር ኃይሎች ታማጆች ተቁማሉ። መንግስትም ይህን በማለት ከፈት ባጀት የማለት ሁኔታ አለ። ጠቅላይ ሚኒስትሩ የሚሉት ደግሞ ምንድን ነው የሀገሪቱ ባጀት ማለት የሀገሪቱ ባጀት ከተወሰነ የሀገሪቱ ኢኮኖሚ ስናይ በጣም ጦርነት ላይ ሆነንም እንኳን እንደው የሥራ አጦች ቁጥር የመቀነስ ሁኔታ የኑሮ ውድነትን ግሽበትን በተመለከተ እሱ ላይም ጥሩ ምልክት እያሳየን ነው። አገሪቱ ገቢዋ እንደውም ካለፉት በበለጥ ጨምሯል ሲሉ በአንድ በኩል ይናገራሉ ጠቅላይ ሚኒስትሩ። አሁን ተቃዋሚ ፖለቲካ ፓርቲዎች የሚሉት ምንድን ነው እንደዛ ከሆነ እንደዚህ አይነት ሁኔታ ካላገ በእንደዚህ አይነት ሁኔታ ከሆነ ሲጀመር ታዲያ ሌላ አማራጭ ለምን አትፈልም? ለምሳሌ ግብር መጨመር መቀነስ ከሚለው ከነ እና ገንዘቡን ማግኘት የምትችሉበትን ሁኔታ እንደዚህ የሀገሪቱ ማለት አቅሟ ልክ እንደ እናንተ እንደምታወሩት ከሆነ ያንን ገንዘብ ማምጣት ይቻላል። በሌላ በኩል ማለት ይበልጥ ደግሞ ላልተፈለገ የፖለቲካ ጥቅማጥቅም ለምትሰጡት ገንዘብ ማምጣት ይቻላል። እንዲሁ ግን መክፈት አይቻልም። ያው እንዳልኩሽ ወደ ብሔራዊ ምርጫ ከመሄድ የተነሳ ከዚህ ላይ እንግዲህ ያለ መግባባት ሁኔታ አለ። ጠቅላይ ሚኒስትሩም ያው እንዳልኩት ለፖለቲካ ጥቅማቸው ሲሉ ያነሱ ጥያቄ ነው። ምንም እንኳ በመከላከያ ኃይሉ ቢጠየቅም ይባላል። በአጭሩ ግን ምንም እንኳ ወደ 43 ቢሊዮን ሸቄል የመከላከያ ሚኒስትሩ የመከላከያ ኃይሉ ባጀት ቢኖርም ተጨማሪ 40 ቢሊዮን ሸቄል እንዲሰጠውና በቀጣይ ከ8 እስከ 10 ቢሊዮን እንደገና በቅርቡ እንደሚጨምር ከ8 እስከ 10 ቢሊዮን ሸቄል በቅርቡ በስምምነት ምናልባት ከ40 ከተጠየቀው ሊለቀቅ እንደሚችል የሚነገርበት ሁኔታ አለ። በቀጣይ እንግዲህ እስከ 80 ቢሊዮን ሸቄል እስከ 10 ዓመት ድረስ እንደሚመደብ እንግዲህ ስምምነት ይኖራል። አጠያቂ ነው፣ ወደፊት ምን ይሆናል እንግዲህ ምናየው ነው። ወርቅነሽ፣ ያው
0: በሂደት እናየዋለን። ጥሩ ጥላሁን፣ በጣም እናመሰግናለን። መልካም ምሽት።
1: አመሰግናለሁ ወርቅነሽ።
0: እሺ፣ መልካም ምሽት።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወይዘሮ ጎንደሪት ያለው ስልክ መስመራችን ላይ እናት ወደሰውን እናልፈው። ጎንደሪት ጤና ይስጥልን። ሻናቶባ እንኳን አደረሰሽ። እንደምን አለሽ?
1: ጤና ይስጥልን። ሻናቶባ እንቁጣጣሽ። እንግዲህ ግማር ሀቲማቶባ ወደሚለው ወደ ሀቲማቶባ እያለፍን ነው። ፈጣሪ አመት በዓሉን አሳልፈን ለዚች ቀን ደርሰናል። በሰላም ደግሞ ጾመን በመልካሙ ማህደር የምንጻፍበትን የሰራነው ኃጢአታችን የሚደመሰስበት ጊዜ ይሁንልን። አመሰግናለሁ ወርቅነሽዬ።
0: እሺ፣ እናመሰግናለን። አሜን። አዎ፣ ግማር ሀቲማቶባ እውነትሽን ነው። እንግዲህ የምንደርስበት በዓል እሱ ነው። እንግዲህ ከዚህ ጋር ተያይዘው ስለ ሀገራችን ወቅታዊ ተጨባጭ ሁኔታ ስለሚሰማው አንዳንድ ሀሳብ እኔም አስተያየት መስጠት ፈልጋለሁ ብለሻል እና ጎንደሪት፣ እንዴት ነው የምትሰሚው ነገር?
1: ወርቅነሽ፣ ያማል ያማል ያማል ያማል። በተለይ በራሴሽ በወገንሽ በህብረተሰብሽ ሲሆን በጣም ያማል። ጠላትማ ምን ጊዜም ጠላት ነው። እንደምን ያለ ሀገራችን ጃሎ ላይ ጠላትና ጠላትና ምንጊዜም ጠላት ነው። ማረድ የነበረ ነገረ ፈሪ ነው። በሬውን አረዱት አርሶ የሚያበላውን፣ ላሚቱን ወለዷት አልባ የምጠጣውን። ማረድ የነበረ ነገረ ፈሪ ነው ይላል ሀገራችን ጃሎ ላይ። እና አገራችን ስንት ዓለም ተበትነን የነበርን ህዝቦች ተሰብስበን ድሮም ሀገሪቱ የምትጠፋው በህዝቧ እንጂ በጠላት አይደለም። ከመጀመሪያ ጀምሮ እስካሁኑ ድረስ ማለት ነው። የእስራኤል ህዝብ ሲባል አመፀኛ ሲባል እንደ እስራኤል ህዝብ አመፀኛ የለም። ባህር ከፍሎ አሻግሯቸው እንኳ 40 ዓመት በሙሉ በሲናይ ተራራ መርቷቸው ሙሴን በደንጋሌ ወግሮ የተነሱ ህዝቦች ናቸው። አሁን ደግሞ ይሄ ስርዓት መሰረት ካለበት በ2023 መስከረም 7 ቀን በዝና በጨዋታ በድልቃ እያሉ በነጠላ ጫማ ገብተው ሲጨፈጨፉ ህፃናት ልጆች ሂደው ሲገደሉ እሴቶች ሴቶቻችን እናቶቻችን ሲደፈሩ እርጉዝ እናት ሆዷ ተቀዶ ልጇ በታኑር ሲጠበስ እንዴት ይሁን አላመማቸውም? ይህ ስልት ወርቅነሽ ሰውነቴ በጣም እየተንቀጠቀጠ
0: እየተናሱ ነው። ይከብዳል።
1: እዚው ሌላ በድኑ የራሳቸው ሁልጊዜ ገንዘብ ነው እንደ ቦታቸው በገንዘብ እየተበዙ ነው ሁልጊዜ ሀገራቸውን የሚሸጡ። እኔ በእውነት በእውነት በእውነት የስልጣን መብቱ ቢኖር እነዚህ ሰዎች ተይዘው አይን እያያቸው በሳት እንዲቃጠሉ መገደል ሳይሆን እንዲቃጠሉ በማሸልኝ እንዲቃጠሉ ነው የምለው። በእውነት ነው የምላቸው። እንደገና ደግሞ ወታደሮች ራሳቸው በአይናችን አይተናል ብለው ፊታቸውን ተሸፍኖ ተናገሩ እየተባለ ነው ያለ።
0: አዎ፣ ፊታቸው አልታየም። እንግዲህ በዚህ ይሄ ዶክመንታሪ ፊልም እንደሚባለው ያለውን ትክክለኛውን ነገር ያው በፊልም አድርጎ ማቅረብ የሚባል ነገር እንትን አለ። እንግዲህ በፊልም ታሪክና ያው የነበረውን ተጨባጭ ሁኔታ ፊታቸው ሳይታዩ እነሱ መስክረው ቃለ መጠይቅ ተደርጎላቸው እንደተሰራ ነው ፊልሙ። ግን እንዳልሹ ፊታቸው አይታይም፣ ጣራ ላይ ወጥተው ነው ፊልሙን የቀረጹት። ግን የሚያሳየው ደግሞ ያው እስራኤል በዳይ እንደሆነች እንደበደለች
1: አጋልጠው እየሰጡ ሀገራቸውን ወታደሮቻቸውን ደማቸውን የሚያፈሱት እጃቸው የተቆረጠ እግራቸው የተቆረጠ አይናቸው የጠፋ ወታደሮቻችን አሁን በዚህ ምንድን ነው የሚሉ ምንድን ነው የሞቱት? ሙተዋል፣ አፈር ደንጃ ተደብድበዋል። እነዚህ ሙተው የተቀበሩት ለከርሞ ድንቱ ነው ጭረ እንድናወጣቸው ነው። እኔ ከ2023 አንስቶ እስካሁን አልተመለሱም። ህፃናቶች፣ ሽማግሌዎች እዛ ገብተው የወጡትን ሳይሞቱ የሞቱ መስሎ አጥንታቸው በምትያቸው የወጡ ከዛ የነበሩት ስንት ተሰቃይተው ለምን በእነዚህ አልሰሩም? እስራኤል ገንዘብ አልከፍላቸው? የጠላት ገንዘብ ነው ምነት ገንዘብ ይሆናቸው? እና በእውነት እግዚአብሔር ይቅር ይበላቸው። እኔ ሌላ ምላቸው ነገር የለም። ፈጣሪ ይቅር ይበላቸው። የእስራኤል አምላክ ደግሞ ሁሉን ይመለከታል፣ ሁሉን ያያል።
0: ከባድ ውዝግብን አስነስቷል። አሁን የመከላከያ ሰራዊቱ ባለስልጣናትም እያወገዙ ናቸው። እንደውም የመከላከያ ሰራዊቱ አቃቢ ህግ ክፍል በፊልሙ የተሳተፉትንም ፊልሙን የሰሩትንም አካል የፊልሙንም ይዘት ከህግ አንጻር እንዲያዩትና የሚያስቀጣም ከሆነ ለህግ ቀርቦም ያው ጥያቄ እንዲቀርብበት ትእዛዝ እንደሰጡ ነው የሚታየው። ኤታማዦር ሹሙ የጦር ኃይል አዛዡ
1: እነዚህ ማለት ነው እኔ ሰው ነኝ፣ በሰው ክፉ እንዲሰራ አልፈልግም። በእነዚህ ግና በእውነት ነው የምልሽ። በዝም ብሎ ፍርድ በስር ቤት ፍርድ አይደለም፣ በስክናት በቃ ወይም ደግሞ በጥይት ራሳራሱ
0: እንደ ስሜት አይደለም ፍርድ ብዬ ነው በስሜታዊ።
1: ይሄ የስሜት አይደለም፣ ሀቄ ከእውነቴ ከውስጤ ነው የምናገረው። ወታደሮቻችን እኮ በክረምት በጭቃ በዝናብ እኛ ቀዝቃዛውን ስንጠቃ እነሱ ትኩስ እንኳ የማያገኙበት እየተቃጠሉ መከራቸውን እያዩ የእስራኤል ወታደሮች በነፃነት ይገላሉ ማለት የኛዎቹ የሞቱት ሳምን እያረጉ ውሃ ቀድተው ሊመጡ ነው ወይስ እንደ ድንች እንደ ስኳር ድንች ተጭረው ወጥቶ ለነገ ሶስት አራት ሆኖ ልናገኛቸው ነው? ምን አይነት ፍርድ ነው? አሰራራቸው በምን አይነት መልኩ ነው የሰሩት? ይህን ሲኒማ ሲሰሩ እንዴት አድርገው ቁመው አስበውበት እንዴት አድርገው ጽፈውት ነው? አሁን እኮ እኛ እኮ እስራኤል ውስጥ እኮ በቃ ለህዝቡ ክፎች በቃ አረመኔዎች ሰው የምንበላ ተደርጎ እኮ ነው እየተወራ ያለው፣ እየተንጨበጨበላቸው ነው። ከዚያ ላይ ደግሞ ባለ ሽልማቱ አልተሸልሟል። ያን የተሸለሙት ገንዘብ ግን ነገ ዞሮ እንደሚያጠፋቸው አላወቁም። ምክንያቱም ሰው ሳያጠፋቸው እግዚአብሔር ያጠፋቸዋል፣ አምላክ ያጠፋቸዋል፣ እስራኤል አምላክ ይፈርድባቸዋል።
0: እንግዲህ ያው እንግዲህ በአንድ በኩል
1: በማንም ሀዛብ እንኳ ራሱ ማለት ነው እስራኤልን የጠላ የተጠላ እስራኤልን የረገመ የተረገመ ነው የሚለው እግዚአብሔርና በእውነት የተረገሙ ይሁኑ ሌላ የምንላቸው ነገር የለም። ከዚህ ባሻገር ወርቅነሽዬ፣ ያው ሰሞናቱን ለመግባት ፍላጎት ነበረኝ ግን ጊዜም አልነበረኝም። እናንተም ጊዜ እያጠረባችሁ ነው፣ ምናልባት አሁን ጊዜ ካለ ፈጣሪዬ ያው የዘንድሮ አመት ተወልደን ባደግንባት በስደት ሀገራችን በኢትዮጵያ ከዚች ባለንባት ቅድስት ሀገራችን ሮሳክሳና ሁለቱን አንድ መስከረም አንድ ቀን አርብ ዕለት ሆኖ ያው ሮሳክሳና ደግሞ ቅዳሜን የሆነና እግዚአብሔር ይህ አመት የሰላም የጤና የፍቅር የእውቀት የእድገት የብልጽግና የነጻ ፍቅር የሞላበት እርስ በርሳችን የምንከባበርበት እርስ በርሳችን የምንስማማበት አሉባልታ የሚጠፋበት ጊዜ እንደሆነ ባሻገር ደግሞ ይኸው የምርጫው ጊዜ እየደረሰ ነው። ምርጫ ሲባል ዴሞክራሲ በተሞላበት ምንም እንደዚህ አንዳንድ ነገር እየመጣ ቢያስከፋንም ዴሞክራሲ ባለበት ሀገር ማንነታችን እኛነታችን ተጠቅመን ቅድምም አንድ ወንድሜ ስናገር ሰምቻለሁ፣ የሰው ልጅ የፈለገውን ይምረጥ ብሏል። ግን እኔን ያልመረጥ ከአንተን ያልመረጥ ተባብሎ ጥላቻ ሊኖር አይገባም። በስነ ስርዓት የምንፈልገውን መምረጥ ግዴታችን ነው። ይጥቀመንም እኛ ለእኔ ይስጠኝ አይደለም፣ እኔ ለራሴ ወርቅነሽ ለእኔ ምን ያደርግልኛል ብዬ አይደለም መርጠው፣ ለሀገሬ ምን ያደርግልኛል ለሀገሬ ምን ያደርግላታል ነው። ሀገራችን ሰላም ከሆነች ጦም አናድርም። ሀገራችን ሰላም ከሆነች ልጆቻችን ውለው ይገባሉ። ስለዚህ
0: ለግለሰብ ከሆነ ብዙ ነን ይከብዳል። በዛ ልክ ፍላጎት የሚያሟላ ፖለቲከኛ ማግኘት እንዳልሽው የጋራ ፍላጎት ላይ ትኩረት ማድረግ ነው። አዎ
1: ሀገራችን አስተካክሎ የሚገዛ ሀብታም ደሀ የማይለይ ከማንኛውም መንግስት ጋር ተስማምቶ ተግባብቶ ሀገሪቱን የሚጠብቅ መንግስት ይሁንልን ነው እንጂ የምለው እሱ ተመርጧልና ለእኔ ይረዳኛል አይደለም። እኔን የሚረዳኝ ምንድን ነው? ሀገሪቱ ሰላም ስቶ ሰረቸ ትበላ ነው። እኔን የሚረዳኝ ምንድን ነው? በሰላም ወጥቼ በሰላም ትገባ ነው።
0: እውነት ነው።
1: እኔን የሚረዳኝ ምንድን ነው? ልጆች በሰላም ወጥቶ በሰላም ሲገቡ ነው። ይህ ነው እንጂ አንድ ግለሰብ ተመርጦ ከክነሴ ገብቶ የእኔ ችግር ይፈታልኛል ወይም ደግሞ ለእኔ የሚያደርግልኛል ብዬ አይደለም የምመርጠው። እና ይህን አውቀን ይህን ተረድተን ሀገራችን ይረዳናል፣ ሀገራችን ይሆነናል፣ ሀገራችን አይቆርስብንን የምንለውን ያም ደግሞ በትክክል ሀገሪቱን ሀገር አድርጎ የሚይዝ መንግስት ለመምረጥ እጃችን እጅ ለእጅ ተያይዘን ሁላችንም ተባብረን የምንፈልገውን ነገር መምረጥ ግዴታችን ነው። የሰላም ምርጫ ያደርግልን።
0: እሺ፣ በጣም እናመሰግናለን።
1: የሚመረጥ ነገር ቀርቶ በሰላም አንድ ጊዜ ተመርጦ አንድ ጊዜ ሀገራችን የሚመራ መንግስት ይጠምላለሁ። አመሰግናለሁ። ወርቅነሽ ሸናቶራ ሳብሰሚያ
0: እናመሰግናለን። ከማራቲ ማቶባ
1: አመሰግናለሁ።
0: ሰላም ምሽት፣ መልካም ምሽት ጎንደር። እናመሰግናለን። እሺ።

ብሏል ሰለሞን። ለሁሉም ጊዜ አለው ብሏል ሰለሞን። በትዕግስት እንጠብቅ መቸኮል ለምን? ጠላም ይጠጣና ይደፋና ተለው ስጋም ይበላና ይወርቃና አጥንቱ እዳም ይከፈላን እየሰነበቱ የሰው ቀድሚያ የለው።

0: እሽት እሽት አርጎን
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ይዲሁን ገዳሙ ጋር ነው የምንወያየው። ጤና ይስጥልን አቶ ይዲሁን ገዳሙ። ሻናቶባ እንቁጣጣሽ እንደምን አለ?
2: ጤና ይስጥልኝ ወርቅዬ እንደምን አለሽ? ሁላችሁም ጋዜጠኞች እንደምን አላችሁ? እንኳን አደረሳችሁ ሻናቶባ። እንቁጣጣሽ ይያለው ነኝ።
1: እናመሰግናለን። ዘንድሮ እንግዲህ እንቁጣጣሽም ሩሻሻላም ደግሞ አንድ ላይ ነው ያለው። የሚገርም ሁኔታ ሁለቱ ሀገራት የራሳቸው የሆነ ዘመን አቆጣጠር ያላቸው፣ በዓሉ ደግሞ አንድ ላይ ዋለ እያሉ በጣም በብዙ ሚዲያ እየሆ ዘገባ ተዘግቦ።
2: አዎ፣ አይ በጣም የሚደንቅ ነገር ነው እውነት። እንግዲህ አሁን ይህን እግዚአብሔር የሚያደርገው እንጂ በሰው ስሌት አሳስቦ ወይም ሁለቱ ሀገሮች ተመካክረው ያደረጉት አይደለም እንደሚታወቀው። ግን እግዚአብሔር አምላክ ድንቅ ነው ስራው ሁሉና ይህን ያደርጋል። ብዙ ጊዜ ፔሳ ተፋሲካ ጋር ሲቀራረብ አንዳንዴም አብሮ የሚውልበት አጋጣሚ አለ። ሮሽ ሃሻና ቅዱስ ዮሐንስም እንደዚሁ የሚቀራረቡበት ጊዜ አለ። ለማንኛውም ድንቅ ሆኖ ነው ያለፈው አብሮ መዋሉ ማለት ነው።
1: አዎ ጥሩ ነው። እንግዲህ እዚህ ላለው
2: አየሽ፣ ፈጣሪያችንም እግዚአብሔር ሂሳሆን እያደረገ ነው ማለት ነው። ለቅዱስ ዮሐንስ ሌላ በግ፣ ለሮሽ ሃሻና ሌላ በግ እያልን እንዳንባትል
1: ያው ሁለቱን በዓል የሚያከብር ሰው
2: አንድ ድንጋይ ሁለት ወፍ አድርጎ መገላገል።
1: ያው ጥሩ ነበረ። እንዴት አለፈ በዓሉ?
2: እጅግ በጣም ግሩም ነበረ። ዋናውና ትልቁ ነገር የአመት በዓል እንደው ትልቁ ደስ የሚያሰኘው ነገር በሰላም መዋሉ ነው።
1: አዎ በተለይ በእስራኤል አጋጣሚ አመት በዓል ሲሆን አንዳንድ ነገር ሲሆን ችግር ስለማይጠፋ እውነት ነው። ያው መቼም ጠላቶቿ ያስባሉ አደጋ ለማድረስ ጥቃት ብዙ ጊዜ ይደርሳል። ዘንድሮ አዎ እንዲህ አይነት ነገሮች አልተሰሙም እንዳልከው ጥሩ ነው
2: አልተሰሙም። እና ስለዚህ ነው ፈጣሪያችን እናመሰግናለን። አንቺ ብለሽዋል፣ አሁን ጠላቶች መቼ ነው እስራኤሎች የሚዘናጉበት ብለው ያስባሉ። ለምሳሌ የዮም ኪፑርን ጦርነት እናስታውሰዋለን። ያን ዕለት ከባድ ጾም ነው የሚውሉት፣ ጉልበታቸውም ይዝላል፣ እነሱም ይዘናጋሉ፣ ስለ ባሉ ብቻ ነው የሚያስቡ ተብሎ የተከፈተባት ጥቃት ነበረ፣ በጣም ከባድ ጥቃት። ያን መመከት የቻለች ድንቅ ሀገር ናት፣ ድንቅ ሀገር እስራኤል። እና ጥሩ ብለሻል፣ አመት በዓልን መዘናጋትን ጠላት እንደዚህ ነው የሚያስበው።
1: እውነት ነው። አሁ እሱማ የጥቅምት ሰባቱ ጥቃትም የቅርብ ጊዜ ትዝታ ነው። በሲምካ ቶራ ዕለት ነው የዋለ እስራኤል
2: ባለ በሲምካ ቶራ ዕለት ነው ያ ሁሉ ህዝብ ያን ያህል መስዋዕትነት የከፈለበት። ተባረኪ። በቃ ትልቁ እንዲያውም አሁን በቅርቡ የሆነው በዚህ በበዓል ቀን የሚዝናኑና ደስታቸው የሚገልጹ የረፍት ጊዜያቸው የሚያሳልፉ ወገኖች ነው ያን ያህል መንገላታት፣ ያን ያህል መስዋዕትነት፣ ያን ያህል ታግቶ መወሰድ፣ ያን ያህል ጭፍጨፋ በጭካኔ የደረሰው። ልክ ነሽ፣ የበዓል ጊዜ ነው እና በዓል አንዳንዴ ሰዎች በተለያየ መንገድ ውጥረት ላይ ሲሆኑ፣ በዓላት ሲመጡ፣ የስራ ተቋም ሲዘጋ፣ ዘመድ ተዘመዱ፣ ጓደኛ ተጓደኛ የመጫወቻ የመተንፈሻ ጊዜ ያገኛል። በዚህ ሀገር የስራ ባህል መሰረት ከእሁድ እስከ አርብ ድረስ ይሰራና ቀዳሚ ሰንበት ባትኖር ሰው በጣም ነው ምናፍቃት ሳምንቷን ሙሉ እስከምደርስ ድረስ ቅዳሜ ሰንበት ደርሳል ሊያርፍ እንኳን አበይት ባልና ትልቅ ባል ሆኖ በአመት እንደዚህ የሚገኝ ባል ሆኖ ማለት ነው። አንቺም እንዳልሽው እንግዲህ ዘመናቸውን የሚቀይሩ አገሮች አሉ። በእርግጥ ወደ 11 ናቸው ይባላል። ግን ጥንታዊ የሆነው ከሁሉም በፊት የዕብራውያን ዘመን አቆጣጠር ነው። እሱን ተከትሎ የኢትዮጵያ ዘመን አቆጣጠርም ቀላል የሚባል እድሜ አይደለም ያለው እና ስለዚህ ሁለቱም ጥንታዊ አገሮች ሁለቱም በታሪክም በሃይማኖትም በትውልድም የሚገናኙ ከንግስት ሳባና ንጉስ ሰለሞን ጀምሮ ዛሬ ላይ ያለውን በሀያና 30 ሺህ የሚቆጠር የኢትዮጵያና የቤተ እስራኤል ወገን የተጋባበት የተዋለደበት ይህን ስናስበው ክብር ይሰማናል በእውነት በእጅጉ የተሳሰረ ነው። እንዲያውም እኔ ይገርመኛል አንዳንዴ ከርዕስ እንዳልወጣ እንጂ በቋንቋ ሁሉ የሚገናኙበት ነገር አሉ። ለምሳሌ አሁን አንድ ሁለት ሶስት ነገሮች ልበልልሽ። በኢትዮጵያ ሴቷ ባሌ ትላለች አይደለ? ባሏን ባሌ ትላለች። ከዚህ ደግሞ ትንሽ ዞር አገው ባሊ ይላሉ። በኢትዮጵያ ምሽቴ ይላሉ አባወራዎች። እዚህ ደግሞ እሽቲ ይላሉ። እዛ ዞር አገው በኢትዮጵያ ቤት ይላሉ። እዚህ ደግሞ ባይት ይላሉ። ዞር አገው እዛው ዲራም ይባላል። ባይት ቤት ይላሉ። እና በጣም ብዙ በኢትዮጵያ አዳማ ይባላል መሬት። እዚህም ደግሞ አዳማ አገር መሬት አዳማ ብለው ይጠራታል እዚህና ብዙ
1: ያው ሳፋ ሸሚቴ ሸሚቴ ሰሚት እንትን ቋንቋ ስለሆነ ቋንቋው ኢብራይስት ማማረኛም ለክነ ተመሳሳይ ቃላት አሉ። አው ብዙ
2: በጣም በጣም በተለይ አሁን መጽሐፍት ላይ ስታይ በጣም ግርም ትለነግጫለሽ። እህ በክርስቲያኑ ቅዳሴ ላይ ሳይቀር 70-80% አሁዙ በብሉይ ኪዳን በኦሪት ላይ ያለው ነው የሚቀደስበትና የሚገርመው በጣም የታያዘ ብዙ ነገር አለው። ከዓለም በተለየ ማለት ነው።
1: ቋንቋ እንግዲህ ያው ሳፋ ሸሚት አረብኛ ኢብራይስ ታማረኛ የሚያዝ ነገር አላቸው ይባላል በቋንቋ ሳይንስም። ያው ሳፋ ሸሚት
2: ከሚጠራ በተለየ ሸሚት ከሆነ ይዝራገ አረግ እንደዛ አይነት ግንኙነት አለው። እና እናንተስ እንዴት ዋላችሁ? እኔ ብቻ ነው ወይም ታናዚህ
1: አድማጮቻው? እንግዲህ እናንተ ነገር ጥሩ ነው፣ እኛ ጥሩ ነበር። ቆንጆ ባል ነው እንግዲህ። ዋናው ደግሞ አዲሱ አመት ጦርነት የሚጠፋበት ነው፣ እስራኤል ሀገር ምርጫውም ጋር ምንም ጋር ተያይዞ ሰላም የሚቀጥልበት ሲሆን ነው ደስ የሚለን። እንደዛ ነው የምንመኘው። ጥሩ ነው እንግዲህ፣ ጥሩ ነው አጀማመሩ።
2: እንዳው እኮ ወርቅዬ፣ አንቺ እኮ የልጅ ደግ ነሽ። ይኸውልሽ፣ እኔ ያላየሁትን አንቺ አይተሽው፣ እኔ ያላልኩትን አንቺ ያልሽው ማለት ነው። የአመት በዓል ትልቁ ወግ ሰላምን፣ ፍቅርን፣ አንድነትን፣ የሰው ልጆችን መረባበሽ፣ የሰው ልጆችን እልቂት፣ እንደገና ደግሞ የጤና መታወክ እንዳይነሳ ጤናማ ማህበረሰብ

0: ገባ አለ አቋርጠን እስከምንደርስ ጨለማ ነው አለ ሆሽክ ነው አለ ዝናቡ ደመናው ሆሽክ ነው አለና
1: የተለያየ አየር ጸባይ እንግዲህ በተወሰነ ኪሎ ሜትር ርቀት ውስጥ ነው
0: ተመርከሽ እንግዲህ አሁን መርከሽ እግዚአብሔር በቸስ ተፈጥሮ አሁን እዚህ እስራኤል ሀገር ጀግኖች እስራኤላውያን ይሄ አትክልት አሁን ወደ ኢየሩሳሌም ስትሄጂ ተራራ ሁሉ አረንጓዴ ነው
1: አዎ
0: ይሄ ዝም ብሎ ከፍተኛ መስዋዕትነት የተከፈለበት ተክል እየተተከለ የዮሐን ኔትወርክ እየተዘረጋለት ተፈጥሮን መቆጣጠር ማለት እንደ እስራኤል ነው በጣም በጣም ብዙ አረንጓዴ እንደገና ይሄ ወይራ ተክሎች የሚበሉ የሎሚ የብርቱካን አዝመራዎች እነዚህ አረንጓዴ ናቸው ተፈጥሮን የሚቆጣጠሩ ናቸውና ይሄ ያሁን እስራኤል ሙቀቱ እግዚአብሔር ይመስገን ምናማረው እኮ አይደለም በሌላው ዓለም ስናየው
1: ያው የባሳለ
0: አው ወደ ሩሲያ የመጣ ሰው እስራኤል ሀገር በዋናው ክረምት ላይ ቲሸርት ለብሶ ሲሄድ ታይዋለሽ እንዴ ምን ብርድ ነው ይላሉ
1: ለምንድነው
0: ከዜሮ በታች ሚኑስ የሚቀዘቅዝበት ሀገር ነው ሩሲያ ወደ ሳይበሪያ ላይበሪያ ምንስ እንደዚህ እንደዚህ ነገር የኛ ደግሞ እቺ የተመጣጠረ ሙቀት ያላት ናት እውነት ለመናገር ክረምቱም ይሄን ያህል የሚከብድ አይደለም በጋውም ደግሞ ያው 38 37 እንደው በዛ ሲባል እንደዛ ዙሪያ ነው እየሽከረከረውና
1: አው እንዳልከው በቴክኖሎጂ መቆጣጠር እየተቻለ ነው እንዳልከው መኪና ውስጥ ማሞቂያ ማከስከሻ አለ ቤት ውስጥም አለ እና ቢውጭ እንኳን በተፈጥሮና አንዳንዴ እንዳልከው ደግሞ የሰው ልጅ እንግላት በሚሰራው ቴክኖሎጂ በመታገዝ ጥሩ አማራጭ አለ መቆጣጠር እየተቻለ ነውና አው በእስራኤል ሀገር እውነት ተመስገን ማለት ነው የሚያስፈልግ ብዙ ጥሩ ነገር ቢመዘን ጥሩ ነገር ይበልጣል
0: አዎ አሁን አንዳንዴ እንደው በውጭ የሚሰሩ ወንድሞቻችን ወገኖቻችን ካልሆነ በስተቀር በፋብሪካዎች በቤት ውስጥ የሚሰሩ ገነት ነው ይሄ ኤር ኮንዲሽኑ እንደገና ደግሞ መኪናሽ ውስጥ ማዝጋና አለ ቤት ሹዝ ሁለት ገቢ ደግሞ መኝታ ቤትና ሳሎን ተለያይቶ ማዝጋና አለ ሰው በሙቀት የሚሰቃይ አይደለም ገንዘብን ይጭደቀው ብለሽ ያንን አበራርተሽ በቃ እንደዛ ነውና ይሄ ሁሉ
1: እናመሰግናለን አሁነት ነው እስራኤል ሀገር ብዙ ነገሩ ጥሩ ነው እናመሰግናለን አቶ ኒሆን ገዳሙ እንግዲህ ስለ አዲሱ አመት ጥሩ ብዙ ነገሮች ነገርከን መልካም አዲስ አመት ይሁንልህ
0: በጣም አመሰግናለሁ በእውነት የማልተዘጋጀውም ነበርና ነው ያው እንግዲህ ማመሳሩን መግለጽ ይችላል እግዚአብሔር የተመሰገነ ይሁን
1: ወቅቱ እንግዲህ አመት ነው
0: ዛሬ አመት ደግሞ ያው መመኘት ነው መልካም ነገርና እንደው አገረ እስራኤል ዙሪያዋ ሰላም ሆና መሐሏን ገነት ዳሯን ሰዓት አርጎ ጣላቶቿን አስገዝቶ እስራኤል በህብሪት ጉልበት አለ ይብላ ማለትም አገር ወራት ታውቀም ግን በመቀኝነትም በጣላትነትም ያረብ መንጋ ሁሉ ግዜ እስራኤልን ጥሩ ይታ የለውምና እስራኤልን ሰላም እንዲያደርግልን ያው ጥንታዊ ሀገራችን ደግሞ የኢትዮጵያን ደግሞ በእውነት የወንድማማች ግጭት ነው ይሄን ሁሉ ደግሞ ፈጣሪ አምላክ ሰላም አድርጎት ተደባምጠው ችግራቸውን ፈተው ህዝቡ ፈይ ምልበት ህዝቡ እንደው ፈይ ብሎ እንደ ልቡ ነጋዴው ነግዶ ገበሬው አርሶ እንደየደረጃው ሰርቶ ተመራምሮ የሚኖርበት ሀገር እንዲኖር እንመኛለን መልካም ምሽት መልካም በዓል
1: መልካም በዓል መልካም አዲስ አመት እናመሰግናለን መልካም ምሽት ይሁን
0: እሺ እሺ
1: የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ነው የሚቀሩን ቀደም ሲል በዜና እንደተመለከትነው የሊኩድ ፓርቲ ራማ የተሰኘው ፓርቲ ከውድድር ውጭ እንዲሆን በማለት ማዕከላዊ ምርጫ ቦርዱን እንደጠየቀ ያው ጥያቄ ማቅረቡን ተመልክተናል። እንግዲህ በመረጃዎች መሰረት አንድ ፓርቲ ወይም አንድ አካል የፖለቲካ ፓርቲዎች ከውድድር ውጭ ይሆኑ ብለው የሚጠይቁበት ምክንያት ሁለት ህጋዊ ምክንያቶች ሲኖሩ ነው። በህግ የጸደቁ ምክንያቶች በሊኩድ ያው አይተናል። የራም ፓርቲ የእስራኤልን መንግስት የሚቃወም የሽብርተኛ የአክራሪ የሽብርተኛ ድርጅት የሚደግፍ መሆኑን ይሄ በህግ የተደነገገ ነው። ከዛ ወጭ ደግሞ ከእስላም እንቅስቃሴ ጋር ገንዘብ በማዋጣት 48 ወይም 48 የተባለ ድርጅት አቋቁመው ገንዘብ በማዋጣት ለአሸባሪ ድርጅት እርዳታ አድርገዋልና ሁለቱ በህግ የጸደቁ ምክንያቶች ፓርቲው በውድድር ውጭ እንዲሆን ለሚለው ጥያቄ እንደ ምክንያት ተጠቅሷል። ሌሎችም ሐሳቦች ተጠቅሷል ሰዋል በዜና እንዳየነው። አሁን ደግሞ ዲሞክራቲም የተባለው ፓርቲ የኦስማ ይሁዲት የታማር ቤን ግብር በኃላፊነት የሚመሩት ኦስማ ይሁዲት የተባለው ፓርቲ ከምርጫ ውድድር ውጪ ይሁን በማለት የምርጫ ቦርድ እንደጠየቀና ጥያቄ እንዳቀረበ አሁን እንግዲህ በመጨረሻዎቹ ደቂቃ የወጣ መረጃ ያሳየናል። እንግዲህ በህግ እንደጸደቁ ሁለት ምክንያቶች ያቀረበው ደግሞ ዲሞክራቲም የተባለው ፓርቲ

የኦሶማይ ህብረት የተሰኘው ፓርቲ አንደኛ ዘረኛ ነው ይላል። ዘረኝነት አለበት፣ ዘረኛ ነው። ሌላው ደግሞ ዲሞክራሲውን የሚጎዳ እንቅስቃሴ ነው የሚያደርግ። ዲሞክራሲ እንግዲህ ለሁሉም ማህበረሰብ ለሁሉም ነው። አንዲት ሀገር ዲሞክራሲያዊ ከሆነች ግን ኦሶማይ ህብረት የሚያደርገው እንቅስቃሴ ዲሞክራሲውን የሚጎዳ ነው፣ ዲሞክራሲያዊ አይደለም እና በእነዚህ ሁለት ምክንያቶች ከምርጫው ውድድር ይሰረዝ የሚል ጥያቄ ያቀረበ መሆኑ ተገልጿል። እንግዲህ የተለያዩ መረጃዎች ይወጣሉ በየደቂቃው። ሌላው ቀደም ሲል በስፋት እየተመለከት ነው እንግዲህ ሁለት የእስራኤል ዜጎች እስራኤላውያን ለዓለም አይን ያበቁት ፊልም በእስራኤል መከላከያ ሰራዊት እንግዲህ በጋዛ ሰርጥ በተካሄደው ባለፉት ቅርብ ዓመታት የተካሄደው ጦርነት የእስራኤል መከላከያ ሰራዊት ምን አይነት ጫናና ሆን ብሎ ጭፍጨፋ አድርሷል የሚል ያን የሚያሳይ ፊልም ነው። ያን ፊልም በሚመለከት የተነሳው ውዝግብ አሁንም እንደቀጠለ ነው። በጣም ብዙ ጥያቄዎችን እያስነሳ ብዙ ትችት እየተሰነዘረበት ይገኛል። ይህ ናዛ የተሰኘ ፊልም እንግዲህ በምህጻረ ቃል ሲጠራ ነው ነዜካ ጋቢ ብለውታል በኢብራይስት። በእንግሊዝኛውም እንደዛ ብለው ነው ያቀረቡትና ሁለት የእስራኤል ዜጎች ነው ዮባል አብርሃምና ራሄል ሾር የሚባሉ በ31ና በ32 ዓመት የእድሜ ክልል የሚገኙ እስራኤላውያን ይህን ፊልም ያዘጋጁት ዶክመንታሪ ፊልምም እንደሆነ እየተገለጸ ነው። ተቃውሞ እያስነሳ ነው በጣም በስፋት። ፊልሙ እንግዲህ ያው በውጭ ሀገር ታይቶ አሸንፎ ሽልማት ተሸልሟል። እንግዲህ ይህን ይመስላል አድማጮቻችን። እነዚህና ሌሎችን አዳዲስ መረጃዎችን አጠናክረን ነገ ጠዋት 6 ሰዓት ላይ እንደገና ከእናንተ ጋር እንገናኛለን። ለፕሮግራሙ መሳካት የተባበረን የቴክኒክ ባለሙያ ሚካኤል ኦልሽባንግ ነበር። ለሚካኤል ምስጋና ይድረሰው። እንዲሁም በስርጭቱ ለተሳተፉ አድማጮችም ለባልደረባችን ጥራውን መልኬም እንደዚሁ ምስጋና ይድረሰው። ወርቅነሽ እሸቴ የነበርኩ አብሬያችሁ ስቱዲዮ እናንተ ጋር የቆየሁት። ነገ ጧት 6 ሰዓት ላይ ደቅና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ ይሁንላችሁ። መልካም ሌሊት።